0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አደራችኋል። እነሆ የዕለተ ማክሰኞ ጧት ስርጭታችን ጀምረናል። ከዛ በፊት ግን ዛሬ ለቱ እንደ ብራዮን ዘመን አቆጣጠር አዮም ዮም ችልሺ ካፍቴት በታሙዝ ሄታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጠር ጁላይ 14 2026 እንደ ኢትዮጵያ ዘመን አቆጣጠር ሲሆን ሐምሌ 7 2018 ነው። የቴክኒክ ባለሙያችን ሮኒ ናኦር፣ የስቱዲዮ ተረኞች ወርቅነሽ ሸቴ ከቤት ሆና ዛሬ እኔ እዚህ ስቱዲዮ አይቼው በዩን እናስተናግዳችኋለን። እንደተለመደው ስርጭታችን እስከ ጠዋቱ 7 ሰዓት ድረስ ይቀጥላል። በዚያ አንድ ሰዓት ስርጭት ዜና ይነበባል። ጋዜጦች ለአንባቢያንም ይዞ ቀረቡ የሚሉትን እንዲሁም የዜና ትንታኔና የስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከእኛ ጋር ይሁን እያልን አሁን የጠዋቱን የሰዓቱን ዜና ባልደረባይ ወርቅነሽ ከቤቷ አሁን አሁን የምታሰራጭልን ዛሬ። ወርቅነሽ እንደምን አደርሽ?
3: እንደምን አደርካችሁ አድማጮች? ሰላም ነኝ፣ አመሰግናለሁ። እግዚአብሔር ይመስገን።
2: መድረኩ ያንቺ ነው እንግዲህ ዛሬ።
3: አመሰግናለሁ። አርዕስተ ዜና፣ ክነሴቱ ትናንት ምሽት ባካሄደው ምልዓተ ጉባኤ የኦሪት ትምህርት መሰረታዊ ሕግ ሆኖ እንዲጸድቅ የቀረበውን ሐሳብ በሁለተኛና በሶስተኛ ድምጽ አጸደቀ። እስራኤል የቀድሞውን የኢራን ፕሬዝዳንት አህመዲነጃት የሀገሩን አስተዳደር እንዲቀይር ያደረገችው ዘመቻ ይፋ ሆነ። የአሜሪካ መከላከያ ሰራዊት ባሳለፍነው ሌሊት በኢራን ላይ ተጨማሪ ጥቃት ማድረሱ ታወቀ፣ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ክነሴቱ ትናንት ምሽት ባካሄደው ምልዓተ ጉባኤ የኦሪት ወይም የቶራ ትምህርት መሰረታዊ ሕግ ሆኖ እንዲጸድቅ የቀረበውን ሐሳብ በሁለተኛና በሶስተኛ ድምጽ አጸደቀ። ሐሳቡን 63 የክነሴት አባላት ሲደግፉ 52 መቃወማቸው ታውቋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በድምጽ አሰጣጡ ሂደት አልተገኙም ወይም አልተሳተፉም ተብሏል። ከሊኩድ ፓርቲ የክነሴት አባል ዩሊ ኤድልሽቴን እና የክነሴት አባል ዳን ኢሉዝ የተቃውሞ ድምጽ መስጠታቸው ታውቋል። የሊኩድ ፓርቲ ማዕከላዊ ኮሚቴ ሕግ ጉዳይ ክፍል በፓርቲው ቅድመ ምርጫ ዙሪያ ትናንት ምሽት መወያየቱ ተገለጸ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በፓርቲው እስከ 31 ባለው ዝርዝር 8 አዳዲስ አባላት እንዲመደቡላቸው የጠየቁ ሲሆን የፓርቲው ቅድመ ምርጫ ነሐሴ ወይም ኦገስት 17 ቀን እንዲካሄድ መወሰኑ ታውቋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የነባር የክነሴት አባላት ቦታ እርሳቸው በሚያስገቧቸው አዳዲስ ሰዎች ስለሚያዝ ነባር የክነሴት አባላት ቦታቸው ወደፊት ይገፋል የሚል ስጋት መኖሩ ተገልጿል። የሊኩድ ፓርቲ ማዕከላዊ አባላት ጠቅላይ ሚኒስትር ኔታንያሁ ላቀረቡት ሀሳብ ሐሙስ ድምጽ ይሰጣሉ ተብሎ ይጠበቃል። ኢታማጆር ሹም ኢያል ዛሚር በቅርብ ወራት ወደ መከላከያ ሰራዊቱ ለመዝመት ፈቃደኛ ባልሆኑ የሐረዲ ወጣቶች ከወንጀል ጋር በተያያዘ ድርጊት እርምጃ እንዳይወሰድባቸው የቀረበውን ሕግ እንደሚቃወሙ አስታወቁ። ዛሚር ለጠቅላይ ሚኒስትር ኔታንያሁ፣ ለመከላከያ ሚኒስትር እስራኤል ካጽ፣ ለክነሴቱ የውጭና ደህንነት ኮሚቴ ሊቀመንበር በጻፉት ደብዳቤ የቀረበው ሀሳብ የሐረዲ ማህበረሰብ ወጣቶች ወደ ዘመቻ ጣቢያዎች እንዳይመጡ የሚያበረታታና ከመከላከያ ሰራዊቱ ፍላጎት ጋርም የሚቃረን ነው ብለዋል። ዛሚር በተጨማሪም የሽባ ሃይማኖት ተማሪዎች በመከላከያ ሰራዊቱ ውስጥ እንዳይዘምቱ ነጻ የሚያደርግ ኮሚቴ በሰራዊቱ ውስጥ እንዲቋቋም ለቀረበው ጥያቄ በሰጡት ምላሽ እርሳቸው የሚመሩት መከላከያ ሰራዊት በርካቶቹ ከብሔራዊ ውትድርና አገልግሎት ነጻ እንዲሆኑና ለፍርድ እንዳይቆሙ ከሚያደርግ ኮሚቴ አካል እንደማይሆን ገልጸዋል። የአሜሪካ መከላከያ ሰራዊት ባሳለፍነው ሌሊት በኢራን ላይ ተጨማሪ ጥቃት ማድረሱን አስታወቀ። አሜሪካ በኢራን ላይ በተከታታይ ሶስተኛ ሌሊት እያጠቃች ሲሆን ጥቃቱ በፕሬዝዳንት ዶናልድ ትራምፕ ትዕዛዝ አማካይነት በሆርሙዝ የባህር ወሽመጥ በሚያልፉ የንግድ መርከቦች ላይ ተኩስ የሚከፍተውን የኢራን መከላከያ ሰራዊት እስኪዳከም ድረስ የሚቀጥልና ከባድ ዋጋ የሚያስከፍለው መሆኑን የአሜሪካ ማዕከላዊ እዝ አስታውቋል። ሌሊቱን በሆርሙዝ አካባቢ ከባድ ፍንዳታዎች የተሰሙ ሲሆን ፕሬዝዳንት ትራምፕ ባሰሙት ንግግር የአሜሪካ መከላከያ ሰራዊት በኢራን ላይ ከባድ ጥቃት ያደርሳል ምክንያቱም እብዶች ናቸው ማለታቸው ታውቋል። ትራምፕ በተጨማሪም ኢራናውያን የስምምነቱን ውል አላከበሩም የኒውክሌር ጦር መሳሪያ ቢኖራቸው ኖሮ አሁንኑ ይጠቀሙበት ነበር ያሉ ሲሆን የኢራን የኒውክሌር ግንባታ ጣቢያዎችም ይወድማሉ ሲሉ መዛታቸው ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ ክፍት መሆኑን ትናንት ምሽት ማስተዋወቃቸው ይታወሳል። ትራምፕ ሆርሙዝ ከኢራን ጋርም ሆነ ከኢራን ውጪ ክፍት ሆኖ እንደሚቀጥል ገልጸው አሜሪካ በኢራን ላይ ጥላው የነበረውን የባህር እንቅስቃሴ እገዳ እንደገና ማደሷንም አስተዋውቀዋል። ትራምፕ የኢራንና የደንበኞቿ መርከቦች ወደ ወደዋ መውጣትም ሆነ መግባት እንደማይችሉ ገልጸው የሌሎች ሀገራት መርከቦች ግን በተፈቀደው የሆርሙዝ መስመር ባስተማማኝ ሁኔታ ማለፍ እንደሚችሉ አስተዋውቀዋል። ትራምፕ በማህበራዊ ድረገጻቸው ላይ በጻፉት መልእክት አሜሪካ ከአሁን ጀምሮ የሆርሙዝን መተላለፊያ መስመር ጠባቂ መሆኗ እንዲታወቅና ከእያንዳንዱ ጭነት ይዞ ከመያልፍ መርከብ የደህንነት አገልግሎት የሚሆን 20 እጅ ክፍያ እንደሚያስከፍሉና ሂደቱም አሁንኑ ተግባራዊ መሆን እንደሚጀምር አስተውቀዋል። የኢራን አስቸኳይ ጊዜ እዝ ቃል አቀባይ አሜሪካ በሆርሙዝ ባህር መስመር አስተዳደር ላይ ጣልቃ እንድትገባ እንደማይፈቅዱና በመስመሩ ላይም ለሚደረገው ማንኛውም ለውጥ ከባድ ምላሽ የሚሰጡ መሆናቸውን አስተውቀዋል። እስራኤል የቀድሞውን የኢራን ፕሬዝዳንት አህመዲ ነጃድ የሀገሩን አስተዳደር እንዲቀይር ያደረገችው ዘመቻ ይፋ ሆነ። ዘመቻው ሃቱል በማጋፋይም ተብሎ የተሰየመ ሲሆን በጠቅላይ ሚኒስትር ቢንያሚን ናታንያሁ እውቅና ዘመቻውን የመሩት የቀድሞው የሞሳድ መረጃ ድርጅት ኃላፊ ዳቪድ በርኒያ ናቸው። ዘመቻው ተወሰነ ርቀት ቢጓዝም በመጨረሻ ግን እንደታሰበው ሳይሳካ መቅረቱም ተገልጿል። በመጨረሻም የአየር ንብረት ትንበያ ዛሬና ነገ የአየሩ ጸባይ የሙቀቱ መጠን ደረጃ በደረጃ እየጨመረ ይሄዳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ይችላል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 31፣ በቴል አቪቭ 30፣ በሃይፋ 29፣ በጽፋት 32፣ በቤርሸባ 34፣ በኢላትና አካባቢዋ 41 ዲግሪ ሴንቲግሬድ ይደርሳል። አይቸው ዜናው አበቃ።
2: ወርቅነሽ ለዜናው እጅግ በጣም እናመሰግናለን።

0: አይቾው በድጋሚ አይቾው እንደምን አደርክ?
1: አይ እንዳላኮርፍ እንግዲህ ምን ይደረግ? ሰላም አደርሽ?
0: አይደለ ዛሬ ስፖርት እግር ኳስ አልነበረም አይደል ዴሊቱን?
1: አረ እኛ ኳሁን እስከሚቀየር ድረስ ሰዓት እስከሚቀየር ድረስ እኮ አንዴ ተለማምደን ነው ይለም ወጭሎ ማደረው እኮ አይቀርም።
0: ያው ነው እንግዲህ ኳሱ እስኪጠናቀቅ ድረስ ለምዳችሁታል ማለት ነው። አዎ ጥሩ ነው። ለማንኛውም ጧት መነሳት ራሳት ለመነሳት ያለም አይደለም በአጠቃላይ።
1: ላንቺ ቆይ እንዴት ነው በጧት ተነስተሻለሁ? እንደው አልከበደሽም? ብዙ መንገድ ነው ሄድሽው ደግሞ?
0: ለምደነዋል እንጂ እኮ ቀላል
1: ነው። በጧት ተነስተሽው ብዙ መንገድ ስለሄድሽ ብዬ ነው ወደ ስራ ለመምጣት።
0: ወንዝ አልተሻገርኩም እንጂ እንደዛ ነው። አዎ ለማንኛውም አይቼው ጋዜጦች በዛሬ እትማቸው ምን ምን ረሰ ጉዳዮችን አቅርበዋል።
1: ምን ያልጻፉትን ብትጠይቅኝ አይሻልም? ያልተጻፈ ነገር የለም። ሙሉ በሙሉ ዜና ላይ ይዘሻቸው የቀረብሻቸው በሙሉ ተጽፈዋልኝ። እስኪ እንግዲህ እንመለከታቸዋለን። አመሰግናለሁ ወርቅነሽ። ክብራትና ክብራን አድማጮቻችን እንግዲህ ጋዜጦች አምድ ጋዜጦች ለአንባቢያን ምን ይዘው ቀረቡ ዛሬ የሚሉትን ይዘን እንቀርባለን። በተለይ በመከላከያ ሰራዊት በተለይ በመንግስት አሁን የኦሪት ትምህርትን መሰረታዊ ህግ ነው ብለው ካረቀቁ በኋላ በዚህ ዙሪያ ኢታማጀር ሹሙ የመከላከያ ሰራዊት የጦር ኃይሎች ኢታማጀር ሹሙ የደብዳቤ ጻፉት አለ ለጠቅላይ ሚኒስትሩ እንዲሁም ለመከላከያ ሚኒስትሩና ለክንስት አባላቶች። ይሄ ነገር በተለይ ወታደር ቤት የወታደር ቤት እንዳያገለግሉ ሌላ በቃ ላለመግባት ወደ ወታደር ቤት ላለመምጣት ላለመግባት ትልቅ ምክንያት ሰበብ ሊሆናቸው ይችላል። መግባት የሚችሉት እንኳን እንዳይገቡ ያደርጋልና ትልቅ ስብራት ይፈጥራል በማህበረሰባችን ሲሉ የተናገሩበት ሁኔታ አለ። ከዛም ባሻገር እንግዲህ እነሱ እሳቸው የጻፉት ደብዳቤ ለሶስቱም ለጠቅላይ ሚኒስትሩም ለመከላከያ ሚኒስትሩና ለክንሴት አባላቶች ጽፈዋል። ፕሬዚዳንት ትራምፕ ለኮንግረሱ ለጦርነቱ ከኢራን ጋር ያለው ጦርነት የነበረው ተኩስ አቁም ስምምነት ተቋርጧል ወደ ጦርነቱ ተመልሰናል ብለው አስታውቀዋል። ለሊቱን

ገብተን በሚናይበት ሰዓት በተለየ ጠቅላይ ሚኒስትር ቢናሚን ናታንያው በአለው ምርጫ በሚካሄደው ምርጫ ምክንያት በውስጥንችም ወርቅነሽ በዜናው ተክሰሽዋል 8 መቀመጫዎችን እሳቸው የሚፈልጋቸውን ፓርቲውን ሊያጠናክሩ ይችላሉ የሚሏቸውን ይዘው እንደሚቀርቡ እንደሚያሳውቁ የተነገረበት ሁኔታ አለ። ከነዚህም እንግዲህ በተለይ የተጠለፉት ወገኖቻችን በሐማስ ተጠልፈን ብርቱን ናስቱን ለማስመለስ ኃላፊነት ሰጥቷቸው የነበረው ጋል ሄርሽ ሁላችንም እናስተውሳቸው ከነሱ ውስጥ ማንዳቸው እሳቸው እንደሆነና ዮሴፍ ሀዳር ያን ምንጠራው ልጅ ሱም የአረብ እስራኤላዊ የሆነ በከፍተኛ ደረጃ የሐማስን የሽብርተኛውን ጸረ እስራኤል እንቅስቃሴ የሚቃወምና እንዲሁም ሌሎች 8 ተጨማሪ ቦታዎችን ለነሱ ለመስጠት ፍቃድ እንዳገኙ እየተነገረ ይገኛል። ይህም እንግዲህ በክነሴት ማለት በፓርቲ ውስጥ የራሳቸው ህግና ደንብ አላቸው በእንደዛው በስብሰባ እየጸደቀ ነው። ይህ በትናንትና ሁለት ያለፈው በተለይ ህግ የኦሪት ትምህርት የመሰረታዊ ህግ ተብሎ ልክ እንደ ማንኛውም ወታደር ቤት እንደሚያገለግል እንዳንድ ወታደር እንዲቆጠርላቸው የተባለው ቀደም ሲል እንደተናገርነው የኢታማጆር ሹሙም ይህን ጉዳይ በመጻረር ደብዳቤ ጻፉበት ሁኔታ አለ። ይሄ እንደውም በአሁኑ ሰዓት ይህን ህግ ማውጣት ነኝህ አልፎ የተወሰኑትን ከወደ ወታደር ቤት የሚሄዱትን እነሱ ከነጭራሽ ከናካቴው ወደ ወታደር ቤት እንዳይገቡ ምክንያት የሆናቸውና ላለመግባት የመግባት ፍላጎት ማይኖራቸውም ይቀራሉ። ይሄ ጥሩ አይደለም። በማህበረሰባችን ውስጥ ስብራትን ያካትታል፣ ትልቅ ስብራትን ያመጣል በማህበረሰቡ ዘንድ። ይሄም የመከላከያ ሰራዊታችን ሁሉም ለሀገሩን ለደር ደንበሩ ይጠብቅ የሚለውን መርሆ የሚጻረር ይሆናል በማለት በከፍተኛ ሁኔታ በተቃውሞ ያሰሙበት ሁኔታ አለ። በትናንትናው በክነሴት እንግዲህ እዚህ ጋዜጣ ላይ እንደሚታየው ይህ ህግ ሲያልፍ የተሰማቸውን ደስታ የሚያሰሙት የሚያሳይ ከነ ፎቶግራፉ አስቀምጧል። 63 ድምጽ በ52 ተቃውሞ ያለፈ ማለት ነው። የመንግስት ህግ አማካሪ የሆኑትን የብሔራ ሚያራ የእሳቸውንም ስልጣን ለመከፋፈል ክኔሶቱ የሚወስደውን ህግ በዚህ ዙሪያም በከፍተኛ ደረጃ ይህ የሚሉት ምንድን ነው? እዚህ ጋር የተጻፈው የእሳቸውን ስልጣን ለመቀየር ለመከፋፈል ሳይሆን ሙሉ በሙሉ ከስልጣናቸው ሊያግዳቸው የሚችል ሂደት ነው የሚደረግ ያለው በማለት ይህም በእሳቸው ዙሪያ የሚደረግ ህግ እንግዲህ በኋላ ምናልባት ወርቅነሽ ሰፋ አድርገን እንመለከተዋለን። ይህን በምን አይነት እንቅስቃሴ እያደረጉ እንደሆን ዲሞክራት የተሰኘው የግራ ክንፍ ርዕዮተ ዓለም ተከታይ ፓርቲ እነሱም የራሳቸው የውስጥ ምርጫ ያደርጋሉ። አንዱ ተወዳዳሪ ሲናገር በነበረው ቃለ ምልልስ ላይ ኢታማር ቤንጊቢር ከአባስ ማንሱር አባስ የባሰ ሽብርተኛ ነው፣ አደገኛ ነው፣ እንደውም ለሀገሪቱ አደገኛ ነው በማለት የተናገረው ቃላት አለ። እንደዚህ አይነት ቃላቶች መወራወሩ አይበጁንም። የፋርስ ባህረ ሰላጤው ሁኔታ ሀገራት በትናንትናው ዕለት ሲደበደቡ እንዳመሹና በአንጻሩ ደግሞ ሳውዲ አረቢያ ከየመን ጋር ያለውን ሁኔታ የቀጠለችበት ሁኔታ ያል ያ በዚህ እንዳለ ግን የሳውዲ አረቢያው ልዑል አልጋ ወራሽ ከእስራኤል ጋር ግንኙነት የምንፈጥረው እንግዲህ ወደ አብርሃም ስምምነት የምንመጣው ጠቅላይ ሚኒስትር ቢንያሚን ናታንያሁ ስልጣናቸውን ሲጨርሱ ነው ብሎ መናገራቸው መነጋገሪያ እየሆነ መጥቷል። ይህ በዚህ እንዳለ በፋርስ ባህረ ሰላጤ ኢራን በምታደርገው ጥቃት ፋርስ ባህረ ሰላጤው ለመጀመሪያ ጊዜ ማለት ይቻላል ሁሉም ሙሉ በሙሉ በሚባል አሜሪካን በመደገፍ ጦርነቱ እንድታድስ ስልጣን ሰጠዋቸዋል፣ ድጋፍ ሰጠዋል የሚል ጽሑፍ አለ። እዚህ ጋር ካታርንም ጨምሮ ማለት ነው። እንግዲህ ከዛ ካታርን እንደዛ ካሉት የሐመዲን ኒጃን የቀድሞው የኢራን ፕሬዚዳንት የነበሩት እንግዲህ እሳቸውን በከፍተኛ ደረጃ የምናውቃቸውም ጸረ እስራኤል እንቅስቃሴ ሲያካሄዱ የነበሩን ያፏፏሙ ናቸው። ሞሳድ ተጠቅሞ እሳቸው ላይ ተጠቅሞ ለመነጋገር እና እሳቸውን እንግዲህ በማድረግ የፈለገ በስልጣን አሁን ያለው መንግስት ስልጣኑን ሲለቅ እሳቸውን አስለቀቁ። እሳቸውን በስልጣን ለማስቀመጥ ከዳዲ በርኒያ

ሳዱ ዋና ሐላፊ ጋር ከነበሩት ከቀርበው ከሳቸው ጋርም በአንድ ቦታ ተገናኝቶ ተወያይቶ እንደነበር የሚያሳይ ሁኔታ አለ። እዚህ ጽሑፍ አለ እዚህ ላይ እሱም ተመልክተናል። በአሜሪካ ለቱርክ የምትፈልገውን ይሄ ሚግ 35 የተሰኘውን አውሮፕላን መሸጥ ብትችል ከሰጠቻት የእስራኤል የበላይነት በመካከለኛው ምስራቅ የእስራኤል በአየር ኃይሉ ዙሪያ የበላይነት አደጋ ላይ ሊወድቅ ይችላል በማለት ከዚሁም በሰፊው የተጻፈ ጽሑፍ አለ። ያው ቀደም ሲል ምናልባት ፕሬዚዳንት ዶናልድ ትራምፕ ለመሸጥ ፍላጎት እንዳላቸው ያሳወቁበት ሁኔታ ነበር። ባለፈው ሳምንት በካታር ባደረጉት ጉብኝትም ይህን አስታውቋል ተናግረዋል። ከዛ ወደ ማዕሪብ በምንመጣበት ሰዓት ማዕሪብ ላይም እንደዚሁ በተመሳሳይ መልኩ የወታደሩን ቤት ጉዳይ በማስመልከት በከፍተኛ ሁኔታ ያለው ተቃውሞ እሳቸውም ከዚህ የኢታማጆር ሹሙ ያቀረቡት ጽሑፍ እዚህም ታይቶ እናየዋለን። ትራምፕ ጦርነቱ ተመልሰናል ብለው አሳውቀዋል። በጣም ደስ የሚል ዜናም ነበር ሰሞኑም አንድ የእግር ኳስ ተጫዋች እስራኤላዊ የእግር ኳስ ተጫዋች ወደ ኢንተር ሚላን ለማለፍ ክለቡን ቀይሮ ለመጫወት ተዋውሎ እያለ ነገር ግን በተደረገለት የሕክምና ምርመራ የቡድን ወይም ክለቡ የሚፈልገውን መስፈርት ባለማለፉ ጥሩ ድል አጋጥሞት የነበረው እንዲሁ እንደቀረበት የሚያሳይ ጽሑፍም እዚህም አለ። በእስራኤል የሕክምና ትምህርት ቤቶችን የሕክምና ከፍተኛ ተቋም ትምህርት ቤቶችን ዙሪያ የሚከፋፈል የሚል ሁኔታ እያንዳንዱ በጾታውም በሃይማኖቱም ይከፋፈል የሚል በተለይ የጾታዊ ልዩነትን በማድረግ ትምህርት እንዲማሩ የሚደረገው የሕዝቡን የህብረተሰቡን የጤና ሁኔታ ይጎዳል በሚል ሁኔታ በከፍተኛ ደረጃ መነጋገሪያ እየሆነ ተገመቷል። ይህም ለወደፊቱም ተመርቀው የሚወጡት ዶክተሮችም እንግዲህ አንድ ዶክተር ተመርቆ ሲወጣ ማንኛውም ግለሰብ ያለ ጥቁር ይሁን ነጭ ይሁን ሃይማኖተኛውን አይሁን ተቀብሎ ሊያክመው ቃለ መሐላ ገብቶ የሚወጣበት ነው። በዚህ ግን አሁን በትምህርት ቤቱ ገና መከፋፈል ከመጣ በኋላ ይህንንም ላደርጉት ነው ይህም ወደዛ ይወስደናል በማለት በከፍተኛ ደረጃ ተጽዕኖ ያሳደሩ ይገኛሉ የተቃወሙ ይቅርታ። ጠቅላይ ሚኒስትር ናታንያሁ አቸነፉ ይላል እዚህ ላይም በፕራይመሪዙ ወይም ውስጣዊ ምርጫን በማስመልከት ቀደም ሲል እንደገለጽ ነው ለዛንም የተመለከት ነው ሁኔታ አለ። ትራምፕ እንደተናገሩትም እንግዲህ የሆርሙዝ ተላለፊያዎች መጥ እሱን እናስከፍታለን። 50 ዓመት በሙሉ ለዚህ ቦታ ክፍት ነበር። ማንም ሰው ገንዘብ አልተቀበልም። ካሁን በኋላ ግን እኛ እንደውም ያን ቦታ በመቆጣጠር እኛ ገንዘብ እንቀበልበታለን በማለት ያን አካባቢ ሲደበድቡ አድረዋል። በአንጻሩ ኢራን፣ ባህሬን፣ ኦማን፣ ኩዌት፣ ዮርዳኖስ ድረስ አስወንጭፋለች ከትባም ወይም ቀላል የሰው አልባ የሚበር አውሮፕላን ማለት ነው። የአውሮፓ የህብረት ከእስራኤል ጋር ያላትን ግንኙነት በተለይ ይሁዳና ሰማርያ አካባቢ የሚገኙትን ሸቀጣ ሸቀጦች ወደዛ የሚያልፉ ላለመግዛት በእነሱ ላይ ማዕቀብ ለመጣል ጥረት እያደረጉ ነው ማለት እዚህ ጋርም ጽሑፍም የተጻፈ ሁኔታ አለ። ሁላችንም እንደምናስታውሰው እንግዲህ በኢየሩሳሌም የቱርክ ኮንሱል አለ። ኮንሱል እንግዲህ ልክ እንደ አምባሳደር ነው የሚያገለግሉ። በዚህ ውስጥ ግን የሚሰራው ሁኔታ የነዚህን እንቅስቃሴያቸው መገደብ አለበት በማለት የእስራኤል አንድ የዚህ ተቋም የሚቆጣጠር የተናገረበት ሁኔታ አለና ለዚህ የሚሉት ሁኔታ አለ። በጥቅምት 7 ወዲህ እናት አባት ወንድም የሞቶባቸውን የሙት ልጆች ባንድ ላይ በማድረግ የበጋውን ወራት ባንድ ላይ በመውሰድ እነሱን ከተለያዩ ቤተሰቦች ጋር በማዝናናት ላይ እንደሚገኙ በተለይ ወደ ኪኔሬት እና ወደ ጎላን ኮረብታዎች በመውሰድ እያዝናናቸው እንደሚገኝ የተጻፈ ሁኔታ አለ። በዚህም ፖሊስ በወሰደው ከፍተኛ እርምጃ ወደ 34 የሚሆኑ ከፍተኛ የአረብ እስራኤላውያን የሆኑት የከተማውን በሪዎች የምንላቸው በቁጥጥር ስር ያሉበት ነው። ከእነዚህ ውስጥም 20 የሚሆኑትም በእንደዚህ አይነት የተጠቀሙ የነበሩ ናቸው።
የወጣቱ ዙሪያ ያለው ራዚ የሚባል ወጣት ባለፈው እንደተገደልና አስተውሳለን በዚህ ዙሪያም ተጠርጣሪ የቀድሞ እሱ ጓደኛ የነበረ ተጠርጣሪ በቁጥጥር ስር እንደዋለች እዚህ ጋዜጣ ላይም ተጽፏል። ይሄምና እንግዲህ በአከባቢው ንኝህ ተጠርጣሪዎች የገደሉት የተባሉትም ቢላ ወይም ስለት ነገር ይዘው እንደመጡ በአከባቢው በተገኘ መረጃ ታውቋል ብሏል። ከዚህ ዳውን የመጨረሻ ዛሬ የምንመለከተው የኦፍዲም ዛሪም ያልምንጠራቸው ወይም ያለ ህግ ከህገ ወጥ ሳይሆን ኦፍዲም ዛሪ ማለት እስራኤል ዜግነት የሌላቸው ሰራተኞች ግብር አይከፍሉም። እነሱ ግብር ባለመክፈላቸው ብዙ ገንዘብ እያጣች ነው እስራኤል በማለት የማሳ ክናሳ ወይም የሀገር ውስጥ ግብር ሚኒስተር ያሳወቁበት ሁኔታ አለ። 2.2% ይሆናሉ ነኝህ ያለ ግብር ሳይከፍሉ የሚሰሩ እና ይህን ትኩረት ሊሰጠው ይገባል የሚል ምንት አለ። ወደ የዲዮ ታሮንስ እና ወደ ሀሪት ስንመጣ በተመሳሳይ መልኩ ሁለቱም የጻፉት ቀደም ሲል የተመለከት ነው። ጊዜ ለመቆጠብ ስንል እዚህ ላይ ስርጭታችን አቋርጥና ከአፍታ ቆይታ በኋላ እንመለሳለን።

0: የተከበራችሁ አድማጮቻችን ስርቻችን ቀጥሏል። ወርቀነሽ መስመር ላይ ነሽ አይደል?
1: አዎ።
0: እንግዲህ የውጭ ሀገር ዜና የሚያቀብልን ራምብራንደስ እዚያ ጠገብ ያለ እሱ ጋር
2: ወርቀነሽ ራምብራንደስ
0: የአህመድን ጃድ ጉዳይ እንዴት ነው ብለን ጠይቀው አይመስልሽም?
1: አህመድን ጃድ በጣም የሚገርም ነው። አንዳንዴ ፊልምም ይመስላል፣ ልቦለድ ድርሰትም ይመስላል። አህመድን ጃድን ያክል ታላቅ የእስራኤል ጠላት እንደገና ከእስራኤል ጋር ተስማምተው ሊሰሩ ነበር መባሉ የሚገርም ነው። እንጠይቀው፣ የሚገርም ጥያቄ ነው።
0: ማዜ በመት ማዜ ማዚያ ያ ኢም አህመድን ጃድ
2: אז נכון, מחמוד אחמדינג'אד, נשיא איראן לשעבר, מי שמוכר לנו כמכחיש שואה גדול, מי שקרא לא פעם למחוק את ישראל מעל המפה, הוא מכל האנשים, ואולי זה לא ולא בכדי, היה ניסיון של המושד לגייס אותו כנכס מודיעיני, זה לפחות לפי דיווח בניו יורק טיימס אתמול. לפי אותו דיווח, הקשרים נוצרו בשנים האחרונות, כשנקודת המפנה הייתה לפני שנתיים, בשנת 2024, כשאחמדינג'אד אפילו מגיע לבודפשט, למה שבאופן רשמי מוצג ככנס אקדמי בענייני אקלים, אבל למעשה זו הייתה הזדמנות לראש המוסד לשעבר דדי ברנע להיפגש איתו, לנסות לגייס אותו לצידה של ישראל. ישראל גם מימנה את עלויות הדיור שלו, הנסיעות שלו וכו'. שהרעיון היה שאחמדינג'אד היה אמור להיות חלק ממזימה להפלת משטר האייתולות.
0: וולקנש.
1: አዎ አህመድነጃድ እንግዲህ አይቸው እንዳልነው የጠየቀው ምንድነው የነበረው ሁኔታ ነው ብለ የጠየቀው ራምን በ2024 ዓመተ ምህረት እስራኤል በቡዳፔስት ተገናኝታ ከአህመድነጃድ ጋር የሞሳድ ድርጅት መሪ ናቸው እንግዲህ የተገናኙ በቡዳፔስት ከአህመድነጃድ ጋር የተጠሩበት ምክንያት በከፍተኛ ትምህርት ተቋም እንግዲህ ለምርምር ተብሎ ነው የተጠሩት እዛ ያው ገለጻ እንዲሰጡ ከጀርባው ግን የነበረው ያው እንግዲህ ተቀናብሮ የነበረው ምንን ብለው ዳዊት በርኒያ ጋር እንዲገናኙ ነው እንደም ባሉን ደግሞ ከባድ ክትትል ነበር በኢራን በኩል ግን እንደምንም ተገናኝቶ እንደተወያዩና የኢራንን አስተዳደር እንድጥል ያው እስራኤል ከዛ በኋላ አህመድነጃድ በያቶላው አስተዳደር ተተክቶ ያው ከእስራኤል በመትፈልገው መንገድ ኢራንን እንዲያስተዳድር ስምምነት ላይ እንደተደረሰ ነው።
0: ማርኬት ያቀየሽ
1: መቀጠል ትችላለህ አይቸው?
0: አዎ አንቺም ጠይቂ ይሰማሻል።
2: הרעיון פה רק נציין זה שבמקרה שהפלטת המשטר האייתולות אז אחמדינג'אד ייכנס כמנהיג החדש של איראן, ייכנס לוואקום הזה, ואפילו באשרי המאמין היה אמור להכניס את איראן אולי להסכמי אברהם בעתיד, לקרב את איראן למערב. העניין הוא למה אחמדינג'אד זוהה כנכס מודיעיני, זה כי בשנים האחרונות הוא נדחק יותר ויותר לשוליים, מנעו ממנו מספר פעמים מלרוץ לנשיאות, הוא הרגיש שהוא נדחק על ידי הממסד, על ידי אלי חמאס מנאי, המנהיג העליון לשעבר של איראן, והטענה היא שאם ניקח את אחמדינג'אד, ואם נשים אותו בראש איראן, מצד אחד תהיה לך את הלגיטימציה הזאת, שזה מישהו שבא מתוך המשטר, מצד השני, יש לך פה מישהו שהוא מתנגד לחמאי, מישהו שכביכול יהיה מוכן להתקרב יותר למערב, זה לפחות היה התכנון.
0: וכדו ינברו, נגיד אינדית נגיד מילו, בתלי, הן אחמדינג'אד ודזי למעט תפלגו, አያቱላው መሪዎች ጋር ቅሬታ ነበረው። በድጋሜ ለፕሬዝዳንትነት እጩ ውድድር ለመቅረብ ፈልጎ ቦታ አልሰጡትም አልተመለከቱም እንድነው አልቆጠሩትም ጭራሽ ወደ ፖለቲካው እንዳይመለስ በከፍተኛ ጫና ሲደረግበት ነበርና ከነበረው መንግስት ጋር ቅሬታ ነበረው። ይሄን ክፍተት በመጠቀም ይሄን ቅሬታ በመጠቀም እስራኤል ይሄን ድል ተጠቅማ ነበረች። ዞሮ ዞሮ ግን ይሄ የተደረገው ሙከራ ኡሊ ሆን አልቻለም ነው በማውን ይክሻል በመትክሉ በሶሻል ዳባርሹ ወሎጋጻ ወሽዘ ማዚያያ ቢዲዮክ
2: אז מה שקרה כנראה שעצם המתקפה הייתה גם שלובה בתכונית הזאת, למעשה זה היה חלק מהדברים שהוצגו בפני טראמפ, ישראל הוצגה בפני טראמפ, יש לנו את אחמדינג'אד, יש לנו פה רכיב בפער הזה להחלפת השלטון, בוא נצא להתקפה, ואז ברגע שיצאו להתקפה, ישראל תקפה בית שבו הוחזק אחמדינג'אד במעצר בית.
0: אבל לפני כן שהוא שהיא מלט.
2: בדיוק, נכון. זו הייתה תקיפה מאוד מדויקת נגד השומרים, נגד מי שיפתחו אותו, ואז הגיעו סוכני מוסד ברכב פז'ו שחורה, זה לפחות מה שמדווחים אותנו, שלפו את אחמדינג'אד, לקחו אותו לבית בטוח משם, הוא היה אמור להיות מוחזק עד שבאמת הוא ייכנס להיות המנהיג, וכנראה הוא לא היה מרוצה מאופן שבוצע החילוץ, הוא תפס רגליים קרות, ומסיבה שאיננה ברורה, פשוט עזב את הבית, בית המחסה הזה, הוא הסגיר את עצמו לידי הרשויות, ועכשיו הוא נמצא במעצר בית בידי משמרות המהפכה. לא ראינו אותו מאז המכת הפתיחה, רק פעם אחת בשבוע שעבר בלוויה של חמנאי, וגם אז הפנים שלו היו מכוסות בידי מסכה, נראה שהוא היה מוקף בידי אנשים. תקשיב, איראן הרשמית לא מודה בדבר הזה, ואפילו מאז בשעות האחרונות אחמדינג'אד יצא כחשה, ישראל בינתיים ממלאת פי המים, אבל לפחות ראש אמ"ן לשעבר תמיר איימן אמר ששלל מבצעים התנהלו באיראן, מה שכן אולי מאותת שהוא יכול מאוד להיות שזה היה אחד מהם ולא היחיד.
0: תודה לך איראן.
2: תודה לכם.
0: מורכנש.
1: እሺ እናመሰግናለን እንተርጉመው ያለውን
0: እሺ
1: እንግዲህ አህመዲነጃድ እንደተባለው ከኢራን አስተዳደር ጋር አደርጋር ቅሬታ ስለነበረው ነው እስራኤል ለተጠቀምበት አስባይ ነበር ነገር ግን ዞሮ ዞሮ መጨረሻ ላይ ዘመቻው አልተሳካም ያው ሞሳድ የአህመዲነጃድ የተጠለለበትን ወይም ከነበረበት ቦታ ጥቃት በማደስ ሞሳድ እንዲወጣና በሌላ በሚስጥራዊ ቦታ እንዲቀመጥ አድርጎት ነበር ከዛ ግን የተወሰነ ጊዜ ተጠበቀ በኋላ አህመዲነጃድ ለሀገሩ አስተዳደር ጁን እንደሰጠና እንደወጣ ነው የሚታወቀው አሁንም በሀገሩ አስተዳደር በቁጥጥር ስር እንዳለ ነው እንግዲህ ያለው ሁኔታ የሚያመላክተው በአሊ ሀሚናይ ቀብርም እንግዲህ ፊቱን ተሸፍኖ ታይቶ ነበር ይባላል ያለበት ሁኔታ ዞሮ ዞሮ እንግዲህ ዘመቻው ተሳካም
0: እስካሁን ዘመቻው ተሳካም እስካሁን ይሳቸው ጣፈንታስ ምን ማለት ብቻስ ያለሽ እንግዲህ አገርም በመካድ ክህደት ነው እንግዲህ
1: ይገርማል እንግዲህ ይሄን ያህል ክደት ፈጽሞ በሀገሩ ላይ የኢራን አስተዳደር እስካሁን ድረስ እንዴት በህይወት እንዲቆይ እንደፈቀደለትና እንደው እንዲኖር በስራት ብቻ በቁጥጥር ስር ውሎ እንዲቆይ መደረጉም ጥያቄ የሚፈጥር ጉዳይ ነው እነተም የኢራን አስተዳደር ካመነበትና መረጃውን ካወቀ እንዴት ሊሆን ይችላል ሌላው በእስራኤል መገናኛው ታሮች ለምን ይፋ ሆነ ይሄ ነገር እንግዲህ ከዚህ በኋላ እስራኤል የኢራንን አስተዳደር ለመጣል ያደረገችው ወይም ያደረገችው ያለ ሙከራ እንዴት ነው ላይሳካ ይችል ይሆን ተስፋ ተቆርጦበት ይሆን ይሄን ያህል ጥብቅ መረጃ ይፋ የሆነው ይሄንም ጥያቄ የሚያስነሳ ጉዳይ ነው አይቼው በአጠቃላይ ግን እንደ እስራኤል ይሄን ነገር መሞከሯ እንደውም ኢራን በእስራኤል ላይ ያላት ጥላቻ ሲታሰብ አህመዲነጃድ ናቸው ቅድሚያት የሚታወሱት
0: እነት ነው
1: እንግዲህ አንድ ሀገር መሪ ምንም ሁሉ ቢሉትም የኢራን መሪዎች እንደው ለእስራኤል ሞት ይገባታል ብለው ሲናገሩ በንግግራቸው መጀመሪያ ሁሉ እኔ በጣም የሚረሱ አይደሉም የኢራኑ የቀድሞው ፕሬዝዳንት አህመዲነጃድና ያ ሁሉ ቀርቶ ደግሞ እስራኤል ጋር ለመስማማት እንደገና እጅ መስጠቱ
0: ብቻ ይገርማል አንዳንዴ በጣም በጣም የሚገርም ነው ይህ የሞሳድ ድንቅ ስራ ነው በእውነት ማመን የሚያቀት ሁኔታ ነው እንግዲህ ማንኛውም ይሄን ይፋ ያደረገው ኒውዮርክ ታይምስ ጋዜጣ ነው ይፋ ያደረገው በእስራኤልም ደግሞ ይፋ ተደርጓል ዞሮ ዞሮ ግን ራሳቸውስ ቢሆን አህመዲነጃድ ለምን እጃቸውን ለመንግስት ሰጡ ያቁታል ምን እንደሚሆን ምን እንደሚከተላቸው ያቁታል ነው ተጸጸተው ነው ባደረጉት ድርጊት ወይ በተደረገው ሙከራ ጸጸት ገብቷቸው ነው ወይስ ምን ሊሆን ይችላል
1: እንግዲህ ምክንያቱም በትክክል የሚያውቁት ሳቸው ናቸው ግን እንዳልከው ደግሞ አሊ ሀሚናይን ያክል ስማቸው ሲጠራ እንግዲህ ምን እንደነበር እነት የሚደፈሩ አይነት እኮ አይመስሉም ነበር ኢራን አምባገነን መሪ ተከፍተኛው የመንፈሳዊ መሪ በኢራን እንግዲህ በእምነታቸው ከእግዚአብሔር ቀጥሎ ሳቸው ነው እንደሚያመልኩ እንደዛ እንደሆነ ነው እንግዲህ ምንረዳውና
0: በእስራኤል
1: ጥቃት እንዳልነበረ ሲሆን የሁሉ ነገር ታሪክ ሲሆን ባንዴ ምናልባት ተጸጽተው እንደሆን በሀገራቸው ላይ የደረሰው ጥቃት ውርደቱ ተሰምቷቸውም እንደሆን አይታወቅም ግን ትክክለኛው ምክንያት የሚያውቁት ራሳቸው ናቸው
0: እውነት ነው ግን እንግዲህ አስቀድሞ ተገናኝተው ተነጋግረው ተወያይተው ነገሩን ጨርሰውታል ማለት ነው ለዚህም ነው እንግዲህ እሳቸው የነበሩበትን ቤት ዘበኞችን እንዲገደሉ ተደርጎ በጥቁር መኪና ሄደው ከዛ ቦታ አውጥተው አህመዲነጃድ ይዟቸው ከአንድ ኢራን ውስጥ ሞሳድ ይዟቸው ወስዶ ከአንድ ቦታ ውስጥ እየጠበቀ አስቀምጧቸው ያለ ባልታሰበ ጊዜ ራሳቸውን እንግዲህ ከዛ ቤት ወጥተው ሄደው እጃቸውን ይሰጡ ወደኋላ
1: ብዙ እንደቆዩ እንመለከተው
0: እንችላለን። እንግዲህ በሰፊው ገና ብዙ አነጋጋሪያችን ነው። ወደ ኢራን አሁን ዛው ኢራን ለሳንጠ ሳንወጣ በትናንትና ሁለትም ዶናልድ ትራምፕ የተናገሩት ኔታ አለ ተመልሰው ጦርነቱን እንዳደሱትና ይሄም እንግዲህ በሆርሙዝ አካባቢ ሆነው ያሉ መርከቦችን የሚጠፍ መርከቦችን የሚመታና የሚቆጣጠር የኢራንን መርከቦች እናጠፋለን እንመታለን በማለት ጦርነቱ ቀጥሏል። ምን ድረስ ሊሄድ ይችላል ይሄ ውድቅነሽ?
1: የአሜሪካና ኢራን ጉዳይ በጣም የሚገርም ነው። እንግዲህ በጣም ውስብስብ እየሆነ ነው የመጣው። ለሶስተኛ ሌሊት በተከታታይ ነው አሜሪካ ኢራንን ባሳለፍነው ሌሊት ስታጠቃ የነበረው። ለአምስት ተከታታይ ሰዓታት ነው የአሜሪካ መከላከያ ሰራዊት እንግዲህ በኢራን ላይ ጥቃት እንዳደረሰ መረጃዎች የሚያሳዩት። ባሳለፍነው ሌሊትም የኢራን መከላከያ ሰራዊት ወታደራዊ ተቋማቷ በጣም ከባድ ጉዳት እየደረሰበት እንደሆነ ነው በአሜሪካ በኩል የሚነገረውና ትናንትም ይሄ ሆርሙዝ ባህር ነው እንግዲህ ትልቁ ጥያቄና ችግር ፈጥሮ ያለው። አሁን ኢራን ነኝ ነኝ አሜሪካ ጣልቃ መግባት የለበትም ትላለች። በዛ አካባቢ የሚያልፉ መርከቦች ላይ ያው ጥቃት ታደርሳለች። በአሜሪካ በኩል ደግሞ ትናንት ፕሬዚዳንት ትራምፕ እንዳስታወቁት የሆርሙዝ የባህር ወሽመጥ ኢራን ኖረችበትም አልኖረችበትም ክፍት ሆኖ ይቀጥላል፣ እንደውም ከዛሬ ጀምሮ በአሜሪካ ቁጥጥር ስር እንደሆነ እንዲታወቅ እንፈልጋለን። በባህር ወሽመጡ ለሚያልፉ ለእያንዳንዱ ጭነት ለጫኑ መርከቦችም 20% ከጭነቱ 20% 20% የሚሆነው ለአሜሪካ እንግዲህ እንደ ግብር እንዲከፈል አካባቢው ነው።
0: ኢራንስ ምን ፈለገች? ኢራን ምን ፈለገችው?
1: ግን አሜሪካ ይሄም ነበር ፍላጎቷም ይባላል። ከዛ በኋላ በሚገርም ሁኔታ አሜሪካ በአካባቢው ገቢ ለማግኘት ነበር ፍላጎቷ፣ ያን ለማሳካት ነው ትራምፕ አሁን ትናንት በይፋ ያስታወቁት እየተባለ ነው። እንግዲህ ከአንድ ጭነት 20% ለአሜሪካ በሆርሙዝ የባህር ወሽመጥ ላይ እንግዲህ መካከለኛው ምስራቅ ድረስ መጣ አሜሪካ ሌላ ችግር ሌላ ጥያቄ የሚፈጠር ጉዳይ ነው። እንግዲህ ነጻ የነበረን የባህር ወሽመጥ ድንገት ለሀገራቱ ከባድ ግብር እንዲከፈል አደረጉበት ማለት ነው። ዞሮ ዞሮ ኢራን ማስከፈለች አሜሪካ ማስከፈለች እኮ
0: ያው መከፈላቸው አይቀርም ነጻ የለው ማለት ነው። ሌላ ሁለተኛው ርሳችን ወርቅነሽ በሀገራችን በትናንትና ሁለት በተለይ የኦሪት ትምህርት መሰረታዊ ህግ ይሆናል ተብሎ መጽደቁ ታማጆርሹም ያሰሙት ንግግር አለ። ይሄ ነገር ግን እንዴት ነው በህዝቡ በማህበረሰባችን መከፋፈልን አያመጣም ወይ?
1: መከፋፈል ማምጥቷል እንጂ ያው መከፋፈል እኮ ያሰጋም ያለበት ሁኔታ ነው ያለ። ግማሹ ህዝብ ሀገር እየጠበቀ በመከላከያ ሰራዊት ውስጥ ያገለገለ እንግዲህ ህይወት አንድ ናት ሌላ አማራጭ የሌላትን ህይወቱን እየከፈለ፣ በሌላ በኩል ደግሞ ማገለግለው ህዝብ ላይ ከባድ ቁጣ ነበር በሚያገለግለው ህዝብ ዘንድ። ግን ደግሞ አሁን አለማገልገሉ ይፋ ያው ህጋዊ እንዲሆን ነው እንግዲህ ኦሪት ትምህርት መሰረታዊ ህግ ሆኖ እንዲጸድቅ ሲባል ሀሳቡን ባቀረቡት በኩል የኦሪት የሚማሩ ተማሪዎችን ፖሊስ እንዳያሳድዳቸው በሚል ምክንያት ነው ቢባልም፣ ዞሮ ዞሮ ግን ኦሪት የተማረ ተማሪ በመከላከያ ሰራዊት ውስጥ እንዳገለገለ ሆኖ ከተቆጠረ አንድ ህይወት መስዋዕትነት ከሚከፍል ወታደር ጋር እኩል ነው የሚታየውና ህጉ ፍትሐዊነት ይጎለዋል የሚል ከባድ ቅራኔ ሀሳብ እየተነሳበት ቢሆንም ህጉ ጸድቋል። እንግዲህ መሰረታዊ ህግ ሆኖ ጸድቋል። አስቸጋሪ ነው የሚሆነው፣ ውዝግቡ ይቀጥላል። ፍትሐዊነት መጉደሉ እዚህ ላይ ይታያል። እንግዲህ ህይወቱን ለመስጠት መተኪያ የላትን ህይወቱን የሚዘምት ግንባር የሚዘምት ወታደርና የኦሪት ትምህርት ምንም ለይሁዲ ህዝብ ትልቅ መሰረታዊ ነገር ቢሆንም የኦሪት ትምህርት ተምሯል እኩል ነው እዚህ ወታደር ጋር ከተባለ አንድ የኦሪት ትምህርት የተማረ ተማሪ በውጭም እኮ ይማራል። የኦሪት ትምህርት ማንኛውም ይሁዲ ይማረዋል። ግን ደግሞ ለየሽባ ተማሪዎች ያው ህጋዊ ሆኖ እንዲጸድቅ ነው ይህ ነገር የቀረበው ና ዞሮ ዞሮ አብዛኛው ድምፅ አግኝቶ ጸድቋል። አወዛጋቢነቱ ግን እንደቀጠለ ነው። አይቸው
0: ምን ያህል ድረስ ሊሄድ ይችላል? ያሁን ለምሳሌ አንድ በህግ የወጣ ሁኔታ ነው። ተቀናቃኝ ፓርቲዎችም ይሄን ህግ እኛ ስልጣን ላይ በምንወጣበት ሰዓት እንሰርዘዋለን ይላሉ። ይሆናል ወይ?
1: እንግዲህ እዚህ የተጻፈ ህግ ስለሌለ እስራኤል ያው ሁካ ምንለው ህገ መንግስት የተጻፈ ህግ ስለሌለ ይህ ነገር ምናልባት በከፍተኛው ፍርድ ቤት ቀርቦ ሂደት ይኖረዋል ሊሆን ይችላል። ግን ብዙ ጊዜ መሰረታዊ ህጎች በጣም ጥቂት አጋጣሚ ነው ይሰረዛሉ ሲባል መሰረታዊ ህግ ነው ከጸደቀ። ግን መንግስት በተለዋወጠ ቁጥር አንደኛው መንግስት ያጸደቀውን የተጻፈ ህግ ስላልሆነ ሌላው ላይቀጥልበት ይችል ይሆናል። ይሄ የህግ ባለሙያዎች ነው እንደው ይበለጠ ጥልቅ የሆነ ዝርዝር ሊሰጡበት የሚችሉ አይቸው ግን መሰረታዊ ህጎች ብዙም እንዲሰረዙ የቀረቡ ብዙ እንዳልሆነ ነው የሚነገረው ጥቂቶች ናቸው ዞሮ ዞሮ ሰባዊ መብት የሚጎዳ ከሆነ ህዝቡን ህዝቡ አካሄድ ጋር ማይመች ከሆነ በከፍተኛው ፍርድ ቤት ታይቶ የሚሰረዝበት አጋጣሚ ሊኖር ይችላል ግን እንዳልኩት የህግ ባለሙያዎች የበለጠ እንደው እስኪን ጠይቃቸዋል
0: የበለጠ እንደው ህግና ፍትህ በተሰኘው ፕሮግራማችን ላይ ምን በበለጠ በሰፊው መመልከት ምን እንችላለን ወርቅነሽ አመሰግናለሁ አሁን መስመር ላይ አቶ ስጦታው አሉ ተናስተልኝ አቶ ስጦታው ስጦታው ፍረደ
3: ማድማጮች ደህና ነኝ እንደናችሁ
0: ደህና ነው ወርቅነሽ ሰማሻል ዛሬ ወርቅነሽ ከቤቷ ናት ያው እኔ እዚህ ስቱዲዮ ነኝ
3: ተራዳ ሰምቻለሁ
0: አይው ለሄ ዝንድሽ ቅሬታ እየተሰማኝ ነው እኔ
3: እንግዲህ አትፍረድባት የልጆችና እናት አንዳንዴ አትርሳ
0: እኔ ወልጃለሁ ለበል እንዴ
3: አንተ እንግዲህ ያው
1: ሳይሆን ምክንያቱም መናገር ትችላለህ አይው
0: አው ተጠባባቂ ወታደር እንግዲህ ባለቤቷ ሚሊዮን ነው ያለው እንግዲህ
3: እንግዲህ ያው ወለ እንግዲህ ለዛ ነው እንግዲህ ራስም እንግዲህ ለሀገሯ
1: እየተበቀን ነው እኔ ቤቱን እየሰራሁ ስለታ
3: እየተበቀው ሷም ኃይሉን ይስጣል
0: አመሰግናለን
1: አመሰግናለን
0: ወርቅነሽ ወጥቶ መድረኩ ያንቺ ነው
1: አው ስጦታው በጣም የሚገርም ሐሳብ ነው አለኛለን ዛሬ የስማችን ጉዳይ አዲስ ገብ የሆነን እዚህ ሀገር ስንመጣ እንግዲህ ይመዘግቡታል እንደገባቸው ነው ይመዘግቡት ነጮች ከባድም ነው በርግጥ የኛ ሀበሻ ስም ለነሱ ፊደሉ ላይናታች አርገው አንዳንዴ ሲነበብ ይገርማል ከስሙ ጋር እንኳን ትክክል ሚሆን አይመስልምና ስማችን ችግር እየፈጠረ ነው ይላል ስጦታው እንዴት ነው እስኪ እንዴት ነው የምታየው
3: በቅድሚያ መሰግናለሁ የኛ ስም ዛሬ ቦነስ በዚህ ጉዳይ እርግጠኛ ነኝ እንዴት ነው አባቶቻችን ድሮ ምን ነበር ለውሃ ያልነካው ልብስ ያድርስ ይላሉ ምክንያቱም አዲስ ልብስ ለብሶ ለከርሞ ያድርስ እንደማለት ነው ይሄ በውሃ ያልነካው ወሬ ነው ችግሩ ግን ከኛ ጋር ይኖራል ባድማጭ በኩል ግን ያው እስካሁን አልተወያየንበትም እና ወደ ቅዱስ ሀገር ስንገባ እኛም 90% ከገጠሩ አይመጣነ ስለሆነ ስማችንም አብዛኞቹ አንጽፍም ልክ እንደነሱ እንደፈለጉ ያው በብራይት ነው የሚጣፈው ስማችን ተጥፏል ትክክል አይደለም ግን ተጊዜ በኋላ የኛ ስም ብዙ ችግር እየፈጠረ ነው አሁን እኔ ጎልቶ ያየሁት የኛ ስም በሐኪም ቤቶች በተለያዩ ቦታዎች ስማችን በትክክል አይጠሩትም እኔ ራሴ ስሜን ስናገር እነሱ የሚናገሩት ሌላ ነው ለምሳሌ አሁን ምሳሌ እንደሆነ ነው የኔ ስም ስጦታው ነው ሙሉ ስጦታ እና ምን ብለው ጥፈውታል ወደዚህ ሀገር ስገባ ስጣታው ወሚለው ፊደል ወይም አሚለው ፊደል የለም እና ያን ራሱን ደብዳቤም ሲላክልኝ ወይም ደውለው ሲጠይቁኝ አንድ ጊዜ አይገባቸው መጨረሻ ላይ እኔ አስተካክያለሁ ከዛሬ 20 ዓመት በፊት እና አሁን ችግር ፈጥሮ ያለው የት ላይ ነው ብለ ሲጠይቁ በተለይ የኛ ሰፈሮች በአብዛኛው እንደሚታወቀው ሁሉ እኛ ቤት የገዛነ በድሮ ሰፈሮች ነው አሁን እንደጣ ሆኖ ያካባቢ በሙሉ ፈርሶ እየሰራ እየተባረከ ከፍተኛ ያው ጥረት አለ የታወቀ ነው እና በዛን ጊዜ ከተዳዘት ያለውና እኛ ምን እናገረው ስም አይደለም እህን እንዴት ነው ማስተካከል የሚቻለው ነው የኢሚግሬሽን መስሪያ ቤት ደግሞ ለማገኘት ዛሬ በጣም አስቸጋሪ ነው እንደ ድሮ አይደለም ወር ሁለት ወር ተቀጠረ ይዘነው ግን ሰው እንዲያውቀው ስማችን ችግር እየፈጠረ እንደሆነ እንረዳ ነው የኔ አባባል ያላግባብ ደብዳቤ ተላከባቸው አሉ ስማቸው ፊደል ትክክል አለ ለምሳሌ አንድ ሰው አለሚቱ ከሆነ በመጨረሻ ላይ ወይም ወባ መሆን አለበት አለሚታ ብሎ ጥፈውታል ገብቷል እና ሰተዋም ተጠራው ግን አለሚቱ ነው የነሱ ግን ተጥፋለው ለላሉ ያነ በአንዳንድ ተመሳሳይ የኔን ትዳዘት ወስደው በዛኛው ስም ተመሳሳይ ያገቡበት ያጋጠመ ነገር አለ አንዳንድ ቦታዎች እና እንዲያው ምንድነው አድማጭ ምንድና ነው የኔ አባባል ሰምታችኋ እና እንደምትሉት ካለ ደግሞ ያው እድሉ ልስጥ እኔ ብቻ ከመጮህ
0: እንግዲህ ለዚህ ነው
1: አይቾስኪ አንተ ስም እንዴት ነው
0: ለዚህ ነው እንግዲህ ስማችን እንደመጣ ነው ቀጥታ ወደ ብራይስት ይቀየር የተባለው እንግዲህ አው በርግጣው ይሄ ሁኔታ እስካሁን ድረስ የተወያየንበትኝ ርዕስ አይደለም ይሄ አዲስ ርዕስ ነው
3: አው
0: ነገር ግን አሁን እንዳልከው ቤት በሚታደስበት ሰዓት የሚፈጠሩ ችግሮች አሉ አንዳንድ ሊስቶች ላይ ዶሴዎች ላይ የሚጻፉ ያጻጻፉ ሁኔታ የቃላት አጣጣሉ ሁኔታ ስህተት ሊያመጣ ይችላልኝ እዛ ላይ እንደው አንተ ያወከው ያደረሰብ እንግሊዝ ካውንደርስ በእንደዚህ በፊደል ስተት ወይም ባጠራር ስተት ችግር የፈጠረበት እንደዚህ አይነት ችግር አጋጠመኝ ያለ ሰው የሰማሁት የለም እኔ በበኩሌ ነገር ግን ሩሱ መውጣቱ መነጋገር አይመሆኑ ሲጀመር ስማችን በትክክል መጻፍ አለበት አዎ ይሄ የያንዳንዳችን ኃላፊነት ልንወስድ የሚገባ ጉዳይ ነው በምን አይነት መንገድ ነው መስተካከል የሚችል ሁኔታ አለ ግን ያንስ ከመናደርገስ ዛቦታስ ከመንደርስ ድረስ በዚህ በስም በፊደል በቃላት ምክንያት ችግር የደረሰባቸው ሰዎች አሉ የምታቃቸው ይመስሙ
3: ለዛ ቆናሩ ሲናገረብኩት እኛ ከባቢ እንዳልኳችሁ አካባቢያችን ፈርሶ ይሰራ ተብሎ በአለማ በተፈቅዶ አሁን የማስጠንቀቂያ ደብዳቤ እየተላከ ነው ለእያንዳንዱ ወሪ ፈርመው ሲፈርሙን የነበርኩ ራሴ ሲፈርመው በሙሉ ነበርኩ ግን የስማቸውን ራሳቸውን እንደገና ከነሱ አንዳንዴ ከትራዝታችን ያለውን ቁጥርማ እንደነገሯቸው ይጥፋሉ አንዳንዴም ያንንም በዛ ምክንያት ትክክል ሳልሆነ ይቅርታ እንጠይቃለን ግን አልፈረማችሁም ለን ደብዳቤ ጽፈናል ብለው እስቲ ደውለው ይቅርታ ያሉት አለ ሰውየው ለትራንትራም ደግሞ አንድ አባት ደውሎ ደግሞ እንዴት እኔ ከባለቤቴ ጋር ጀኔ ፈረምኩት አልፈረምኩምና እንቢተኛ ተብለን ልትከሰስ ነው ምን ደብዳቤ ተላከብኝ ብሎ ትራንትና ጫወተኝ ገደለም ተበቀዋና አነጋግራለሁ ወደ ውጭ ሀገር ያለ ችግሩን እንፈታለን ይሄ ግን በእኛ ብቻ አይደለም በሌላ ቦታችም ይኖራሉ ሌላው ደግሞ አንድ ነገር አንስተሃል አይቼው የኛን ስም በደብራስ ተቀየሩት ያልከው አብዛኛችን ቀን በቀን ነው ዝም ብለን ስማችን የሚጠራ እንጂ ከተዳዞት የተጣፈው ጥቂት ነው በብዛት የለም ለምሳሌ ዳዊትን ዳዊት ልጅ ዳዊት ልና ግን ዳዊት የሚለው ግን አልተጣፈም ከመታወቂያው ላይ ያለው ግን ዳዊት ነው ገብቷል አንዳንዴም የኛ ለነሱ እንዲቀላቸው ብለው ስም ሰጥተውና ለምሳሌ ያሁን ወላጆቼ ስጦታው ነው እነሱ ግን ስጦታው ማለት ምንድነው ትርጉሙ አሉና ስጦታው ማለት ስጦታ ነው ማታ ነው አንግዳማ ሻይ ነው የምትባል ብለው ወሰኑ ወሰኑ እስከ 15 አመት ላይ መታወቂያ ያልገባም ነበር አንዚያ እንደ ሆነ ድርጅት ጋዛ የሆነ ነገር እየሰራነ የሃሪ ሊሞሽ ነው መጣፍና ምን ለማምጣባል ካልሆን ካንድ ሰጥም አሉና ድርጅቱ የሆነ ስጦታ ላኩልኝ ቆይቷል አሁን ድርጅቱ ልቻለሁ አሙታ ከረር ሞሽ የሚባል ነበር እና ከዛ ላይ ምን ብለው የጥሶታውን ጣፉልኝ በሻይ የሚለውን ጥፈላኩት ከመታወቂያ ላይ ግን የለም ያን ባንክ ዘበድ አልቀበልም አለች እህን ቼክ ማስገባት አልችልም ምክንያቱም ቼኩ የተጣፈው ሌላ ስለሆነ ከዚህ ከኮምፒውተር ላይ ያለው ስም አይደለም እና ማስተካከል አለብ ያን ጊዜ በኋላ ለዛ በየሳሁን እስቲ እንደይመቻቸው ያስተካከልኩኝ በዛ ግን ስጦታው የሚለውን ፊደሉ በትክክል ጽፈ ሳራቢኒ መስጂ አስተካከልኩ ከዛ በኋላ ስለ ትክክል ነው ሁለቱም አለ በነገራችን ግን እንደግል በጠይቀ የበረስቱን ስም ሳሁን ሃይሙሪያል ተቀበለው እናችን የካርፓት ነው መሰለኝ ይቀጥልልኝ
0: እሺ ወርቀነሽ ምትያለሽ ዝዝራ
1: የብራስቱ ስም እንዳለው እንደው አንዳንዴ ሲጠራበት እኮ አንዳንድ ሰው ሚረሳበት አጋጣሚ አለም ይባላል አለከ የኔ ስም ነው አብሮን ያላደግነው ስለሆነ ልጅነታችን አብሮ የተዋሃደ አይደለም እኛነታችን ጋርና ትርጉሙ ትክክል የስማችን ትርጉም ይገልጽ ቢሆንም ግን ቋንቋ ቀላል አይደለም በሌላ ቋንቋ ስትጠራ ያንተ ስም አይመስልህምና እንደው ባድዚ ሰሞት እንደው ጊዜያችን አንጻር ጊዜያችን እንዳይሻማ እንጂ ቤት ካፌ ሄዶ በብራስ ስማቸው ቡና ኒከሌ ነው መባል ብለው ሲያስመዘግቡ ያነ ቡና ደርሶ ሲጠራ ስማቸው ይረሱታል ምክንያቱም ስማቸው የነሱ መሆኑን ስለሚረሱ ቡናው ደርሷል ተብሎ ሲጠሩ ይረሳሉ እዚህ ድረስ ነው እንግዲህ የኛ ጋር አይዋሃድምና በብራስ መጠራቱ መቼም እንግዲህ ስንወለድ ጀምሮ ካልተሰጠን እንዳማራጫ ሊሆን አይችልም ለማለት ነውና መፍቴው ምንድነው ትላለህ
3: በነጅታ እንግዲህ ያው ያለፉት ያለ ማልፈዋል ላሉት አባቶቻችን ግን ማስተካከል ይቻላል ችግር የለም ፊደሎችን ትክክል አድርጎ የብራስ ፊደል አስገብቶ ማስተካከል ሄዶ ይቻላል ምንም ችግር የለም ያው ጊዜና እውቀት ይፈልጋል እንጂ የማስተካከሉም ሳራብንም ችግር የለበትም ያስተካክላሉ ፊደሎችን ትክክል አድርጎ ጥፎ ትክክለኛው ስሜ ይሄ ነው ካሉ ምንም ችግር የለም ያስተካክላሉ ልጆች መርዳት ይችላሉ የእኛም የአማርኛ ስም ካለበት ትክክል ያልተጣፈ በእኛ እድሜ ያሉ ማስተካከል እንችላለን ነው የኔ አባባል
1: ጠበቃ ያስፈልጋል
3: አፈልግ ምንም አፈልገው
1: ጠበቃ ይባላል
3: እዚህ አፈልገው ማስፈል ጠበቃ የሚያስፈልገው አንድ ያው ለመሰረስ ይሆን ነው አፈልገው በሙከራ ያደረኩ ስለሆነ ነው ያነኛውን ፊደሉን ማስተካከል ያነኛውን በነጥብ ጥፍና ያስተካክላሉ ችግር የለም እዚህ እንግዲህ ያው ማወቁ ነው ትልቁ ነገር ለዛ ነው ማስገንዘብ የፈለኩት ግዚያችን አልሳማ ለላ አልማጭ
0: አለ ግዜ አይ ለላ አልማጭ እንኳን የለንም እንደው አሁን በዚህን በዚህ ከቋጨ ነው ተናንት አንድ ርዕስ አንስተን ስንወያይ ነበርና አንተም ከርቀቱ ነህ አሳብ ስትሰጥ ነበር በዛ ዙሪያ ማለት ነው በተለይ በማህበረሰባችን ዘንድ ያለው ሁኔታ አንዳንድ ችግሮችን አንስተን እየተወያየን ነበርና እንደው አሁን መድረኩን ልስጥህና ወድቅነሽንም ሷም ታዳምጥ እንደ ታዳሚ ሆና ያንተ ሐሳብ እንዴት ነው ነገሮች ካሁን አልተቀረፉ ለምሳሌ አንዳንድ ቦታዎች የተለያዩ ወይም ሰርግም ሊሆን ቻው ኢንቫይሮንመንት ወይም የተለያዩ ፓርቲዎች ተደርጎ በሚጠራበት ሰዓት አንዳንድ ሰው በሚጠራበት ሰዓት ያቅም ማንሳት ወይም ያወቁ ብዙ ሰው እንደሚመጣ ያወቁ አነስተኛ ወንበር ማዘዝም እንደዚህ አይነት ነገሮች አሉና እንዴት ነው መቅረፍ ምን ይችላል የሽልማቱ አይነት አለ ሌሎች ድግሶች አሉ ይባላልና ይሄን እንዴት ነው መቅረፍ ምን ይችላል እንግዲህ በምን አይነት ነው አንተ አመለካከት
3: ወነት አይቸው አባታችን ምሉት አባባል ነበር አገባ ከግባል ገባ ድንጋን ጮ ብለ ይጥፋል ለካም ተነገረ በአገር አቀፍም ብሩክ ገብተው ስንት አዛውንቶች እናቶች አባቶች ምላሳቸው ስለሚቆረ ተናገሩ ለነገር ግን ጆሮ ዳባ ብለስ ነው ያለነ እና ባለፈው እኔ እና ትላንትና ጧት ተነጋገሩ በጽሁፍ ላይ ላኩለት የነበረው ሁኔታ አንድ ሰርግ በዚወርም ጀመሪያ ላይ እርነና በጣም ይገርማል እንደዛ ያለ ሰርግ መሆኑ እኔ በኔ እይታ ያው ወይም ሰላማዊ ሰልፍ እንንበለው ወይስ እንደው እርዳታ እንበል አውላማል ተከፈተም ሙሽሮች ተዘገደ ብሎ እንዲያው ግማሹ ሰው እንዲተገትሮ ቆማል አስር አካባቢ ሊካውላሙ ሲከፈት እንዲያው ሲስጦታው እኮ ትንሽ የማየት ችግር አለበት ብሎ አስተያየትም አላደረጉም እየገፈተሩኝ አብረ የነበረ ሰው ባይኖር ያው ተጨፍልቄ ነበር እኔም ለብር የመገፍተር ሰው አይደለም እንዲያው ሰው ላክበር ብዬ ነው እንጂ እኔ ገፍተር የምጠልሰው ነው እግዚአብሔር ይመስገነው እንደግል ለነገር ግን የነበረው ግፊት ላንዱ ላንዱ ዋስትና ያልነበረው አውላሙ ከተከፈተ በኋላ እንደፈለገ ሄዶ ወንበር ማስ ወዳው ሞላ ሌላው ሰው እንዳለ ውጭ ላይ ቀረ አንድ ሺህ በላይ ሰው ነው የነበረው እዛ በላይ ነው ሳይበሉ ሳይጠጡም ብዙዎች ነው ሄዱ ነገር ግን ያ አይነት ነገር ምንድነው ነው በርግጥ ምንድነው ቢስጠይቅ አጣራው ዝም አላልኩም እዛ በኋላ እነዚህ ሰዎች የመጀመሪያ ጊዜያቸውን እስራኤል ሀገር ሲድሩ ስለዚህ ሰው በብዛት የመጣው ለዛ ነው በጦር ምክንያትም አንደዚያ ሁለት ጊዜ ተሰርዞባቸው እናስደስታቸው በሚል ነበር ሰው የጎረፈ እና ከመንደርም ድግስ የለም ስለተባለ በዛ ምክንያት ነበር ይናክል የሚባል መልስ ነው የተሰጠው ያም ሆነ አልቀበለውም በእኔ እይታ ሰው ከእስራኤል ዋለ ሰው መጥቶ ደክሞ ሳይበላ ሳይጠጣ ገንዘቡን ጥሎ መሄዱ ያን ሰው እንዲያው በጥፊ መጥቶ መስደን ማለት ነው በእኔ እይታ እና ይሄ ነገር በመታሰብ አለበት እንዲያው ሽሙሽሮችም አይሰሙም ምንም ለውጥ የለም ባጭሩ አለላው ድሮ 20 ብር ነበረ ሽልማት የነበረ አሁን ግን 50 ብር አድርገው ምን በላው አጣ ነው ያሉኝ ሰዎች አሉ ለምን ትሸልማላችሁ ድሮ 20 ብር መልስ መርሸልማ የነበረ እንዴት አርጃው ነው ሰው ፊት 20 ብር ለሽልማት እየተጨነቁ ነው ያን ገንዘብ ታቸው የሚያወጡት ለምን እንደነ መቼ ነው እኛ ለውጥ ብናመጣው እንደው ይገርማል እንዲያው ከትልሽ አዳራሽ አስገብቶ እንዳትገርፍማ ትችል መብት የለ ወለተ ነው ማለትቸው እኔ አሁን እኔ ካውላሙ ከርብሽልማት ምናምን ይባል በነጋ የለም በነጋ የለም ያ ሰው ደግሷት ያዋጣው እንደገና ከዛ ሄድ እንደገና ደግሞ 50 ብር እንግዲህ ይወል 50 ብር ብዙ ነው ለማይሰሩ ሰዎች አንድ ሰው ለስራ ሲቀጠስ ምንም ያገኘው አብይቱ ዓለም ተቀበለው እንግዲህ በሉምታ 50 ብር ያንም ደግሞ ቢሆን እኮ ሙሽሮችንና ወይም አይደለም አዛው እህቷ ተቆመ ለእህቷ ይሸልማሉ
0: አክስትም ማጎትም ሁሉም አሉ በዛ ተራ በተራ ዙሪያው የቆመን በሙሉ የግድ ይመሸልም አለበት
3: አዎ አረ በእውነት ለውጥ የለም ሌላው አሁንኛ ቅርብ ብልቅሶ ነበር
0: ከሰሙኝ ቃኔ ቀረችን እሺ
3: ያ ሰው አሁን በግብልቅሶ ላይ እየተጋፉ አድክመውታል ገፍጥረው ጥለውት ነበር አሁን እናቱን የጅባ ተቀምጦ እንደነበት ከላልን ሰውዬው ይሄ ሁሉ ምንድነው በጣም ይገርማል ሌላ ቀን ነጋገርበታለን ለዚያው እሺ እና አመሰግናለሁ መልካም ቀን ለወዳጆች
0: አመሰግናለን አተወስጣታው እግዚአብሔር ይስጥልን ወርቀነሽ መጣቃለያ
3: ለሁላችሁም አመሰግናለሁ እሺ መልካም ቀን ይሁንሽ
1: ለጋር ተሰላም እኛም የሚገርም ነው ትናንት ምሽትም ተነስተው ነበር የሐሳብ በስርጭታችን አይቸው ሰዎች እንዲህ ያመመጠን በላይ ሰው ይጠሩና ከዛ በኋላ ኮንዶ ወይ ወገናችን ደክሞ ሄደ ሳይበላ ሳይጠጣ ሳይደክም ሳይሆን የሚባሉ ምን ሰማው አሙሽሮች ዳቸውን ይወጣሉ ጥሩ ነው ብዙ ሰው ነው
0: ወርቆላቸዋል ሸፈኑ
1: አዎ እንጂ ሰው ተሰቃይቶ መሄዱ ውሃ እንደጠማ ውሎ መጥቶ ውሃ ሳይጠጣ እኩለ ሌሊት ወደ ቤቱ መመለሱ አይታይም እና ቢሻሻል ጥሩ ነው ብዙ ምናሻሽላቸው ነገሮች
3: አሉ ለዛ ነው ምንነጋገር እኛ እንዳ ለአድማቅ እናድርስ ነው እንጂ እያንዳንዱ ማሰብ ነው ያለ በጣም አመሰግናለሁ
0: አቶ ስቶቶ እግዚአብሔር ይስጥልን አመሰግናለን
3: እሺ
0: አውነት ሁላችንም እንግዲህ ያንዳንዳችን የቤት ስራ ልናደርግ የሚገባ ጉዳይ ነው በዚህ ምክንያቱም እንደዛ አይነት ነገሮች መቀረፍ ሲገባቸው መቅረፍ ሲገባቸው መሻሻል ሲገባቸው አተስቶታው እንዳለን በእውነትም አንዳንድ የምኛም ይሄድን ራሳችንም የምናየው ጉዳይ ነው ለውጥ የለም ስለዚህ አሁንም ሊታሰብ ይገባል
1: ይሄ ቢቀርስ ሽልማቱ ከሆነ ሙሽሮቹ ብቻ እንደው ለደንቡ ከተባለ ካልሆነ ደግሞ በፖስታ አብሮ በታሽጎ ቢጣልላቸው ያገንዘብ ይረዳቸዋል ሙሽሮቹንና ልክ ነው እንግዲህ ብዙ እንነጋገርበታለን በቀጣይ መነጋገር አለብን በዚህ ዙሪያ
0: ወርቅነሽ እጅግ በጣም እናመሰግናለን ዛሬ አንቺ ከቤት ነሽ እዚህ ስቱዲዮ ነው ያለሁትኝ እንግዲህ ለነበረን ቆይታ በጣም እናመሰግናለን ተሰናበች
1: እሺ መልካም ቀን ለአድማጮች ቀን አንድ ሰዓት ላይ እንደገና እንገናኛለን አይቼው መልካም ቀን
0: መልካም ቀን ለሁሉም ልጆቻችን ያልኩ ክብራትና ክብራን አድማጮቻችን እንግዲህ በቀኑ ስርጭታችን እንገናኛለን የቴክኒክ ባለሙያችን እጅግ በጣም እናመሰግናለን መልካም ቀን
1: ሮኒ ናወር ነበር ስንጀምር
0: አዎ አሁን አይደለም ጠፋብኝ ስሙ ለማንኛውም መልካም ቀን

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያሰራጨውን ዝግጅት እንሆ ጀመረም።

0: የተከበራችሁ አድማጮች ጤና ይስጥልን እንደምን ዋላችሁ በያላችሁ በጤንነት እንዴት ተጠበቃል እኛ ደህና ነን እለቱ እንደብራያን ዘመን አቆጣጠር ሃዮም ዮም ሽልሺ ካፍጤት 29 ቀን መሆኑ ነው ወርሃ ታሙዝ ታፕሽን ፔባብ እንደ አውሮፓ ዘመን አቆጣጠር ጁላይ 14 ቀን 2026 ዓመተ ምህረት ነው እንደ ኢትዮጵያ ዘመን አቆጣጠር ደግሞ ዕለተ ማክሰኞ ሐምሌ 7 ቀን 2018 ዓመተ ምህረት ነው የቴክኒክ ባለሙያችን ድሮር ሮትሽቴን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ ሰጠኝ ዘመንና ይሻያው ደቁነን ከዚህ ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባ የጤና ፕሮግራምና ቃለ ምልልስ አለን አሁን የሰዓቱን ዜና ወርቅነሽ ሸቴ
1: አመሰግናለሁ ሻያው አርእስተ ዜና 25ኛው ክነሴት ከመበተኑ በፊት የተለያዩ ህጎችን ለማጽደቅ በመላተ ጉባኤ የሚካሄደው ውይይት እንደቀጠለ ነው። ሁለተኛው የሊባኖስ ጦርነት ከተካሄደ ወዲህ ላለፉት 20 ዓመታት የመከላከያ ሰራዊቱ የህክምና ዘርፍ ከፍተኛ መሻሻል ማድረጉ ተገለጸ። የመከላከያ ሚኒስትር እስራኤል ካዝ የኤልኦር አዛሪያ የወንጀለኛነት ፋይል የሚሰረዝበት ጊዜ እንዲያጥር የሰጡትን አስተያየት ወደ ፕሬዝዳንት ሄርጾግ አስተላለፉ ተባለ። የአሜሪካ መከላከያ ሰራዊት ባሳለፍነው ሌሊት በኢራን ላይ ተጨማሪ ጥቃት ማድረሱ ተገለጸ የሚሉት ዋና ዋና ዜናዎች ናቸው ዝርዝሩን እነሆ 25ኛው ክነሴት ከመበተኑ በፊት የተለያዩ ህጎችን ለማጽደቅ በመላተ ጉባኤ የሚካሄደው ውይይት እንደቀጠለ ነው ወደ መከላከያ ሰራዊቱ ለመዝመት ፈቃደኛ ያልሆኑ የሐረዲ ማህበረሰብ የሽባ ተማሪ ወጣቶች ላይ እስራት እንዳይካሄድ የቀረበውን ሐሳብ በሁለተኛና በሶስተኛ ድምጽ ለማጽደቅ ውይይት እየተካሄደ ሲሆን ሐሳቡ መቅረብ ከነበረበት 2 ሰዓት አስቀድሞ እንደቀረበ ተገልጿል። ክነሴቱ ትናንት ምሽት ባካሄደው መላተ ጉባኤ የኦሪት ትምህርት መሰረታዊ ህግ ሆኖ እንዲጸድቅ የቀረበውን ሐሳብ በሁለተኛና በሶስተኛ ድምጽ ማጽደቁ ታውቋል። ሐሳቡን 63 የክነሴት አባላት ሲደግፉት 52 የሚሆኑ የተቃውሞ ድምጽ መስጠታቸው ታውቋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በድምጽ አሰጣጡ ሂደት አልተገኙም ተብሏል። ከሊኩድ ፓርቲ የክነሴት አባል ዩሊ ኤድሽቴንና የክነሴት አባል ዳኒሎስ የተቃውሞ ድምጽ መስጠታቸው ተገልጿል። ሁለተኛው የሊባኖስ ጦርነት ከተካሄደ ወዲህ ላለፉት 20 ዓመታት የመከላከያ ሰራዊቱ የህክምና ዘርፍ ከፍተኛ መሻሻል ማድረጉ ተገለጸ። አሁን በጦርነት በጣም በከባድ ሁኔታ ከሚቆስሉ ወታደሮች ህይወታቸው የሚያልፉት ከ107 እጅ ብቻ ሲሆን ከ20 ዓመታት በፊት ከነበረው በግማሽ መቀነሱ ተገልጿል። የመከላከያ ሰራዊቱ ወታደራዊ ክፍል ኃላፊ ብርጋዴር ጄኔራል ዚቫን አቪያድ ፓር በካን ረሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅ እንደገለጹት በጦር ሜዳ ላይ ስለሚሰጠው ህክምና እድገትና መሻሻል የሰዎችን ህይወት ለማትረፍ የሚሰጡ ልዩ ህክምናዎችን በፍጥነት ለማካሄድ የሚቻለውን ሁሉ እናደርጋለን ብለዋል። አቪያድ በተጨማሪም እንዳሉት በማንኛውም ወታደራዊ ክፍል በቂ የሴትና የወንድ ዶክተሮች እንዳሉና ለቁስለኞች ወዲያውኑ በመድረስ አስፈላጊ ከሆነም ደም እንዲሰጥ በማድረግ ህይወታቸውን ለማትረፍ ከፍተኛ ጥረት እንደሚደረግና አብዛኛው አጋጣሚዎች አደጋው ከደረሰበት ጊዜ አንስቶ በአንድ ሰዓት ውስጥ ወደ ሆስፒታል ቁስለኞችን ለማድረስ ከፍተኛ ጥረት እንደሚደረግ ተናግረዋል። የመከላከያ ሚኒስትር እስራኤል ካዝ የኤልኦር አዛሪያ ወንጀለኛነት ፋይል የሚሰረዝበት ጊዜ እንዲያጥር የሰጡትን አስተያየት ወደ ፕሬዝዳንት ሄርጾግ አስተላለፉ ተባለ። ካጽ በሰጡት አስተያየት አዛሪያ የተፈረደበትን የስራት ጊዜ ካጠናቀቀ 8 አመታት እንዳለፉና ድርጊቱ ከተፈጸመም 10 አመታት እንዳለፉ ገልጸው አዛሪያ በመከላከያ ሰራዊት ውስጥ ክፍር በተባለው ክፍለ ጦር ተዋጊና የህክምና እርዳታ ሰጪ ሆኖ ያገለገለ መሆኑን የወንጀል ድርጊቱ ቢሰረዝለት በማህበረሰብ ውስጥ መልካም ተቀባይነት እንዲኖረውና ለድገቱም እንደሚያግዘው ገልጸዋል። ፕሬዝዳንት ሄርጾግ ተጨማሪ በጉዳዩ ተጨማሪ አስተያየት እንዲሰጥበት ተራ የሚጠብቅ መሆኑን አስተውቀዋል ተብሏል። መከላከያ ሰራዊቱም በጉዳዩ ጣልቃ እንደማይገባ ተገልጿል። ኤልኦር አዛሪያ ከ10 አመታት በፊት በቁጥጥር ስር የዋለን አሸባሪ አደጋ ያደርሳል በሚል ጥርጣሬ በከፈተበት ተኩስ በመግደል የተፈረደበት መሆኑ ይታወሳል። የአሜሪካ መከላከያ ሰራዊት ባሳለፈው ሌሊት በኢራን ላይ ተጨማሪ ጥቃት ማድረሱን ታወቀ። አሜሪካ በኢራን ላይ በተከታታይ ሶስተኛ ሌሊት ያጠቃይ ሲሆን ጥቃቱ በፕሬዝዳንት ትራምፕ ትዕዛዝ በሆርሙዝ የባህር ወሽመጥ በሚያልፉ የንግድ መርከቦች ላይ ተኩስ የሚከፍተውን የኢራን መከላከያ ሰራዊት እስኪዳከም ድረስ የሚቀጥልና ከባድ ዋጋም የሚያስከፍለው መሆኑን የአሜሪካው ማዕከላዊ እዝ አስታውቋል። ሌሊቱን በሆርሙዝ አካባቢ ከባድ ፍንዳታዎች የተሰሙ ሲሆን ፕሬዝዳንት ትራምፕ ባሰሙት ንግግር የአሜሪካ መከላከያ ሰራዊት በኢራን ላይ ከባድ ጥቃት ያደርሳል ምክንያቱም እብዶች ስለሆኑ ነው ማለታቸው ተገልጿል። ትራምፕ በተጨማሪም ኢራናውያን የስምምነቱን ውል አላከበሩም የኒውክሌር ጦር መሳሪያ ቢኖራቸው ኖሮ አሁንኑ ይጠቀሙበት ነበር ያሉ ሲሆን የኢራን የኒውክሌር ግንባታ ጣቢያዎች ይወድማሉ በማለት መዛታቸውም ታውቋል። ኢራን በአሜሪካ ያየር ጥቃት 3 ሰዎች መገደላቸውን ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ ክፍት መሆኑን ትናንት ምሽት ማስተዋወቃቸው ይታወሳል። ትራምፕ የሆርሙዝ የኢራን ከኢራን ጋርም ሆነ ከኢራን ውጪ የሆርሙዝ የባህር ወሽመጥ ክፍት ሆኖ ይቀጥላል። አሜሪካ በኢራን ላይ ጥላው የነበረውን የባህር እንቅስቃሴም እንደገና አድሳለች ብለዋል። ትራምፕ የኢራንና የደንበኞቿ መርከቦች ወደ ወደቧ መውጣትም ሆነ መግባት እንደማይችሉ ገልጸው የሌሎች ሀገራት መርከቦች ግን በተፈቀደው የሆርሙዝ መስመር በአስተማማኝ ሁኔታ በነጻነት ማለፍ የሚችሉ መሆናቸውን ገልጸው በማህበራዊ ድረገጻቸው ላይ በጻፉት መልእክት አሜሪካ ካሁን ጀምሮ የሆርሙዝን መተላለፊያ መስመር ጠባቂ መሆኗ እንዲታወቅና ከእያንዳንዱ ጭነት ይዞ ከሚያልፍ መርከብ የደህንነት አገልግሎት 20 እጅ ክፍያ እንደሚያስከፍሉና ሂደቱንም አሁንኑ ተግባራዊ ማድረግ እንደሚጀምሩ አስታውቀዋል። የኢራን አስቸኳይ ጊዜ እዝ ቃል አቀባይ አሜሪካ በሆርሙዝ ባህር መስመር አስተዳደር ላይ ጣልቃ እንድትገባ እንደማይፈቅዱና በመስመሩ ላይ ለሚደረገው ማንኛውም ለውጥ ከባድ ምላሽ እንደሚሰጡ ገልጿል። ይህ በዚህ እንዳለ ትራምፕ ዛሬ የኢራቁን ፕሬዝዳንት በዋይት ሀውስ ቤተ መንግስት ተቀብለው ያስተናግዳሉ ተብሎ ይጠበቃል። እስራኤል የቀድሞውን የኢራን ፕሬዝዳንት አህመዲ ነጃድን የሀገሩን አስተዳደር እንዲቀይር አሰርታው እንደነበር ተገለጸ። ዘመቻው ሀቱል በማጋፊም በኢብራይስት አጠራር ተብሎ የተሰየመ ሲሆን ጠቅላይ ሚኒስትር ቢንያሚን ናታንያሁ በእርሳቸው ዕውቅና አማካኝነት ዘመቻውን የመሩት የቀድሞ የሞሳድ ድርጅት ኃላፊ ዳቪድ በርኒያ ናቸው። ዘመቻው የተወሰነ ርቀት ቢጓዝም በመጨረሻ ግን እንደታሰበው ሳይሳካ የቀረ መሆኑ ተገልጿል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ሲመነዘር አንድ ዩሮ በ3 ሸቀል ከ46 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬና ነገ የሙቀቱ መጠን ደረጃ በደረጃ እየጨመረ የሚሄድ መሆኑ ተገልጿል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 31፣ በቴላቪቭ 30፣ በሃይፋ 29፣ በጽፋት 32፣ በቤርሸባ 34፣ በኢላትና አካባቢዋ 41 ዲግሪ ሴንቲግሬድ ይደርሳል። ይሻያው ዜናው አበቃ።
0: ወርቅነሸቴ ለዜናው የተሳካ ጥራት ባለው መልኩ ያስደመጥሽን እናመሰግናለን። እሺ እንግዲህ ወደ ቀጣይ ዝግጅት ለማለፍ አንድ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ታው ይዘገባ መናቀርበት ሳል ላይ ደርሰናል። ሰጠኝ ሻያው እንደምን አረፈዳችሁ?
1: ሰላም ነን። እዚህ ቀስቀስ ይያልን ሻያውና ነኝ።
2: አዎ
0: ዘፈን። አዎ በርግጠኝነት ሻያው ሲዘፍን እየታየ ነው።
2: የተሟላ ሲሆን የሶስትዮሽ ሲሆን ሞቅ ደመቅ ብሎ እንግዲህ ለብዙሃን መገናኛውታ በትክክለኛ ሚዲያዎች አንቺ ምንም በቃ ስቱዲዮ ላይ ባትወኝም በቅርብ ርቀት በመኖሪያ ቤትሽ ሆነሽ ጥራት ብቃት ባለው ሁኔታ ነው ዜናውን ተመለከትሽው እና እንግዲህ በቀጣዩ እንዲያው እንዴት ነው?
0: በቀጣይ ወቅታዊ ዘገባ እንግዲህ ምንም የተለመደ ርዕሰ ጉዳይ ቢሆንም እንወያይባቸው ርዕሰ ጉዳዮች ያው ነገሮች እየቀጠሉ ነው። አዳዲስ ነገሮችም ይኖራሉ። አንደኛው እንግዲህ የፖለቲካው ጉዳይ ነው። የክነሴቱ ከመበተኑ በፊት በጣም በርካታ ህጎችን ለማጽደቅ ሩጫ ላይ ነው። ትናንት ምሽትም የኦሪት ትምህርት መሰረታዊ ህግ ሆኖ እንዲጸድቅ የቀረበው ሀሳብ ያው ለመጨረሻ ጊዜ ጸድቋል። በመጨረሻ ድምፅ አሰጣጥ በሁለተኛና በሶስተኛ ድምፅ ሂደት አሁንም ክነሴቱ ጉባኤ ላይ ነው የሚገኘውና እንደው ይሄ ህግ በተለይ የጸደቀው ህግ ከጸደቀ በኋላም ብዙ ቅሬታዎች እየተነሱ ነውና እንዴት ነው ሰጠኝ እንዴት ይታያል?
1: አዎ እንግዲህ ይሄ ህግ በጣም አከራካሪ ሆኖ ከቆየባቸው ዋና አንቀጾች መካከል አንደኛው የኦሪት ትምህርት መሰረታዊ ህግ ሆኖ መጽደቁ ብቻ ሳይሆን ይህ ህግ ልክ ውትድርና ለሚያገለግሉ አካላት እንደሚሰጠው መብት አይነት ኦሪትም የሚማሩ ሰዎች ይሄም መብታቸው እንዲከበር የሚለው ነው። ግን አሁን በህጉ ላይ ማሻሻያ ተደርጎ በውትድርና እንደሚያገለግሉት የሽባ ተማሪዎች ኦሪት ቢማሩም እኩል እንዳይሆን የሚለው ነገር የተሰረዘ መሆኑን የተገለጸው እና ህጉ ተሻሽሎ ያው ጸድቋል። ህጉን ያቀረቡት ሞሼ ጋፍኒ የክኔሴት አባላት ሶስት ናቸው። ሞሼ ጋፍኒ፣ ያዕቆብ አሸር እና ይስሐቅ ፒንድሮስ ናቸው። ሶስቱን ያቀረቡት በመጀመሪያ ድምፅ አሰጣጥ እንግዲህ ከሳምንታት በፊት እንደምናስታውሰው 63-53 በሆነ ድምፅ የጸደቀበት ሁኔታ አለ። ያው እንግዲህ ህጉ ነው እንዲሰራበት በአንድ ጊዜ ሁለተኛና ሶስተኛ ተብሎ በሚጠራው በክኔሴት ድምፅ አሰጣጥ መሰረት ትላንትና ድምፅ ተሰጥቶበት 63 ሲደግፉ 52 ተቃውመዋል። በዜናም እንደተመለከትሽው ጠቅላይ ሚኒስትር ናታንያሁ እንዳልተሳተፉ ነው። በድምፅ አሰጣጡ ሁለት የክኔሴት አባላት ዩሊ ኤድልሽቴን እና ዳኒ ኢሉዝ የተቃወሙ መሆኑ ተገልጿል። እና እንግዲህ ሁለት መሰረታዊ ነገሮች አሉት የዚህ ህግ ሁኔታ። አንደኛ የኦሪት ትምህርት ለይሁዲ ህዝብ መሰረታዊ እንደ ቅርስ ሆኖ እንዲታወቅ እና በእስራኤል ተቀባይነት እንዲኖረው፣ ሌላው ደግሞ ኦሪት መሰረታዊ መሆኑ እንዲታወቅ በሚል ነው ጸድቋል። ሁለት ነገሮች ይኖራል። አሁንም ስለጸደቀ ምናልባት የራሱ አንዳምታ ወደፊት ትልቁ ስጋት እነዚህ የኦሪት ትምህርት የሚማሩ ወጣቶች ወደ ውትድርናው እንዳይሄዱ ያደርጋል የሚል ስጋት ስላለ ነው እንጂ ኦሪት መማርን ማንም ተቃውሞ አይመስለኝም። አሁን ብዙ ትችት እየቀረበበት ያለው እንግዲህ ጸድቋል። ምን ያክል ይሰራበታል? የክኔሴት እንግዲህ ከተበተነ በኋላ አዲስ ምርጫ ሊሆን ነው። ከዛ በኋላ ማንኛው መንግስት መጥቶ ነው ይህኛው ደግሞ እንሽራለሁ የሚል አካል ሊኖር ይችላል። በሚቀጥለው ማን መንግስት እንደሚያዋቅር ስለማናውቀው ግን በአጠቃላይ ሁኔታ መጽደቁ በተለይ አሁን በጥምሩ መንግስት ላሉ አካላት ጠቅላይ ሚኒስትሩም ቢሆን የሃሬዲም ፓርቲዎች ለእሳቸው ድጋፍ የሚሰጡ ስለሆነ ለቀጣይም ድጋፍ ለመስጠታቸው የሚያግዝ ሁኔታ እንዳለው ነው እየተገለጸ ያለ። አሁንም እየተወያዩበት ያለ ሌላ ህግ አለ። እሱም ምንድን ነው? በውትድርና ማገልገል የማይፈልጉትን ላለመያዝ የረቀቀ ህግ ነው። ይሄ ደግሞ እርስ በርሱ የሚጋጭ ነው። በአንድ በኩል መንግስት ሁሉም ውትድርና ያገልግል ብሎ ያቀረበበት ህግ እና ከአሁን በፊት ሲሰራበት የነበረ መሰረታዊ ህግ አለ። ያንን ተትቶ አሁን ደግሞ በጎን ደግሞ የኛው መሆኑ ትንሽ እርስ በርስ የሚጋጭ ነው። መንግስት የሚያስፈጽመው ነገር ወይም ደግሞ ለሀገሪቱ መከላከያ ሰራዊት የሚያስፈልገውን ያክል ጦር እንዲኖር መንግስት ነው ውሳኔዎችን የሚያስተላልፍና ያኛው ህግ እያለ ይሄኛው ደግሞ በጎን ለማጽደቅ የሚደረገው ጥረት ምናልባት እርስ በርስ የሚያጋጭ መስሎ ይታያል።
0: አው ሻያው አንተስ እንዴት ተመለከቷል?
2: አው ሰጥ የዘመነ ተንትኖታል ይሄን መሰረታዊ ህግ ሃይማኖት ትምርት በተመለከተ የሃሬዲም ሃይማኖት አጥባቂ ህብረተሰብ ወጣቶችን የሚመለከት ስለሆነ እስካሁን የነበረው ህግ በጣም ጎጂ በመሆኑ ከመንግስት የሃይማኖት ተማሪዎች የተወራ የሚማሩ ከመንግስት ገንዘብ ድጎማ ሲያገኙ ቆይቶ ነበርና አሁን የተደነገገው መሰረታዊ ህግ ግን በተሟላ ሁኔታ ምንም ጉድለት ሳይቀነስባቸው በጣም ሰጠኝ እንዳለው በጣም ልዩ ለእስራኤል ህዝብ የኦሪት መጽሐፍ ቅርጽ ስለሆነ ከማንም ያላነሰ የነሱ ተማሪዎች የቶራ የቅዱስ ኦሪት የሚማሩት ከመከላከያ ሰራዊት አገልግሎት ጋር እኩል እንዲያውም ከውትድርና አገልግሎት የበለጠ የሃይማኖት ትምህርት ነው በሚል የጸድቋል።
1: ተሰርዟል። ይህ አንቀጽ ሁለት አንቀጾች ነው ያሉት። ይህ እንደተሰረዘ ነው የሚነገረው። ሻየው
2: በእኩልነት መከላከያ ሰራዊት ጋር እኩል ነው እንደ የሚለው የበላይነትን የሃይማኖቱ ሁኔታ በእስራኤል ህዝብ በጣም ጠቃሚ ነው በሚል አስድቆታል። አሁን እንግዲህ የቀጠለው በእርግጥ ተመልክቶታል። አንም ውትድርና ትእዛዝ ይላክላቸዋል። አይ አንመጣም አናገለግልም እምብኝ የሚሉ እነዚህ ሃይማኖት ተማሪዎቹ እነሱ የወታደራዊ የፖሊስ ክፍል ተከታትሎ ይዞ እስር ቤት ያስገባቸዋል ነበር። እስካሁን ግን ይህ ህግ ጎጂ ስለሆነ ይሄ ደግሞ መሰረዝ አለበት በሚል ጥምር መንግስት በዚህ ዙሪያ እየተከራከረበት ይገኛል። አሁን ችግሩ የት ላይ ነው? አድሎኝነት። ለምሳሌ ሃይማኖት አላማዊ ልበላቸው ሃሬዲም ያልሆኑ የሀገራችን ዜጎች ወጣቶች ብሔራዊ ውትድርና አገልግሎት ያገለግላሉ። አንድ ወታደር ትእዛዝ እንዲያገለግል ከሰራዊቱ ደብዳቤ ተቀብጦ አልመጣም ብሎ ሲቀር አንቀው ይዘው አስረው ነው የሚያስገቡት። እና አሁን የነዚያዎቹ የሃሬዲም ሃይማኖት ተማሪዎቹ ከተሰረዘ እንዳይታሰሩ ካልሆነ ይህን ህግ ለማውጣት ነው አሁን እየተወያዩበት ያለው። እና ልዩነትም ያለበት ሁኔታ ነው። ወርቅነሽ
0: አስቸጋሪ ነው ይሄ ነገር። አው ከመጀመሪያው ህግ ላይ ኦሪት ብቻ መሰረታዊ ህግ ነው ይጽደቅ ሌላው ነገር ይሰረዝ ቢባልም በዚህኛው ህግ ደግሞ ተመልሶ እንደገና እንደመጣ ነው የምናየው። እንደዛ ነው የሚመስለው። እንግዲህ ፈቃደኛ ያልሆነ ሰው በቁጥጥር ስር እንዲውል ካልተደረገ እኮ ህጉ ተከፋፈለ እንጂ ሀሳቡ አንድ ነው፣ ሁለቱ ነው መቅረቡ ብቻ ካልሆነ በስተቀር ጥሩ። ሌላው እንግዲህ ያው በኢራንና በአሜሪካ መካከል ያለው ጦርነት አሁንም እንደቀጠለ ነው። ሌሊቱንም አሜሪካ በኢራን

0: የሴቶች መተላለፊያ ወሽመጥ ነው ሆርሙዝ የተባለ እሱን ኢራን ዘግተዋለች። ግን ፕሬዝዳንት ትራምፕ ይህ መተላለፊያ የነዳጅ ጫኑ መርከቦችም መከፈት አለበት በሚል ትናንት ሌሊቱን ከባድ መጠነ ሰፊ የሆነ የአሜሪካ ጦር በደቡባዊ ኢራን አካባቢ የማጥቃት እርምጃ ወስዷል። ይህንን ብዙ ሀገሮችን በነዳጅ ዘይት ተጠቃሚ ገበያ ላይ የሚውለው የነዳጅ እጥረት እያጋጠማቸው ስለሆነ ችግር ነው። ግን ትናንት ሌሊት በጣም ከባድ የማጥቃት እርምጃ ነው የወሰደው የአሜሪካ ጦር።
1: አዎ ሰጠኝ እንዴት ያለ አሜሪካውን በሆርሙዝ ባህር እኔ ተቆጣጥሬዋለሁ ይያለች ነው ግብር ደግሞ እንደምታስከፍል ማስተውቃለች። የኢራን ሐሳብ በአሜሪካ ሲነገር ሰምተናል እንዴት ነው?
2: እኔ አዋጭ መስሎም አይታየኝም። ካሁን በፊትም ያየነው ኢራን በአካባቢው ትልቅ እንቅስቃሴ የምታደርግበት ስለሆነ በጦርነቱ ወቅት እንኳን በዋናው 40 ቀን በነበረው ጦርነቱ ወቅት እንኳን የነበራትን ኃይል ቦምብ ሁሉ በአካባቢው ጠምዳ ነውና የአሜሪካ ጦር አሁን የሰላም ድርድሩ ትንሽ ግራ ሲያጋባው የአሜሪካ መንግስት ወደ ወታደራዊ ዘመቻ የተመለሰበት ሁኔታ አዋጭ ነው በያላይም ወይ ደግሞ ኢራንን በአጠቃላይ በ40 ቀን እንደነበረው አይነት ጦርነት አድርጎ አጭናን ቆደክ በጥረጴዛ ማምጣት እንጂ የሆርሙዝን አሁን የኢኮኖሚ ጦርነት ሆነ በፊት የተነሱ ነገሮች ተረስተው አሁን የነዳጅ እና አንዳንድ አካላት ሲሉ ነበር ጦርነቱ የኢኮኖሚ ጦርነት ነው ሲሉ የነበረው አሁን ያየነ ይመስላል። ሆርሙዝ ብቻ ለምን ትኩረት ተደረገ? የታለ ኒውክሌር ተቋሙ? የታለ ባሊስቲክ ሚሳኤሉ? ኢራን በዚህ አካባቢ ያሉ አካላትን በተለይ ሽብርተኛ ድርጅቶች እንደ ሂዝበላና ሐማስ የመሳሰሉትን እንዳታግዝ እናደርጋለን፣ የመንግስት ለውጥ እናመጣለን በኢራን ውስጥ እያሉ የአሜሪካም የእስራኤል መሪዎች ሲናገሩ የነበሩት ተተወና ሆርሙዝ ሌላ የመጫወቻ ሜዳ ሆነና ትንሽ የሚያሳዝን ነገር ነው። ከጦርነቱ አላማዎች የሸሸን ነው የሚመስልና እስራኤል የምትፈልገው ለህልውናዋ ኢራን የኒውክሌር ተቋም ኒውክሌር ገንብታ ኒውክሌር ጦር መሳሪያ ሰርታ እንዳትፈትናት ለማጥፋት እንዳትጥር ለማድረግ ነው የእስራኤል ዋና ዓላማ። በሌላ በኩል ደግሞ አሁን የአሜሪካ ትኩረት አደርጋለሁ በሆርሙዝ አካባቢ መርከቦች እንደልባቸው ካልተንቀሳቀሱ ኢራንን አጠቃለሁ። ይኸው በተከታታይ 3 ቀን በሳምንት ወደ 5 ጊዜ ያጠቁበት ሁኔታ አለ። ለውጥ ይመጣል ወይ? እዚህ እዛ አካባቢ ውጥረት በተፈጠረ ጊዜ ነዳጅ እየተወደደ ይሄዳል። በነዳጅ የሚጠቀሙ ነገሮች በሙሉ ገንዘብ ጭማሪ ያደርጋሉ። ከዛ በኋላ በኑሮ ውድነት ነው እያመጣልና አንድ ልባት ካልተገኘ በዚህ ሁኔታ ከሄድን በዓለም ኢኮኖሚ ላይ የባሰ ችግር ያመጣል እንጂ አሁን በአሜሪካ እንቅስቃሴ ብዙ ለውጥ የሚመጣ መስሎ አይታየኝም። ኢራንም በጸጥታ የምትቀመጥ መስሎ አይታየኝም።
0: ወርቅነሽ ወደ ከታይ ራስ ጉዳይ ከመአለፍ በፊት መቸም በሁላችን ላይ የሚጠየቅ ጥያቄ ነው። ምንም የአሜሪካ ጦር ኢራንን በደቡባዊ ኢራን አካባቢ እየደበደበ በሚያጠቃበት ጊዜ እስራኤሉ በዚህ ጦርነት ለምን ጣልቃ አልገባችም ለሚል ጥያቄ እንግዲህ ትራምፕ እስራኤል ርፍ በይ ዝም በይ ቆይ ጣልቃ እንዳትገቢ ብሎ ትዛዝ ያስተላልፍላቸው ይመስለኛል። አይደለ መሰለኝ
1: ትዛዝ አስተላልፈዋል። ምናልባት ሰጠኝ እንዳለው ጦርነቱ አሁን የኢኮኖሚ ጦርነት ነው ማለት ይቻላል እንደምናየውና ምናልባት ወደዛ ስላደላ ይሆናል። እስራኤል መቼም ሆርሙዝ ላይ ችክ ብላ እንደማትቆም ይታወቃል። ጦርነቱን ብጀምር በኢራን ወታደራዊ ተቋማት ላይ ነው እንግዲህ ከፍተኛ እርምጃ ልትወስድ የምትችለው ባላት ጊዜ አፋጥና ጊዜውንና ይሆናል። እስራኤል እንግዲህ ያለን ጊዜ አንጻር ያው ርዕሱን ስላሳጠር ነው እንጂ የኢራን አስተዳደር ለመለወጥ ለመቀየር ያደረገችውን መሄደችበትን ርቀት አይተናል። የቀድሞውን ፕሬዝዳንቷን እንደገና ፕሬዝዳንት እንዲሆንና የወሱ ጋር ለመስራት አህመዲነጃድ ጋር ያያም አልተሳካም እንጂ የሚገርም ነው። እስራኤል የምትሄድበት ርቀትና የራሷ ዘዴ በጣም የተለየ ነው፣ ረቂቅ ነው ማለት ይቻላል። ትራምፕ ቢከለክሉም እስራኤል ዝም ብላ እንደማትቀመጥ ማየት ይችለናል። እንደ አጠር አጠር አድርጋችሁ የምትሉት ካለ ስለ አህመዲነጃድ ሰጠኝ።
2: አህመዲነጃድን እንግዲህ የሞሳድ ድርጅት መልምሎ ነበር፣ ለውጥ ለማምጣት ተፈልጎ ነበር። እንደውም ከሞሳድ ድርጅት ኃላፊ ጋር የነበሩት ጋር ዳዲ ባርኒያ ጋር ተገናኝተው ነበር የተባለበትን ሁኔታ አለ። እርግጥ የአህመዲነጃድ ቢሮ አስተባብሏል የተባለው ነገር ሁሉ፣ ግን ያን ቢሆን ኑሮ ሞሳድ እንደተባለው ቢሰራ ኑሮ ለምን አህመዲነጃድ አቅም በነበረበት ጊዜ ለውጥ ማምጣት ይቻል ነበርና ትንሽ አጠራጣሪ ነው።

0: ነገር ነው። ምናልባት ለማምታታት የተደረገ ነገር ሊሆን ይችላል። እውነት ተሰርቶ ቢሆን ኑሮ ለምን ለውጥ አልመጣም? አሁን በመጨረሻ ውጤቱን ስናይ እኮ የተሰራው ነገር በቂ አለመሆኑን የሚያመላክት ነው። ሀሳቡ የተነሳው ነገር ጥሩ ነው። የሞሳድ ድርጅት አህመዲነጃድን መልምሎ ነበር መባሉ ጥሩ ነው። ግን የሚፈለገውን ውጤት ለእስራኤል አምጥቷል ወይ? አይመስለኝም።
1: አሁን
2: የአሜሪካ ጣልቃ ገብነት ምናልባት አሁን ነገሩ እንዳይሳካ ማድርጎት ሊሆን ይችላል። ይሻየው ምን ትላለህ?
1: ምንድን ነው አሁን የእሱ ደህንነት የአህመዲነጃድን በእውነት ከእስራኤልም የስለላ ድርጅት ጋር በመተባበር እንደሰራ ነው በዜና አውታር የተነገረው። እና የእሱ የአህመዲነጃድ በኢራን ዋና ከተማ ቴሄራን ያለበት በምን ሁኔታ ነው የሚገኘው? እስር ቤት ላይ ነው የሚገኘው? ደህንነቱን ለመጠበቅ መቼም በጎ ነገር ሰራ የተባለ ሰው መቼም ድጋፍ ያስፈልገዋል መሰለኝ። እና የምታውቁት ነገር አለ ወይ?
2: እንግዲህ በኢራን ቁጥጥር ስር እንዳለ ነው ለጊዜው የሚታየው። ምን የተነገረው ያለው መረጃ ግን ብዙ የሚወጣ ነገር ይኖራል። ሰጠኝ እንዳለው ያልተነገሩ ሚስጥራዊ የሆኑ ነገሮች ይኖራሉ። እንዲህ አይነት ትልቅ ጥልቅ የሆነ ሚስጥራዊ መረጃ ስራ በመገናኛ አውታር ከወጣ እንግዲህ ጫፍጫፉን ወጥቶ ሊሆን የሚችል እናያለን። ለጊዜው በኢራን መንግስት ቁጥጥር ስር እንደሆነ ነው የሰማ ነው። የመጨረሻ እርስ ጉዳይ አለን። ካለን ጊዜ አንጻር ብንወያይበት ደስ ይለን ነበር፣ ግን ጊዜ የለንም፣ ጊዜ ይገድበናል። ዛሬ እንዴት ነው የዓለም ዋንጫ ጨዋታ? ምን እንጠብቅ? ሰጠኝ
1: ወደ ሰጠኝ
0: የዓለም ዋንጫ እንግዲህ ምን ቢቃጠሩ ደረሰ ቀኑ እንደሚባለው ግማሽ ፍጻሜ ላይ ደረስን። ወደ ፍጻሜ ለማለፍ ግማሽ ፍጻሜ እንግዲህ ያው መቼም ግማሽ ብሎ ፍጻሜ ትንሽ ያው ወደ ዋናው ፍጻሜ ለመጨረሻው ለመድረስ ነው
2: የግማሹ ፍጻሜ
0: የፍጻሜው ግማሽ ዛሬ አሁን አንድም ወደ ዋናው ለማለፍ ጥሩ ነው። እንግዲህ ፈረንሳይ እና ስፔን ነው ዛሬ ያው እየተጠበቀ ያለ ጨዋታ ነው። እንግዲህ ፈረንሳይ በተለይ ኮከብ ተጫዋቾችን በጣም ይዛለች። በአሁኑ ስብስብ ከፈረንሳይ ተጫዋቾች የበለጠ በጣም በገንዘብም ደረጃ በአውሮፓ የተለያዩ ክለቦች የሚጫወቱ ናቸው። የስፔንም በተመሳሳይ ሁኔታ ግን በጥራት እና ገንዘብ በተሸጡበት ሁኔታ ሲታይ ፈረንሳይ ትበልጣለች ነው የተባለው። ግን ስፔን ደግሞ ከአሁን በፊት በታሪኳ ፈረንሳይንም ያሸነፈችበት ብዙ አጋጣሚ ስላለ ከፍተኛ ፉክክር ይካሄዳል ተብሎ ነው የሚጠበቅ። የሁለቱ ሀገራት ጨዋታ በጣም ትልቅ ፉክክር ይታይበታል። ማን ያሸንፋል የሚለውን ከአስር ሰዓት ጀምሮ ነው ምሽት እንግዲህ የምናየው የሚሆነው። በተመሳሳይ ሁኔታ ነገም የእንግሊዝና የአርጀንቲና ጨዋታ አለ። እንግሊዝና አርጀንቲናም ለበርካታ ዓመታት ተገናኝተው አይታወቁም። እንግዲህ ሜሲም ነገ የሚፈተንበት ትልቅ መድረክ ነው። እስካሁን አርጀንቲናዎች በጣም ጥሩ ሁኔታ የሄዱበት ነው። ግን ጠንካራ የሆኑ ቡድኖች እንደ እንግሊዝ ያሉ ያጋጠማት ሁኔታ የለም። አሁን ይህንን አልፈው ለፍጻሜ ይደርሳሉ፣ ለእሁዱ የፍጻሜ ጨዋታ ይደርሳሉ የሚለውን ዛሬና ነገ ነው የምንለየው። በጣም ከፍተኛ ፉክክር የሚታይበት ጨዋታ ነው ብለን የምንጠብቀው። እንግዲህ ፈረንሳይ ወደዚህ ስትመጣ ሴኔጋልን፣ ኢራቅን፣ ኖርዌይን፣ ስዊድንን አሸንፋ ነው። በተመሳሳይ ሁኔታ ስፔንም ቤልጅየምን፣ ፖርቱጋልን፣ ኦስትሪያን እና ኡራጋይን እንዲሁም ሳውዲ አረቢያን አሸንፈው የመጡበት ሁኔታ ያየንበታል ካሁን በፊት። ስለዚህ ከፍተኛ ፉክክር ይታያል። ዛሬ ምሽትና ነገ ምሽት እናያለን። እሁድ የዋንጫው ፍጻሜ ይደረጋል 10 ሰዓት በተመሳሳይ ዛሬም 10 ሰዓት
1: እኔ ስፖርት
2: እንግዲህ
1: በስንት ሰዓት ከሆነ ጊዜ ለመሆኑ በዛን ሰዓት ስራ ላይ ነኝ ወይስ ቴሌቪዥን መስኮት ፊት ለፊት ነው ብዬ የሚለው ራሴን ትልምል ማመቻች
0: ከወደድከው እግር ኳስ ምትወድ ከሆነ ዛሬ ልተኛ አልተኛ የሚባል ነገር የለም። እና አንዳንድ ጊዜ ያው እንቅልፍህንም ቢሆን ትተህ ማየት አለብህ ለወደድከው ነገር።
1: ሰሞንማ 3 ሳምንት እኮ የእንቅልፋችን በሌሊት 6-7 ሰዓት መተኛት ቀርቶ እኮ አሁን እኮ 2 ሰዓት እንቅልፍ ምኝታ ሆነና አብዛኛው ሰዓት ደግሞ
0: የዛሬ ጨዋታ 10 ሰዓት ቢጀምር ባቻ ውጤት ቢጠናቀቅ 90 ደቂቃ ሌላ 30 ደቂቃ ይጨመራል። ከዛ በኋላ ሪጎሪ ቢያንስ እስከ 1 ሰዓት እንቆይ
1: ነበረ። ፍጥጥ አይናችን
2: ተመልሶ ማየት ይቻላል። አንዳንዴ የሻየው መተኛት ከፈለገ
0: ወርቅነሽ ተመልሶ ማየት
1: ዋንጫው ምክንያት
2: በመደበኛውሌት
1: መተኛት ቀርቶ 2 ሰዓት ምናምን ብተኛ ነው እያልኩ እኮ ነው።
0: የጨዋታ እግር ኳስ ጨዋታን ተመልሶ ማየት ይሄ የተበላ ቁብ አይነት ነገር ነው። ስሜት አይሰጥም ለእኔ ነው።
2: አላፍቀረ ስፖርት አፍቃሪያን ልክ ነህ። ይሄ እኮ በውድድርም ብዙ ገንዘብ አስዘው የሚታይበት ምናምን ሁኔታ አለ። ስፖርት እኮ በጣም የልብ ድካም መሙሉ ከፍ እያለ የመጣበት ሁኔታ አለ።
0: ሁሉ ይናገረሻል ውጤቱን ስለሚናገሩሽ። ፈረንሳይ አሸነፈች የተባለን ጨዋታ እንደገና ካየሽ ስፔን አሸነፈች የተባለውን ጣም የሚሰጥ አይመስለኝም።
1: በቤት ውስጥ ቴሌቪዥን ቤት ውስጥ ያለ ሳሎን አንድ ቴሌቪዥን ብቻ ከሆነ አሁን የስፖርት ውድድሩ ባለበት ጊዜ ወጣቱ ወጣቱም አልበል እንጂ ወጣቱ ስፖርት ያለም ዋንጫ እግር ኳስ ጀማያት ይመለከታል። ትላልቅስ ወላጆች ደግሞ ሌላ ነገር ፊልም ወይም ሌላ መመልከት ሲኑ አንድ ቴሌቪዥን ከሳሎን ብቻ ከሆነ እኮ በቤት ውስጥ ደግሞ ሲያከራክር ሰንብቷል ነው
0: ያለ ነው። ይሄ እንግዲህ እስኪ ግምታችን ግለጽና ወደ ሌላው ፕሮግራም ስለምናልፍ ማን ያሸንፋል ብላችሁ ታስባላችሁ? እንዴ ግምት
1: ጀርመን ደቡብ አፍሪካ የምትገኘው አርጀንቲና
0: የሚስ የዛሬው ስፔን እና ፈረንሳይ ላይ የዛሬው ማን ያሸንፋል?
1: ፈረንሳይውን
0: ግምትን ፈረንሳይ እና ስፔን ይጫወታሉ ማን ሊያሸንፍ ይችላል?
2: በገንዘብ አይደለም አይደል?
0: አይደለም ወርቅ ነሽ
2: ግምት ነው ዝም ብሎ በነፃ ነው ፈረንሳይ።
0: እኔም ፈረንሳይ ነው እንግዲህ እናየዋለን። ግን ከፍተኛ ፉክክር የሚካሄድበት ነው። እናመሰግናለን።
2: በሉ ወደሚቀጥለው ዝግጅት እንደነሽ።
1: ኦኬ ሙዚቃ

0: የተከበራችኋን ማጮቻችን ወደ ጤና ፕሮግራም ላይ እንዳልፋለን ከዶክተር ዳንኤል ረዳይ ጋር ነው የሚሆነው። ርዕሰ ጉዳዩ በዋናነት መቼም በብዛት የሚታይ የስኳር እና የሰውነት ውፍረት ሲሆን ይህ ደግሞ በጤንነት በሰው ጤንነት ምን ተጽዕኖ ያሳድራል የሚለው መሰረታዊ ጥያቄ ይሆናልና ዶክተር ዳንኤል ጤና ይስጥልን።
1: ጤና ይስጥልኝ አድማጮች፣ ጤና ይስጥልኝ ሻያው።
0: ዘሰጠኝ ዘመነ እዚህ ስቴዲዮ ላይ ሁነን ነው እንግዲህ ጤና ለሰው ልጅ እጅግ በጣም ጠቃሚ ሆነን እንግዲህ ዶክተሮች በአየር ላይ ወጥተው ሲያስተምሩ በጣም ህይወት አድን እንለዋለን እና አሁን የተነጋገር አዎ አስቀድሞ ምክር ከሆነ ጤንነታችን እንድንጠብቅ አሁን እንግዲህ የሰውነት ውፍረት እንደገናም የስኳር ሁኔታ በሰውነት ላይ ከሰታልና እንዴት ይታያል ይሄ ሁኔታ?
1: የኛ ህብረተሰብ በተመለከተ ይሄ በጣም ልንገነዘብ የሚገባ ነገር ነው። ኢትዮጵያውያን የዛሬ 30 እና 35 ዓመት በፊት በመጡበት ጊዜ ሁላችንም ቀጭኖች ነበር። ሁላችንም የቀጭኖች ዘር ነበር። ሰውነታችንም ቀጭን ነበር እና ውፍረት የሚባለው ነገር እኛ አካባቢ አይታይም ነበር። እንደዛ ነበር የኛ ዛታችን፣ አሰራታችን ወይም ኑሯችን ኢትዮጵያ ማለት ነው። ከኢትዮጵያ ስንመጣ እና በዛን ጊዜ ያደረጉት ጥናት በኢትዮጵያውያን ላይ ስኳር አልነበረም። ያን ጊዜ ተጠንቶ ማለት ነው ምርመራትን ፕሮፌሰር ራዝ ሁሉ ያደረጉት ጥናት ነበረ። በጊዜው ስኳር በእኛ ላይ ስኳር ይዘን አልመጣንም ከኢትዮጵያ ማለት ነው። እና ውፍረት የሚባል አሁን በአካባቢው አሁን ብዙዎችን ሁላችንም አካባቢያችን ራሳችንም ብንመለከት እያንዳንዳችን በመጠኑ ከዛን ጊዜ በመጣንበት ጊዜ እና አሁን ውፍረት በጥቂቱ እንደ ፈረንጆች ባይሆንም ወፍረናል ማለት ይቻላል። እጭን የነበሩትም ሁሉ ያው እግዚአብሔር ይመስገን እዚህ ሀገር እንደምታየው የምግብ ችግር የለም። እንዲያውም ላለመብላት የሚታገል ህዝብ ነው ያለው ምክንያቱም እና ይህም አንድ በረከት ነው። ሆኖም ግን ወፍረናል እና ይሄ ጥቂት ውፍረት በኢትዮጵያ ላይ በተለይ የስኳርን በሽታ አምጥቷል እና ዛሬ አሁን ባለንበት ሁኔታ አንድ ዶክተር ሩቤን የሚባል የኢትዮጵያን ዶክተር ነው እዚህ ሀገር የተማረ እሱ አንድ ጥናት አካሄድ እና ኢትዮጵያውያንም ከፈረንጆች እና ከራሻዎች ጋር በማወዳደር ፕሮፌሽናል የሆነ ጥናት ነው። የማህሪ ሩቤን ልጅ ማለት ነው። ጥናታን ሩቤን የሚባል ፒኤችዲ ነው እና እሱ ባደረገው ጥናት ተቀባይነት ያለው ጥናት ነው። ትልቅ ጥናት ነው። በዛ ላይ ኢትዮጵያውያን ከእስራኤሎች እና ከራሻዎች ጋር በሚወዳደሩበት ጊዜ ዛሬ ስኳር በሽታ በሁለት እጥፍ በላይ
2: ዮኒ ዶክተር ዮኒ ሮቤን አይደለም ዶክተር ዮኒ
1: ዮናታን ሮቤን የማሪ ሮቤን ልጅ ማለት ነው። እና በጣም አስገራሚ ጥናት ነው እና ይሄ በሚስራ ዳብሪትም በክኒሴትም ሁሉ ፕሬዘንት አድርጎ ነበር። እኔም የምቀበለው እና በጥሩ ሁኔታ የተሰራ ጥናት ነው። እና ይሄ ጥናት የሚያሳየው ምንድን ነው እና እዛ ላይ ደግሞ የውፍረቱን ሁኔታም በዛን ጊዜ የነበረውን እና ከአሁን ያለውን ሁኔታ በማወዳደር ሁላችንም ውፍረት እንዳለ በኛ ህብረተሰብ ውስጥ በመጠኑ ቢሆንም እንደ ፈረንጆች ባይሆን እና ስለዚህ ከዚህ ጥናት ምንድን ነው የምንገነዘበው? እቺ ትንሽ ውፍረት በስኳር በሽታን አምጥታለች እና ይሄ በምን ምክንያት ነው ሲባል ያው እንደምታየው እስራኤል ሀገር ምቾት አለ። ኢትዮጵያ ይሰራ ነበር፣ ገበሬውም ይሰራ ነበር። ሁሉም ሰው ውጭ ነው ሰርቶ የሚመጣው እና ብዙ መድከም አለ። ያመጋገቡም ሁኔታም ይለያል። እዚህ ግን ምግብ በሽ ነው፣ ሁሉም ነገር በሽ ነው። እንደገና ደግሞ ምን ሄደውም በመኪና ነው ተቀምጠን ነው ምንውል። ስፖርት የሚባለው ነገርም ብዙ አልተለማመድ ነው እና ስለዚህ ከዚህ አንጻር መወፈር ይመጣል። እንግዲህ አንድ ሰው ኃይል የማያወጣ ከሆነ አመጋገቡ ደግሞ የጨመረ ከሆነ ወደ ውፍረት ነው የሚመራው ከጊዜ በኋላ። ይሄ ውፍረት ነው አሁን እንግዲህ ለዛ ነው ብዙኛውን ጊዜኛ ስፖርት እንቅስቃሴ ስፖርት እናደርግ እንንቀሳቀስ ስንል የበላነው እናውጣው ኃይልና ወፍረት እንዳንወፍር ለማለት ብለን ነውና
2: ዶክተር ዝላውን በእኛ በባህላችን በፊት እንደምናውቀው ወፍረት የማማር የማጌጥ ምልክት ተደርጎ ይታይ ነበር። አሁን ደግሞ የገለጽከው እንዳለው ከጤና ጋር ተያይዞ የሚያመጣው ችግር አለና ይሄ እንዴት ነው ወፍረት ሲጨምር የሰውነት ወፍረት ከሚገን በእናንተ መለኪያ አለው አንድ ሰው ከቁመቱ ካለው ሁኔታ ጋር ያ በጣም ሲጨምር ስኳርም ቀደም እንደተገለጸ የተለያዩ ነገሮችን የጤና ችግሮችን ያመጣልና እንዴት ነው መከላከል?
1: እንግዲህ ይሄ ይለያያል ከሀገር ወደ በኢትዮጵያ ለምሳሌ በጣም ብዙ ሰው ቀጭን ስለነበረ ብዙም የምግብም ችግር ስለነበረ ቀጭን ለመወፍራም ሆኖ መታየት የሚጣጣርበትና ወፍረት የምቾትና የሀብትና የደለው ሰው ነው ምናምን የሚባል ነገር ስላለ በእርግጥ በዛን ጊዜ እንደዛ ነበር። እዚህ ሀገር ግን የተገላበጠ ነገር ነው የምናየው። ወፍረት እንዲያውም ብዙ ሰዎች ይስተቃያሉ ከመወፈራቸው የተነሳ ልጆችም ሆነ ሴቶችም ሆነ ይሄ በጣም ተወዳጅነት ያለው ነገር አይደለም ወፍረት በእስራኤል ሀገር እንደ ኢትዮጵያ እንደነበረው። ያንን ወደ ጎን እናድርገው እና የኛ ወፍረት ደግሞ መጠነኛ ስለሆነ ለዛም ያበቃ ነገር አይደለም። በተለይ አሁን ልጆች ላይ ግን የሚታይ ነገር አለ። ከበድ ያለ ውፍረት አሁን ምናየው ጀምረናል ልጆች ላይ በተለይ እና ካልተጠነቀቅን ማለት ነው። እና ስለዚህ ውፍረት በፍጹም ምንም ጌጥ አይደለም። ሰዎች አብዛኛውን ጊዜ አሁን በእስራኤሎች አሁን እንጃ ኢትዮጵያ በተሰብ የሚያውቁት እንደሆነ አላውቅም እዛ ደረጃ የደረሱ ካሉ አሁን ህክምናዎች አሉ። አሁን የመጡ መርፌዎች አሉ በሳምንት አንዴ የሚወጋ የምግብ ፍላጎትን የሚቀንስ። ይሄን እንዴት ነው የምንቀበለው? ስንታቸዋል ለመሆኑ? ስለዚህ ይሄ በጣም አሁን ሰው ሁሉ የሚወስደው መርፌ ነው በሳምንት አንዴ። ምን ለማድረግ ትንሽ አለ አይደል የረሃብን አብዛኛውን ጊዜ እኛ ሁላችንም ምንበላው ለምንድን ነው ብዙ ምንበላበት ምክንያት ስለራበን አይደለም? እኛ መደሰት እንፈልጋለን። ልጆችን ይዘን ሆቴል እንወጣለን። ምግብ ህይወታችን ነው። ምግብን መብላት ሁላችንም እንወዳለን። እና ይሄ ነገር ስላለ ያ ሁሉ መልካም ሆኖ ነገር ግን እንዴት ነው ወደ ውፍረት እንዳንደርስ በምን አይነት ሁኔታ ይሄን እያደረግ እንዴት አብረን እንኖር ለማለት ነው እንጂ ምግብ መጥፎ ነው ለማለት ሳይሆን ማሰብ አለብን የምንበላውን አይደል። አብዛኛውን ጊዜ በምንበላበት ጊዜ ለክተን አይደለም ምንበላ ስሜታዊ ነገር ነው። መቼ ነው መብላት ምናቆመው? ሲሰማን ነው። ስለዚህ ይሄን ሁሉ በማሰብ ረጋ ስንትበላው እንዴትበላ እንዴት ነው ያስፈልጋል። አንዳንድ ጊዜ ስሜታዊ አመጋገብ አለ። ስሜታዊ አመጋገብ ማለት ሰዎች ደስታን ለማግኘት በምግብ ላይ ደስታቸው ሁሉ እዛ ላይ የሆነ ነገር አለ። ይሄ መሆን የለበትም እና ምግብ ሊታሰብበት የሚገባውና ከመጠን በላይ በሚሆንበት ጊዜ ደግሞ ውፍረትንና ስኳርንና ኮሌስትሮልን ሌላም ነገሮች የሚያስከትል ስለሆነ ከሰውነት እንቅስቃሴ ጋር በመጠን ታስቦ ተመጣጣኝ የሆነ አትክልትም ቬጅቴብልም እንደ ፍራፍሬዎችንም ያሉትን ነገሮች በማጠቃለል የምን በየጊዜው ልናስብበት የሚገባና የህይወት አላድር ያለው የህይወት ኑሯችን ሳይመሳከል ሳይጎዳ መራብም የለብንም። አንድ ሰው ለምሳሌ አሁን ዲየት አድርጉ በመላቸው ጊዜ ሳይበሉ ይውላሉ አንድ ነው እንደሱ አይደለም። አንድ ሰው ከተራበ ሁለት እጥፍ ነው የሚበላው ከዛ በኋላ
0: ግሩም
1: በሚራበበት ጊዜ። ስለዚህ ተመጣጣኝ ሆኖ ያው ቀስ በቀስ የህይወት ለውጥ ነው እኛ የምንለው አብዛኛውን ጊዜ ምግብን በተመለከተ ለውጥ ማድረግ ቀስ በቀስ የሚደረግ ነገር ነው እንጂ እንደው አለ አይደል አይሆንም እንደዛ ከሆነ።
0: ዶክተር ዳንኤል በእውነትም ከመክሩን ምክሩ ሲያመጋገቡ አይነቱ ምግብ አወሳሰድ አመጋገቡ ሁኔታ ከጤንነታዊ የሆነ ምግብን መውሰድ መክረህናል። እንዲያው ቀጭን ሸንቀጥ መሆን ፈልጋለሁ። አሁን ከዚሁ ምክር በተጨማሪ እንዲያው የምሰማው የሚያቀጥን ወይም ሀርዛያ የሚያደርግ ደግሞ ከሪና አለ የሚል ነገር ሰማው። በዚህ ላይ እንዴት ይታያል?
1: አሁን በገበያ ላይ ያሉትና በኩፓት ኮሊም ለመደበኛ የሚፈልጉ ሰዎች ነው በተለይ ደግሞ ከወለዱ በኋላ አብዛኛውን ጊዜ ሴቶች ወይም ደግሞ አንድ አይደል ከተጋባ በኋላ ያው ሁላችንም ደስታ ነው። እንደዛ ሲሆን ወደ ወፈር በሚመጣበት ጊዜ በአርባ ምናምን በሚሆንበት ጊዜ ይመጣሉ እና እባክህን እርዳኝ ምናምን ይላሉ። መርፌ ይሰጣቸዋለሁ እና መርፌ ነው ያለው በሳምንት አንድ ጊዜ ነው የሚወጋው። ያ ወፍራም ሰው ረሃቡ ኃይለኛ ነው። ቀጭን ሰው አይረበው፣ ወፍራም ሰው ነው የሚረበው። እና ይሄ ነገር በዚህ አይነት ሁኔታ ካልተቀጨና ሰውየው አንድ 20 ኪሎ ግራም ካላወረድኩት የረሃብ ስሜቱ ኃይለኛ ይሆንበት እና ከዛ መውጣት አይችልም። ለወደፊት እኔ ያጠናኋቸው ጥናቶች ማለት ያነበብኳቸው ጥናቶች ኪኒንም እንዳለ ለወደፊት ሊመጣ እንደሆነ አሁንም አለ። አንድ ኪኒን በጣም ውድ ነው። እኔ ምክንያቱም በጣም ውድ ነው ያነ ነገር ግን መርፌዎች ግን በቀላል ሁኔታ ማንኛውም ሰው ሊከፍለውና ሊገዛው በሚችል ሁኔታ ያን ማድረግ ይቻላል። ይሄ በጣም በብዛት አሁን ምናልባት አልታውቀው ይሆናል እንጂ ብዙዎች የሚጠቀሙበት ነው እና በጣም ይረዳቸዋል፣ ሰዎችን ይረዳቸዋል። እና ምክንያቱም ይሄ ረሃብ የሚባለው ነገር ምግብን በተመለከተ ይሄ ከፍተኛ የሆነ ኃይል ያለው ነገር ነው በእኛ ላይ እና ያንን ለመቅጣት ይረዳል። ይህን ማወቅ ያስፈልጋል።
2: በጣም ጥሩ ዶክተር። አንደኛው ችግራችን በእኛ ባህል የምግብ ያመጋገብና ጋም የአልኮል መጠጥ አጠቃቀም ሁኔታ ትንሽ አንዳንድ ጊዜ ያሉት የተለያዩ ዝግጅቶች መብዛታቸው ተጽዕኖ እያሳደሩ እንደሆነ ይነገራል። በአንዳንድ ቦታዎችም ስናይ ቦርጫችንም ጨምሮ ብዙ ነገሮች አሉ፣ እንደው ትንሽ ችግር የሚፈጥሩ ነገሮችና ለይታም እንኳን እና እንዴት ነው በምን መልኩ ነው? እርግጥ እዛ ስንሳተፍ የግድ ምንወስዳቸው ነገሮች ሊኖሩ ይችላሉ። የአልኮል መጠጥ እስከ ስጋ ነክ ነገሮች ጋር ስንወስድ ምን ያክል ተጽዕኖ ይኖረዋል? በምን መልኩ ነው መቀነስ ያለብን?
1: አልኮል እንግዲህ በመጠኑ ነው እንግዲህ የሚወስነው። በእርግጥ አንድ ብርጭቆ አልኮል ወይንም ሆነ ማንኛውም አልኮል አንዲት ብርጭቆ ያው ከባዱ አልኮል ሳይሆን እሱ ምንም አይደለም፣ ምንም አይነት ችግር የለውም። ነገር ግን ብዛት በሚጨምርበት ጊዜ 2-3-4 ምናምን ቢራ እንደዚህ በየቀኑ የሚጠጡት ሰዎች አልኮል የሚያመጣው አደጋ አለ። አንደኛ ጉበትን ይጎዳል። ሁለተኛ ደግሞ ስኳር ያለባቸው ሰዎች ስኳራቸው ሊወር ይችላል። በጣም ማለት ሂፖግሊኬም በጣም አነስተኛ ይሆንና እሱም ራሱ አደገኛ ነው። ይሄ ስኳር ያለባቸው ሰዎች አልኮል መጠጣት የለባቸውም። በብዛት ስኳራቸውን ያወርድባቸዋል። መድኃኒት እየወሰዱ ስለሆነ ያባብሰዋል ነገሩ። ይሄ ነው። ሌላው ደግሞ ኦፍኮርስ ቦርጭ ያመጣል። ያ ቦርጭ ደግሞ ለልብ በሽታ ጠንቅ ነው። ማንኛውም ቦርጭ ለልብ በሽታ ጠንቅ ነው። ስለዚህ እና አልኮል በብዛት መጠጣት ጤና ሊሆን አይችልም
0: ለማጠቃለያ ቄስ ዳንኤል፣ አሁን እንግዲህ ለማጠቃለያ ነው የሚሆነው። እንግዲህ ዳንኤል ረዳይ፣
2: እዚህ ላይ ከማጠቃለል በፊት ወርቅነሽ እንዲጠየቅ የፈለገችው ጥያቄ አለና፣ ይሄ የሚወሰደው መርፌ መልኩ ወይም ደግሞ ክኒኑ የጎንዮሽ ጉዳት አለው ወይ?
1: ይሄ በእርግጥ ሁለት ነገሮች አሉ። አሁን ለምሳሌ ሁለት ነገሮች ነው ማየት ያለብን። አንደኛ የሌኬት በላብላብ ወይም ደግሞ የጣፊያ መሰለኝ እንግዲህ ምንድን ነው የሚባል ላብላብ የሆነ ዳሌኬት አለ። በዛ ላይ ዳሌኬት ከአሁን በፊት የነበረው ሰው ካለ አይሰጠውም፣ ያን ዶክተሩ ነው የሚመረምረው። እንደገና ደግሞ አንድ ልዩ ነቀርሳ አለ በዚህ በባሉት ታትሪስ ውስጥ፣ እዛ ላይ ደግሞ አንድ ነቀርሳ አለ። እሱን እንግዲህ የሰውየው ታሪክ በሮፌ ምሽባህ እጅ ስለሆነ ያውቀዋል ሰውየው ያለፈውን ያለውን የሕክምና ያን አይቶ ነው የሚሰጥ። እንደዛ ካለ አይሰጥም። ሌላው ያን መድኃኒት መርፌ መወጋት ሰውየው በሚጀምርበት ጊዜ ትንሽ እንደዚህ ተጓዳኝ የሆኑ ሆድ ህመም፣ ትንሽ እንደ ተቅማጥ እንደ ማስታወክም ሊያደርግ ይችላል። ይሄ ግን ለዛ ነው አነስተኛ አድርገን እንጀምርና በየወሩ ከፍ ይያልን እንዳለን ካንድ ወር ከሁለት ወር በኋላ ግን ይሄ ሁሉ ያቆምና ተቀላላ የዛመርፌ ነገር ያው የሰውየውን የምግብ ፍላጎት አይመረው ላይ የሚሰራ ነው የሚሆነውና ያ ነገር አላፊ ነው ለማለት ነው መደናገጥ አያስፈልግም።
0: አዎ በጣም ግሩም እንግዲህ ማጠቃለያ ነው የሚሆነው ዶክተር እንግዲህ እንዳየሁት ነው እንግዲህ በዚህ በኢየሩሳሌም አካባቢ የስፖርት መንቀሳቀስ የሚደረግበት ሄደር ኮሸር ይሉታል ዛም የተለያዩ መሳሪያዎች አሉ መቼም በተቼ አቅም የፈቀደውን ይሃል ይሄዳለው እዛ ስመለከተው ዋና የባህር ዋናም አለበትና ሳይው ስታዘበው ግን ማህበረሰባችን እንዛ ነበር እስራኤላውያን ሽማግሌዎቹ የ70 ዓመት የ80 ዓመት ዛም በላይ ዘለቃቸው የስፖርት እንቅስቃሴ በብዛት ሲያደርጓቸዋለውና ምን ተመክራለ ለማህበረሰባችን?
1: በጣም ጥሩ ነገር ነው። ትልቁ መድኃኒት እኔ የምለው የስፖርት እንቅስቃሴ ነው፣ የሰውነት እንቅስቃሴ ነው። ምክንያቱም ለብዙ ጠንቃችን ምክንያቱ ውፍረት ነው እና መጋገብ ላይ ያለ ነገር ነው። ብዙ ጥናቶች ያሉ የተረጋገጠ ነገር ነው አሁን የምናገረው ነገር። ስለዚህ ስፖርት እኔም ራሱ አሁን ተቀምጬ ነው የምውል፣ ግን ከፍላለሁ። ያንንም በሄደር ኮሸር በመሄድ በሳምንት 3 ጊዜ ያ የተቀመጥኩትን ሁሉ እንደገና ሰውነቴን ጤና ያለንትን ለማድረግ አደርጋለሁ። እና ሁላችንም ይሄንን የሰውነት እንቅስቃሴ የግድ እንደኔ ሄደር ኮሸር መግባት ወይም ደግሞ ስፖርት መግባት ባያስፈልግም በማንኛውም አጋጣሚ በእግር መሄድ ሊሆን ይችላል፣ ሱፐርማርኬት በእግር መሄድ ሊሆን ይችላል፣ ወደ የትም ቦታ ባለን አጋጣሚ የሰውነት እንቅስቃሴ መጨመር እሱንን እንትን ማለት አያስፈልግም፣ መዘናጋት አያስፈልግም። ሌላው ደግሞ አመጋገብን በተመለከተ ይህንን ነገር አንድ ሰው እስኪ ምን በላሁ ስንት በላሁ ብሎ ማሰብ እንኳን ከጀመረ ለመቆጣጠር ያመቸዋል። እና ይህን እንድናስብበት እንደተሰማን ሳይሆን ልንቆጣጠረውና ልናየውና በተገቢው ያው የቤተሰብ ጊዜ ሲሆን ነቀቅ በማድረግ በዘኔ ቀን ሲሆን ደግሞ ነገሮችን በቁጥጥር ስር በማድረግ ወደ ውፍረት እንዳንደር የሰውነት እንቅስቃሴን በመጨመር በዚህ አይነት ሁኔታ እንግዲህ ጤናችንን እንጠብቃለን ብዬ አስባለሁ። ለሁሉም የሚጠቅም ነው። ለስኳር በሽታ ደግሞ አንድ ስኳር ያላቸው አንደኛ ስኳራቸው በሚወርድበት ጊዜ ኪሎግራም ወይም ሰውነትን ክብደታቸው በሚቀንስበት ጊዜ ስኳራቸው ይስተካከላል። ስኳር የሌላቸው ሰዎች ደግሞ ምናልባት ለወደፊት የሚመጣ ከሆነ በዚህ አይነት ሁኔታ ስኳር እንዳይመጣ ማድረግ ይችላሉ። ስለዚህ ለሁሉም ጠቃሚ የሆነ ነገር ነው የተነጋገርነው ዛሬ።
2: በጣም በጣም ነው የምናመሰግን ዶክተር ዳንኤል ረዳይ በኢየሩሳሌም ሀርሆማ የክላሊት ጤና ጥበቃ ተቋም ኃላፊና መምህር ኖት። እንግዲህ በጣም ነው የምናመሰግን፣ መልካም ጊዜ።
1: አመሰግናለሁ ስለጠራችሁኝ። ታንክ ዩ ቨሪ ማች።
2: ቻው። እሺ ፕሮግራማችን ይቀጥላል። አሁን ከቄስ ሰማይ ምንድነው ነው ቃለ ምልልስ እናካሄደው። እሳቸውን በስልክ መስመራችን ይገኛሉ። ቄስ ሰማይ እንደምን አሉ?
3: አስተልኝ ሰጠይ ሻያው ወርቀነሽ ሁላችሁ ምርዶ ተሰባስበሽ አልገርጋሽ ሙሉና እንደውም አድማጮች ሰላም እንደምን አላችሁ?
2: ሰላም ነን። እንግዲህ ሃይማኖትን በተመለከተ በተለይ ከዮዳን ሃይማኖት ጋር በተያያዘ መስተካከል አለባቸው የሚባሉ ነገሮች ስላሉ በፊታችን እንግዲህ በሚቀጥለው ሳምንት በ19 ሰላማዊ ሰልፍ ይካሄዳል እሁድ ተብሏልና ምንድን ነው ዋና ዓላማው ይህ ሰላማዊ ሰልፍ?
3: እሺ አመሰግናለሁ ሰጠኝ። እንግዲህ ያለው ሁኔታ ሰላማዊ ሰልፍ አላማውና ዋናው ሁኔታ ሃይማኖታዊ እንዳልከው ይሄም በእውነት ብዙ ጊዜ የምንታገልበትና ካህናትም ሆነ የተለያዩ ድርጅቶች በተለይ አሙታት ኬላት ደረሃሬት የሚባለው ድርጅት በጣም በጣም ብዙ መረጃዎች መሰብሰብና ይህን ነገር ሌት ተቀን በመዋጋት ያለበት ሁለት ነገሮች አሉ። በጣም አሳሳቢዎች እና ህዝቡን የእኛ ንብረተሰብ በተለይ በእውነት እንዲህ ይባላል አናውጦት ያለ ማለት ይቻላል። ይህም ካት የተባለው ሞርደስ ብንባለው የሚመራው ካት ግሩፕ ሃይማኖትን ማለት ማመት ባሎችን በመቀየር እና ብዙ ባልናፍስ መፋታት በዚህ ሁኔታ ው ልጅ እናቷ እንዳትቀብረበትና ወይም ከናት ከባት እንዳይደርስበት ሁሉ ምድ በጣም በጣም ሰፊ የሆነ በህብረተሰቡ በጣም ትንውግት ያለ በካህናቱም ይሄ ከሆነ አንደርስም አንፈታም አንመርቅም በማለት በቆራጥ የሚዋጋበት ያለ ሁኔታ አንዱ ይሄን ሁለተኛ ደግሞ ያው ብዙ ጊዜ ነው ግን አሁን የበለጠ ጀጎላ የመጣው ደግሞ በእውነት ምሽክን ይሁዲ ምሽክን ቢባል ወይም ደግሞ በአንድ ገጽ ይሁዲ ነው በአንድ ገጽ ደግሞ ክርስቲያን ነው በሚል ሁለት ነገር ይዞ በሚለው ሁኔታ ይሄ መሆን የለበትም። አንደኛ ካትን ባስመለከተ አመት ባሎችን የሚወስኑትና አመት ባሎችን የሚደነግጉት እስራኤል ራባኖች ናቸው ለቀረባን ነው በዛ ነው በመንግስት ታወቀ ነው እንጂ ከዛ ይሁዲ ሆኖ ሌላ ነገር አመጣ ሌላ አመት ባል የለም። ነገር ግን ሌላ አለ በይሁዲ ሆኖ ሌላ ቀን ነው ሁሉ ማለቱ ህዝቡን የሚያሳስተ ህዝቡን ግብኛ የሚያሳስተና በጣም የሚያናጋ በመሆኑ ይሄ ነው አንዱ ትልቁ ተቃውሞ። ይሄን መንግስት ማወቅ አለበትና ውሳኔ መወሰን አለበት በሚል ነው። እንዲሁም ደግሞ ከኢትዮጵያ በመምጣት በይሁድነት በመምጣት ከዚህ ከመጡ በኋላ እንደገና መልሶ ከክርስትና መሆን ወይ እስላም መሆን እኮ ያለ ነው ችግር የለም ግን ይሄንም ይሄን መሆን አይቻለም ህዝቡን ያሳስታል ባንፈችን አይገባ ይሄንን እንዲለይ መሆን አለበት መታወቅ አለበት። ስለዚህ ይሄንን ሁሉ መንግስት እንዲያውቀውና ለዚህ ሁኔታ አስተዋጽኦ እንዲያደርግበት በሚል የተደራጀ ሰላማዊ ሰልፍ ነው እንዳልኩት ይሄንን የሚያደራጀውና የሚያዘጋጀው ድርጅት ያው ሙታት ከላስ ከደረኻደስ የሚለው ግሩፕ ነው። በርግጥ በካህናቱም ሆነ በብዙ ካህናት የሚደገፍና ብዙ ህዝብ የሚደግፈው በዚህ ቀን ብዙ አውቶቡሶች ወደ 11 ደግሞ አውቶቡሶች ተደራጅተዋል ተለያዩ አገሮች ማለት ነው። እንግዲህ ሁሉም እንዲገኙ ነው ጥሪው። ዙሮ ዙሮ ሃይማኖት አስተጋሪ ነው። ሃይማኖት ሲባል በእውነት ብዙውን ጊዜ በማንኛውም ቦታ የሚያዋጋ ያለ ነው መለየት አለበት መታወቅ። እርግጥ በተለያዩ ህገወጥ ስራዎች መስራት አይገባም። በህጋዊ ሁኔታ ግና ሁኔታውን በማስረዳትም ሆነ በመምከር በዚህ ሁኔታም እንዲሆን ህዝብ መንግስቱ ደግሞ አውቆ ደግሞ ማገጃ እንዲያደርግበት ይሄን ነው ትልቁ ጥሪና
0: ለማው ቄስ ሰማይ ምራት በበርግጥ በሃይማኖት በጣም በጣም በተጎዳ ተሸረሸረ ሲባል ሁሉም ያስባል። ቀላል አይደለም። ሁላችንም ከኢትዮጵያ በስቃይና በመከራ ወደ ቅድስት ኢየሩሳሌም ከያት ቅድሚያቶቻችን ጸሎታቸው የነቢያት ቃል የእግዚአብሔር ትእዛዝ ደረሰና መጣን ወደ እስራኤል ሀገር ደረስንና አሁን ላይ ሆነን በምንገኝበት ጊዜ በተፈጠረው በሃይማኖት በኩል ምንድን የእስራኤል መንግስት ምን ያደርግ? አሁን ይህን ሌላ ሃይማኖት ርቀዋል የተባሉ ሰዎች ለማቅረብ ምን ሙከራ አደረጋችሁ? የሃይማኖት መሪዎቹ ቀሳ ውስጥ
3: ወደ ጥያቄ ነው ይሻያው። በእውነት ያላደረግ ነው ነገር የለም። አንደኛ በሰብሰባ ጥሪ በማድረግ ባካችሁ ወገኖቼ ይሄጡ አይደለም እንግዲህ ቤተሰብ ነን ወገኖች ነን እንግዲህ እናትና ልጅ አባት ነን ሊያይት ያለበት በማለት በመከረም ሆነ በጻፍ ሆነም እስኪ በጻፍ ከሆነ ችግሩ እስክንመልክ በማለት ካላነሰ በብዙ ጊዜ እንትን ያለ ስብሰባ ነበር። እንደገና በቤተሰብ በኩል ደግሞ ምክርና የተለያዩ በእውነት የዛሬ ከአስር ዓመት በላይ ነው ይሄ ነገር ከምንዋጋበት ማለት ነው። በእርግጥ በአሁኑ ጊዜ ካፍ በሚለው ሁኔታ በጣም ቀንሷል ወርዷል ያው እንትን እያለ ነው። አሁን ደግሞ ያው በዲስከቢም ሆነ ቀደም የመጡም ሆነ እዚህ ላይ ደግሞ ምናልባት ሰምታችኋል ባለፈው ትልቅ ስብሰባ ነበር በተክትግባ ለወደፊቱም አለ። እዚሁ ደግሞ በጣም አሳስቶና በጣም ህዝቡን አናግሳለሁ ደግሞ
0: ኦርቶዶክስ ክርስትና ወደ ኦርቶዶክስና ወደ ጴንጤ
3: ኦርቶዶክስ ክርስትና እምነት ያለ ነው ክርስትና ምግል
0: ልዩነት አላቸው በርግጥ
3: አዎ ሎ ችግር የለም ክርስትና እምነት አለ ችግራችን ችግሩ ይሁዲ ሆኖ መጥቶ ከይሁዲ ሆኖ በአንድ ገጡ ጽፍ ይለብሳል በአንድ ገጡ ደግሞ መስቀል ይይዛል ይሄ አይደለም አንዱ መምረጥ እኮ ያለ ነው
2: ጥሩ ይሄ ነገር ከሰማኝ በጣም ከይቅርታ ጋር ጊዜው ገደበን ወደፊትም እንነጋገርበታለን። በዚህ ዙሪያም እንግዲህ የተነሱ ስማቸው የተነሱ ሰዎችም ካሉ አስተያየት የሚሰጡ ከሆነ እናንተንም የበለጠ እናቀርባለን። ግን
0: አሁን ሰዓቱ የስማት ዘበቻ ሊቃውንት ቄሰማይ የስማጥፋት ዘመቻ ማለበት ለሃይማኖትም መታገል ጥሩ ይያለ ግን የተወገ ያላግባብ ባልዋልነበት የተወነጀል ነው። ይሄ ነገር መቆም አለበት። ልጆቻችን በውትድርና አገልግሎት ላይ በሚገኙበት ጊዜ በቪዲዮ በዩቲዩብ በዋትስአፕ ስማችን እያጠፉናቸውና እነዛ ሰዎች ገና በፍርድ ቤት ክርክርም ስላለን እናንተ ሃይማኖት መሪዎች ተሰቡበት በዚህ ጉዳይ ላይ
2: ለመጨረሻ ባጭሩ ሌላ ጊዜ የበለጠ እንሰጣለን። ጊዜ እሁድ ስንት ሰዓት ነው? የት ነው የምታደርጉት? በዚህ አጣጣለሉ
3: እሺ በጣም ጥሩ ነው። አንደኛ ሻያው ባልከው ሁኔታ ይሄ ነገር ማንንም ድግ ብሎ ሰው በመሰለና በሳደሳ ላይ ማፋት ይሄ ወንጀል ነው። ለክ አው ግዜ እንፈታለ ለዛ ያው የሚሆነው በስና ከ10 ሰዓት ጀምሮ ነው ጠቅላይ ሚኒስትር ቢሮ ወይም የፈከዛ ፍት ለፍት ነው የሚሆነው። እንግዲህ ከ10 ሰዓት ጀምሮ እዝወጥር ያለ በሙሉም እንዲገኝ
2: ሰሞኑን እንደገለጠልን ይበለጥ እና መሰግናለን።
0: እናመሰግናለን። ሳሊም የቴክኒክ ባለሙያችን ነበር ሰጠይ ዘመነ። እንግዲህ ማታ ልክ 7 ሰዓት ላይ በሰላም ያገናኘን በደና ቆዩልን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የለተ ማክሰኞ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንመኛለን። ለቱ እንደ እብራን ዘመን አቆጣጠር የምሽልሺ ካፍቴት በታሙስ ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር ጁላይ 14 ቀን 2016 ዓ.ም ተመረተ ነው። እንደ ኢትዮጵያውያን ዘመን አቆጣጠር ሐምሌ 7 ቀን 2018 ዓ.ም ተመረተ ነው። የቴክኒክ ባለሙያችን ራሚ ፌሊክስ ሲሆን የስቱዲዮ ተረኛ አስተናጋጆች ሻያው ደጉና ሰጠኝ ዘመን ነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርባለን። ዛም ወቅታዊ ዘገባ፣ ሳምንታዊ የባህልና ኪነጥበብ ፕሮግራምና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ተዘጋጅቶ ይቀርባል።
0: አመሰግናለሁ። አርስተ ዜና፣ ኢራን እስራኤልን ካጠቃች ካሁን ቀደም ያልደረሰባት ከባድ የአጸፋ እርምጃ እንደሚወሰድባት ማወቅ እንዳለባት ጠቅላይ ሚኒስትር ቢንያሚን ኔታንያሁ አስጠነቀቁ። ከውትድርና ያመለጡ እምቢተኞች ሃይማኖት ተማሪዎች እንዳይታሰሩ የሚከላከልላቸው ረቂቅ ሕግ ዛሬ ከሰዓት በኋላ በክነሴት ምልዓተ ጉባኤ በአብላጭ ድምፅ ጸደቀ። በይሁዳና ሰማርያ ቀበሌዎች 34 አዳዲስ የይሁዳውያን ሰፈሮች እንዲገነቡ መንግሥት ይፋ አደረገ። በቁም እስረኛ ላይ እንደሚገኝ የተነገረለት የቀድሞው የኢራን ፕሬዝዳንት አህመዲነጃድ በቀድሞው መሪ አሊ ኸማናይ መታሰቢያ ስነ ስርዓት ላይ ታየ። የሚሉት የምሽቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ከውትድርና ያመለጡ እምቢተኛም ሃይማኖት ተማሪዎች እንዳይታሰሩ የሚከላከልላቸው ረቂቅ ሕግ ዛሬ ከሰዓት በኋላ በክነሴት ምልዓተ ጉባኤ በአብላጭ ድምፅ ጸደቀ። በ58 ደጋፊ 54 ተቃዋሚ የጸጥታ አገልግሎት ሕግ ማሻሻያ ቁጥር 28 ጊዜያዊ ድንጋጌ 2026 ረቂቅ አዋጅ በሁለተኛና በሶስተኛ ንባብ መጽደቁን በሕግ መዝገብ ውስጥ ይካተታል ተብሏል። በሕጉ ማሻሻያ ላይ ድምፅ በሚሰጥበት ጊዜ ሁከትና ከባድ የሥነ ሥርዓት ረብሻዎችን ነበረበትም። የተቃዋሚ ፓርቲ አባላት ወደ ገዢው ጥምር መንግስት ወንበሮች በመጮህ ውርደት እያሉ የተቃውሞ ድምፅ ያሰሙ ነበረም። እንዲሁም ጠቅላይ ሚኒስትር ኔታንያሁ ላይም ሂድ ስልጣን ልቀቅ በማለት ጮሆባቸዋል። ጠቅላይ ሚኒስትር ኔታንያሁ የምክር ቤቱ ክነሴት አዳራሽ ለቀው ወጥተዋል። ለሕጉ ድምፅ ሲሰጥም አልተሳተፉም። ይህ በእንዲህ እንዳለም የደጌል ሀቶራ ሊቀመንበር ሙሼ ጋፍኒ የሕጉ መጽደቅ የቶራን ዓለምና ተማሪዎችን ለመጠበቅም የተወሰደ ትልቅ ወሳኝ እርምጃ ነው ብለዋል። የሻስ ፓርቲ ሊቀመንበር አሬ ደሪም በበኩላቸው ክነሴቱ ዛሬ ለስልጣን በቅርብ ለምትሰናበተው የመንግስት ሕግ አማካሪዋ በግልጽ ነግሯታል። የቶራ ተማሪዎችን ለመጥላት የሚደረገው የማሳደድ ትንኮሳም ይብቃ ብለዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁም ኢራን እስራኤልን ካጠቃች ምላሹ ካሁን በፊት ያልደረሰባት ከባድ እርምጃ እንደሚወሰድባት አስቀድመው አስጠነቀቁ። እንዲህ ሲሉ
3: አልቲፍኑ አልካህ ሽየ ሸክክ እንትትከፍውታዝ አልቲፍኑ አልካህ שיש שידור חוזר, כי זה לא יש שידור חוזר, הוא היה מספיק עוצמתי, זה יש שידור אחר, עוצמתי הרבה יותר. נגברו הימים שמישהו פוגע בנו ואנחנו לא מכים אותו מכה אחת הבאים.
0: ጠቅላይ ሚኒስትሩ እንደተናገሩት የኢራን መሪዎችም ከዚህ ቀደም በነበረ እጅግ የላቀና ጠንካራ ምላሽ ለመቀበል እንዲዘጋጁም አስጠንቅቀዋል። ጠቅላይ ሚኒስትሩ ስለ እስራኤል መከላከያ ኃይል ሲናገሩ ደግሞ ሰራዊቱ በፖሊሲ በፖለቲካ አቅጣጫ ረገድም ጥሩ አይደለም ብለዋል። እኛን ቀጥለውም ኢራንን በተመለከተ ሲናገሩ እኛን ጥቃት ካደረሳችሁ ብን በኋላም የጸጥታ ወይም መረጋጋት ይኖራል ብላችሁ እንዳታስቡም። የቀድሞው ድርጊት በድጋሚ ይደገማል። ይህም በሁላችሁ ተስፋ ታድርጉም። ምክንያቱም በድጋሚ የሚታይ ተመሳሳይ ትዕይንት አይኖርም። ይህ ፈጽሞ የተለየና ከባድ ከበፊቱ እጅግ የላቀ ኃይል ያለው አዲስ ትዕይንት ይሆናል። አንድ ሰው እኛን ጎድቶን እኛን ደግሞ እጥፍ ድርብ የሆነ ጠንካራ የማጥቃት እርምጃ እንወስዳለን ሲሉ አስጠንቅቀዋል። ጠቅላይ ሚኒስትር ናታንያሁ ባደረጉት ንግግራቸው ላይ በእስራኤል መከላከያ ኃይል ጸሃል ላይ የሰነዘሩትን ስውር ወይም በፍንጭ ነው ትችት በድጋሜ ተናግረዋል። የፖለቲካና የደህንነት ካቢኔ ከወራት በፊት የገንዘብ ሚኒስትር ስሞትሪች ያቀረቡትን በይሁዳና ሰማርያ ቀበሎች 34 አዳዲስ ሰፈሮችን ለመመስረት የሚያስችለውን የውሳኔ ሀሳብ ማጽደቁ ይፋ እንዲሆን ተፈቅዷል። ለእነዚህ አዳዲስ ሰፈራዎች መጀመሪያ ለሚገነቡ መንደሮችም በተለያዩ አካባቢዎች እንደሚሆንና ወደ 1 ቢሊዮን ከ300 ሚሊዮን ሸቅል በጀት ያጸደቀ ሲሆን ዛሬ ምሽት ደግሞ መንግስት ወደ እነዚህ ሰፈራዎች የሚወሰዱ መንገዶችን ለመስራት ደግሞ የሚያገለግል ወደ 1 ቢሊዮን ሸቅል የሚጣጋ ተጨማሪ በጀት ያጸድቃል ተብሎ ይጠበቃል። የኦብዳም የአየር ኃይል ጦር ሰፈር አዛዥ ኮሎኔል ጂ በአጭር ነው ስሟ ጂ በሚቀጥለው በጋ ወደ ብርጋዴር ጄኔራል ማዕረግ የምታድግ ሲሆን በዚህ ወደዚህ ማዕረግ በመድረስ የመጀመሪያዋ የእስራኤል መከላከያ ኃይል ሴት አብራሪ ትሆናለች ተብሎ ይጠበቃል። አሁን ባላት የሥራ ኃላፊነት የኦቭዳም ጦር ሰፈር ወደ ሁለገብ ዘርፍ ጣቢያነት በመቀየር በጦር ኃይሉ የተለያዩ ዘርፎች እንዲሁም በዓለም አቀፍ ደረጃ ለሚደረጉ ትብብሮች ዋነኛ ማዕከል እንዲሆን መርታለች። ከአንድ ዓመት ገደማ በፊት ደግሞ በዚህ ጣቢያ ውስጥ ከምድር ጦር ኃይል ጋር በመተባበር የድንበር መከላከያ አካዳሚ ትምህርት ቤትም ተቋቁሟል። ከ7 ዓመታት በፊት በኔባቲም የአየር ኃይል ጣቢያ የሚገኘውና የስለላ መረጃ የማሰባሰብ ኃላፊነት ያለባትም ናክሾን የተባለውን የአውሮፕላን ምድብ ቡድን ትመራ ነበረ። የኦቭዳ አየር ኃይል ጦር ሰፈር አዛዥ ሁና ከመሾሟ በፊት በአየር ኃይሉ የጦር ዘመቻ ላይ የአብራ የተሳተፈችም ጀግና ወታደር ጀግና ኮሎኔል ናት ተብሏል። በመንገድና ትራንስፖርት ሚኒስትሯ ረጌቭ በሺዎቹ የሚቆጠሩ የአውሮፕላን ትኬቶች እንዳይሰረዙ በመስጋት የአሜሪካ የነዳጅ መሙያም አውሮፕላኖች በቤንጉሪዮን ዓለም አቀፍ አውሮፕላን ማረፍ እንዳያርፉ እገዳ ጥለው የነበረ ቢሆንም እስከዛው ድረስ ግን ሌላ ተጨማሪ አሜሪካ የነዳጅ መሙያ አውሮፕላኖች ማረፊያ ላይ ያርፋሉ ብለዋል። በቁም እስረኛ ላይ እንደሚገኝ ከተነገረ በኋላም የቀድሞው ፕሬዝዳንት ሙሐመድ አህመዲኒጃድ በተገደለው የኢራን ጠቅላይ መሪ አሊ ኻማናይ የመታሰቢያ ስነ ስርዓት ላይ ዛሬ ሲሳተፍ ታይቷል። በትናንትናው ዕለት የእስራኤሉ የስለላ ድርጅት ሞሳድ በቴህራን ያለውን አገዛዝ ለመለወጥ ከሚደረገው ጥረት አካል አድርጎም አህመዲኒጃድ መመልመሉ ተዘግቧል። ጋዜጠኛ ቃል አቀባያችን ጋሊ ኮሄን እንደዘገበችው ከሆነ የአህመዲኒጃድ ምልመላ የሞሳድ የበላይ ኃላፊ በጠቅላይ ሚኒስትሩ ውቅና መፈጸሙን ዘግባለችም። በመጨረሻም የአየር ጸባይ ትንበያም በነገ ዕለት በተለይም በተራራማ አካባቢዎች እና በሀገሪቱ መሀል ሀገር ላይ መጠነኛ የሙቀት መጠን ይጨምራል። ሐሙስ ከነገ ወዲያ ሐሙስ እና አርብ ምንም አይነት ጉልህ ለውጥ አይኖርም። ቅዳሜ ዕለት ግን የሙቀቱ መጠን ይጨምራል ወይም ወቃታማ ይሆናል ይላሉ የአየር ጸባይ ተመራማሪዎቹም። ሰጠኝ የሰዓቱ ዜና የስከዚሁ ነው።
2: ኢሻያው ለዜናው እናመሰግናለን።

0: ከዜማው በመቀጠል ወደ ወቅታዊ ዘገባ እናልፋለን። የሰጠኝ ዘመን እንግዲህ በምሽቱ ወቅታዊ ዘገባ እንግዲህ ያለው የእስራኤል ጥምር መንግስት ክነሴቱ ከመበተሩ በፊት ለማጽደቅ ጥረት እያደረገበት ሲሆን ህጎቹ በመጪው የክነሴት ምርጫ ላይ ተጽዕኖ ያሳድር ይሆን? አሁን ላይ ጥምር መንግስት እንደው አንድ አርሶ አደር ሰኔው በረረ እንደሚለው አይነት ሆነና ህጎችን ለማጽደቅ የተፋጠነ ይመስላል ጥምሩ መንግስትና
1: ሰኔና ሰኞ ይገጣጠም እንደሚባለው አንዳንድ ጊዜ አሁን አፈጠኑት ነገሮችን አንዳንድ ያገጣጠሙትና 25ኛው ክነሴት ከመበተኑ በፊት ወደ 5 የሚሆኑ ህጎችን ለማጽደቅ ጥምር መንግስት ጥረት እያደረገ ነው። ከነዚህ መካከል ሁለቱ ጸድቀዋል ትላንት አንዱ፣ ዛሬ ደግሞ ሌላኛው። በተለይ የኦሪት መሰረታዊ ትምህርት የጸደቀበት ሁኔታ ሰምተናል። እንደዚህም በውትድርናው ዓለም ለማገልገል ግዴታ አለባቸውን የሐሬዲም የሽባ ተማሪዎችን የሚያስይዝ ህግ ነበር። ያ ደግሞ እንዲቀር ለጊዜው በ58 ድጋፍ በ54 ተቃውሞ ዛሬ እንደጸደቀ ሰምተናል። በቀጣይ ደግሞ 3 ህጎች አሉ የጥምር መንግስት ያጸድቃቸዋል ተብሎ የሚጠበቁት። አንደኛው የመገናኛ አውታሮች ህግን በተመለከተ ነው። በተለይ የቻናሎችን ምዝገባና ዜናና ሌሎችን ፕሮግራሞችን የመቆጣጠር ሁኔታን በተመለከተ ይህንም የማጽደቅ ፍላጎት እንዳለው ነው መንግስቱ። እንግዲህ እንደሚነገረው አንዳንድ ተቃዋሚዎች እንደሚሉት ይሄ የመገናኛ አውታሮችን ከፍተኛ ሁኔታ ለማዳከም የሚደረግ ጥረት ነው የሚሉ አሉ። መንግስት ደግሞ ጥሩ ስራ ሚዛናዊ እንዲሆን ስለምፈልግ ነው ይላል። ሌላው ደግሞ የመንግስት ህግ አማካሪዋና አቃቤ ህግን አንድ ላይ ነበረ ይዘው የሚሰሩ፣ እሱን መለያየት ይፈልጋል መንግስት። መንግስት ህግ አማካሪ ለብቻው፣ አቃቤ ህግ ለብቻው እንዲሆን ይፈልጋል። ይህንም ሌላ ህግ ነው። ሌላው ደግሞ የጥቅምት 7ቱን የደህንነት ክፍተት የሚያጣራ በመንግስት በኩል የሚቋቋም ኮሚቴ፣ እሱን በተመለከተም አዲስ ህግ ያው በማጽደቅ ጥረት ይደረጋል ተብሏል። እነዚህ ህጎች እንግዲህ ከጸደቁ በአንድ በኩል አሁን ላለው ጥምር መንግስት ለሱ ስኬት ነው። ምክንያቱም በመጪው ምርጫ ውጤታማ ከሆኑ አብረው የሚሄዱበትን ሁኔታ ላርግልሽ አርግልኝ አይነት ነገር ነው። የሐሬዲም ወጣቶች ፓርቲዎችን በተለይ አብሮ ይዞ የሚሄድበት ሁኔታ ይኖራል። በሌላ በኩል ደግሞ በእነዚህ ህጎች ደስተኛ የማይሆኑ አካላት ደግሞ በምርጫው ላይ የራሳቸውን ተጽዕኖ ሊፈጥሩ የሚችልበት ሁኔታ ያለው ጥቅምም ጉዳትም አለውና መንግስት ግን በፍጥነት የተለያዩ ህጎችን
0: በመራጭ እንግዲህ መንግስትን የሚመርጠው ህዝቡ ነው፣ ዜጎች፣ የሀገራችን ዜጎች ናቸውና አሁን ላይ በመንግስት ጥምር መንግስት እያወጣቸው እየደነገጋቸው ያሉት ህጎችን ምን አይነት ድምፅ በሚመርጠው የሀገራችን ዜጎች ተጽዕኖ ያሳድርን ይሆን የሚለው ትልቁ ጥያቄ ነው።
1: ተጽዕኖ ሊያሳድር ይችላል። በእነዚህ አሁን ለምሳሌ ሐሬዲም ማህበረሰብ ወጣቶች በመከላከያ ሰራዊቱ መዝመት አለባቸው የሚለው ጉዳይ አሁንም አከራካሪ ነው። የማይዘምቱ ከሆነ እኛ ብቻ እየዘመት ነው የሚል ሁኔታ ሊኖር ይችላል። በሌላ በኩል ደግሞ አይ ይሄ ነገር ለእኛ ጥሩ ጥቅም የሚያስገኝ ከሆነ ድጋፋችን እንሰጣለን የሚሉ ሊኖሩ ይችላሉ። እና ጥቅምም ጉዳትም ያለው ሁኔታ ነው። ሻየው
0: አዎ፣ ህዝቡ ከ3 ዓመት በፊት በሽብር ጥቃት ጥቅምት 7 ቀን 2023 ዓ.ም የደረሰው ጭፍጨፋ ይህን በተመለከተ ከዛን ጊዜ ጀምሮ በጦርነት ላይ ነው የምንገኝ ማለት ይቻላል። በዚህ ዙሪያ የእስራኤል ህብረተሰብ በዚህ በፖለቲካ አመለካከቱ ርዕዮተ ዓለሙ በዛም የተቀየረ ይመስለኛል። እንግዲህ በቀጣዩ የብሔራዊ የክነሴት ምርጫ ደግሞ ተጽዕኖ ሊያሳድር ይሆናል። እጩ ተወዳዳሪ በፓርቲዎችም ይወዳደራሉ። እንዴት ይሆናል?
1: ህዝቡ እንግዲህ የነበረውን ያለውን ወደፊት የሚሆነውን ማን ይጠቅመኛል፣ ማን ሰርቶልኛል፣ ማን አልሰራም የሚለውን የሚመዝንባቸው ብዙ ነገሮች ይኖራሉ። ወደ ሌላው ርዕሰ ጉዳይ ስናልፍ ሻያው እስራኤል በይሁዳና ሰማሪያ ቀበሎች አዳዲስ ስፍራ መንደሮችን በብዛት እያስፋፋች መሆኑ ይነገራል። በጀትም እንደተመደበ ያው በዜና ያየህበት ሁኔታ አለና ለእስራኤል ምን ጥቅም አለው? የሚያስከትለው ጫናስ እንዴት ነው? በተለይ በአውሮፓና በአሜሪካ በኩል
0: እንግዲህ በውጭ አካል ምዕራባውያን ሀገራት ወደዛ ከማያታችን በፊት በእርግጥ ይህን ህግ ማለት የውሳኔ ሀሳብ ያቀረቡት የገንዘብ ሚኒስተር ስሞትሪች ናቸው። እንግዲህ የካቢኔ ደህንነት ሚኒስተር አጽድቋል፣ ይህን ነገር ሀሳቡን ተቀብሎታል። እንግዲህ ወደ 34 የሚሆኑ አዳዲስ መንደሮች ሰፈሮች የይሁዳን እስራኤላውያን ሰፈሮች በይሁዳና ሰማርያ ቀበሎች ይገነባሉ ተብሎ ይተበካል። ያ ሲወጣ ቤቶች ሲገነቡ ደግሞ የበጀት ሁኔታ አለ። በቢሊዮን የሚገመት ገንዘብ መንግስት እንዳጸደቀ ነው በሚዋይባቸው ሁኔታዎች አሉ። በጀትን በተመለከተና እነዚህ በይሁዳና ሰማርያ ቀበሎች ይቋቋማሉ የተባለው አዲስ መንደሮችን የመንገደኞች የጎዳና ለመስራትም ሲባል በመንግስት በጀት ይመደባል ተብሎ ይተበካልና በዚህ በውጭ በኩል የአውሮፓ ሀገራት የአሜሪካን ጨምሮ በተለይ የግራ ክንፍ የዲሞክራሲ ርዕዮተ ዓለም ተከታይ የሆናቸው እነሱም ይህን ነገር ይቃወማሉ። ለምን ይሁዳና ሰማርያ ቀበሎች ሳይሆን በክርክር ላይ ነው ያለው። እነዚህ ቀበሎች የፍልስጤማውያን መሬት ነው የሚሉ አሉ። ለፍልስጤሞች ድጋፍ የሚያደርጉ አሉ በአውሮፓ ሀገራትና በአሜሪካን በኩል። ይህን በጣም አከራካሪ ነው። እንግዲህ ይህን በተመለከተ እስካሁን በጣም ድጋፍ እየሰጡ ያሉት የቀኝ ክፍል በላቸው የአሜሪካኑ የሪፐብሊካን ፓርቲ መሪ ፕሬዚዳንት ናቸው። ግን እሳቸው ደግሞ ይህን የአዳዲስ በይሁዳና ሰማርያ በአከራካሪ ቀበሌዎች ደግሞ እስራኤል መንግስት ለመገንባት ያለው ውሳኔ ትራምፕም በጥሩ ሁኔታ ይመለከቱትም። ለምን አሁን በጦርነት ላይ ነው የምትገኘው ከአሜሪካና በኢራን መካከል በውጊያ ላይ ናቸውን በል። ሌሎች ደግሞ በዚህ በመካከለኛው ምስራቅ የሚገኙ የአረብ ሀገራት ደግሞ ከሳቸው ደግሞ የቃል ኪዳን ወዳጅ ሀገሮች አሉ። እና ለምን እስራኤል በዚህ ወቅት ለምን በዚህ አከራካሪ በፍልስጤማውያን ላይ ለምን አዳዲስ ቤቶችን ትገነባለች እያሉ ተጽዕኖ እያሳደሩ ስለሆነ ቀላል ነገር አይደለም። በውጭ በኩል በጣም
1: ተጽዕኖ ይኖረዋል። በሀገር ውስጥ ግን በተለይ ደግሞ ስሞትሪችና ሚኒስትር ስትሮክ የሚፈልጉት ነገር ነው። እና አሁን 34 አዳዲስ ሰፈር ቀበሌዎችን ለመስራት መሰረተ ልማቶችን ለማድረግ 1,300,000,000 ሸቅል የካቢኔ ደህንነት ሚኒስትሮች እንደፈቀዱ ላም ለመንገድ እና ለተለያዩ ነገሮች ደግሞ ተጨማሪ 1,000,000,000 ሸቅል እንደውም ዛሬ ምሽት መንግስት ይፈቅዳል ተብሎ የሚጠበቅ የሚሆነውን በአንድ በኩል የስሞትሪች ይሄ አላማ ነው ማስፋፋት የሚፈልጉትና በዚህ በስልጣን ዘመናቸው ብዙ ሰርተዋል፣ ያሰቡትን ነገር አሳክተዋል ማለት የሚቻልበትን ሁኔታ ነው የምንመለከተው።
0: ለምርጫማ ለቀጣዩ ምርጫ ይህን ካደረጉ ደግሞ ብዙ ድምፅ ብዙ ድጋፍም ሊያገኙ ይችላሉ ማለት ነው። የቀኝ ክንፍ የፓርቲ ምርጫ ይህን ካደረጉ ደግሞ ብዙ ድምፅ ብዙ ድጋፍም ሊያገኙ ይችላሉ ማለት ነው። የቀኝ ክንፍ የፓርቲ የአጽዮኑ ታዳቲት ለተሰኘው ፓርቲ እነሱ አዎ በብዛት ቤቶች በይሁዳና ሰማርያ እንዲገነቡ ነው የሚፈልጉት።
1: እንግዲህ በዛ አካባቢ የሽብርተኛ መንግስት የሚሉት የፍልስጤም እንግዲህ በሁለቱ አጠራር ማለት ነው እንዲመሰረት አንፈልግም ነው የሚሉ፣ ለዛ ነው እያስፋፋን ያለ ነው የሚሉ። ወደ ቀጣዩ ደግሞ
0: ወደ ቀጣዩ ስዳንፍ ደግሞ ያው የምንመለከተው በአሜሪካና ኢራን ግጭት እንደቀጠለ ነው። እስራኤልም ኢራንን አስጠንቅቃለች። መካከለኛው ምስራቅ ወደ የት እያመራች ይሆን? ከቶ
1: መካከለኛው ምስራቅ ወደ የት ያመራል የሚለው የሁላችንም ጥያቄ ነው። ጦርነቱ ሊስፋፋ ነው ወይ? አሁን ዛሬ ቅድም ዜና ካቀረብከው እንደተመለከት ነው ጠቅላይ ሚኒስትር ናታንያሁ ኢራንን በቀጥታ ኢራን መሪዎችን በዲሞና በኔጌቭ ጉባኤ ላይ ያሰሙት ንግግር ቀጥታ ለኢራኖች የተነገረ ነው። ምክንያቱም እንደ በፊቱ አይሆንም፣ ሁሉ ነገር በፊት እንደነበረው አይደለም የሚሆን። ጦርነቱ ጠበቅ ያለ ነው የሚሆን። ስለዚህ
0: የሚወሰደው የማጥቃት እርምጃ
1: ያጸፋ መልስ፣ በፊት እርምጃ ሲወሰድብን ስናደርገው እንደነበር አይደለም፣ አሁን ሌላ ነው፣ ይዘቱም ሌላ ነው፣ ከፍተኛ አቅም አለን ያሉ። ሌላው ደግሞ አሜሪካ በሆርሙዝ አካባቢ የኢራን ይዞታዎችን እያጠቃች ነው፣ ኢራንም ቢሆን የአቅሟን እየተፍጨረጨረች ነው። ያለው ሁኔታ ወደ የት እንደሚያመራ ግራ የሚያጋባ ነው። ሁል ቀን የምናየው ርዕሰ ጉዳይ ነው። ግጭቱ እንደቀጠለ ነው። መካከለኛው ምስራቅም ውጥረቱ እንደቀጠለ ነው። መቼ ያቆማል የሚለውን ፈጣሪ ብቻ ነው የሚያውቀው።
0: እሱስ እንዳልከው ሰጠኝ ዘመነ በእርግጥ መቼም ዝሮ ዝሮ ጦርነቱ ከ ፖለቲካ ጋር የሚተያዘ ስለሆነ አሁን በሚቀጥሉት ሁለት ወራት እንግዲህ ወደ ሶስት ወራት ወደ ኦክቶበር 27 ቀን ነው በእስራኤል ብሔራዊ የክነሴት 26ኛው የክነሴት ወይ ፓርላማ ምርጫ የሚካሄደው። እስከዛ አሁን ጉልህ የሆነ ለእስራኤልን ህዝብ የሚያሳምን ድርጊት መንግስት ለማሳየት እየሞከረ ነው። ምን እንግዲህ ምን ያህል ጦርነት እንደሚቀጥል በኢራን አቅጣጫ እንከታተላለን። ለማንኛውም ሰላም እንዲረጋጋ ጥሩ ነበር፣ ግን ከቀጠለ ግን ያው እናየዋለን። ለማንኛውም እንግዲህ ወደ ስፖርት አንዴ አዝነው 2006 ዓ.ም የዓለም

0: መጫም የግማሽ ፍጻሜ ጨዋታ ዛሬ ምሽት እና ነገ ይካዳል። ቀድመ ዝግጅቱስ ምን ይመስላል? ከዛሬ ምሽቱ ንየውና እስኪ እንደ
1: ዛሬ አዎ ስፔን ፈረንሳይ

0: ይሄ አራቱም ሀገራት በጣም በሚገርም ሁኔታ የዓለም ዋንጫን ወሰዱ ናቸው። እንግዲህ በዓለም ላይ ካሉ ሀገራት በሙሉ 7 ሀገራት ብቻ ነው የዓለምን ዋንጫ ያነሱና ፈረንሳይ 2 ጊዜ በ1998 እና 2018 ያነሳችበትን ሁኔታ እናያለን። ስፔን 1 ጊዜ በ2010 ብቻ ነው የዓለም ዋንጫን ያነሳችና አሁን ስፔን ለሁለተኛ ጊዜ ለማንሳት ፈረንሳይ ለሶስተኛ ጊዜ ለማንሳት ከፍተኛ ፉክክር ያደርጋሉ። ሌላው ነገ የሚካሄደው በተመሳሳይ ሰዓት 10 ሰዓት ላይ እንግሊዝና አርጀንቲና የሚያደርጉትን ፉክክር በተመሳሳይ ሁኔታ በጣም ብዙ ዝግጅት እየተደረገበት ነው። አርጀንቲና 3 ጊዜ የዓለም ዋንጫን አንስታለች። 4 ዓመት በፊትም በካታር በነበረው አርጀንቲና ነው የወሰደች። አሁን ለአራተኛ ጊዜ ለማንሳት ጥረት ታደርጋለች። እንግሊዝ ደግሞ በ1966 ዓመተ ምህረት ነው ሻየው እንግዲህ ከ60 ዓመት በፊት ማለት ነው የዓለም ዋንጫን ያነሳችውና እንዲያውም እንግሊዝ ካሸነፈችና የዋንጫ ባለቤት ከሆነች በሀገሪቱ የክብረ በዓል ቀን ይደረጋል ብለው የሀገሪቱ መንግስት ባለስልጣናት ቃል የገቡበት ሁኔታ አለ። አሁን ባለው የፊፋ የደረጃ ሰንጠረዥ ፈረንሳይ በዓለም ላይ በእግር ኳስ አቅሟ አንደኛ ናት በብሔራዊ ደረጃ፣ አርጀንቲና ሁለተኛ፣ ስፔን ሶስተኛ፣ ብሪታንያ አራተኛ የተሰጡበት ሁኔታ አለ። እንግዲህ ፉክክሩ ያው ቀጥሏል። ዛሬ ማታ 10 ሰዓት ላይ ስፔን ከፈረንሳይ፣ ነገ በተመሳሳይ ሰዓት 10 ሰዓት እንግሊዝ ከአርጀንቲና ይጫወታሉ። አርጀንቲናም 6 ጊዜ ለግማሽ ፍጻሜ ደርሳለች፣ እንግሊዝ 4 ጊዜ ለግማሽ ፍጻሜና አራቱም ሀገራት ታሪካቸው በዓለም ዋንጫ ከፍተኛ ነው።
1: እንግዲህ የስፖርትን ሞዲያል ቤት አካልን በተመለከተ እንግዲህ ከጀመረ አሁን እየተካሄደ ያለው የዓለም ዋንጫ ጨዋታ 23ኛ ጊዜ ነው። እንግዲህ ይህ የዓለም ዋንጫ በየአራት ዓመቱ ባለሳሳት ነው የሚጫወቱት እና እንዲያውም እንደ ባህል ልምድ ያደረጉ የዓለም ዋንጫ በተደጋጋሚ ያዙ ከነዚህ ማን ነው እስካሁን ብዛት የዓለም ዋንጫ
0: ብዛት የወሰደችው? እንግዲህ ብራዚል ናት። 5 ጊዜ እንደሚታወቀው ብራዚል ናት የወሰደች። ብራዚል ከፍተኛውን ቦታ ነው ያለች። እዛም ጣሊያን 4 ጊዜ፣ ጀርመን 4 ጊዜ፣ አርጀንቲና 3 ጊዜ፣ ፈረንሳይ 2 ጊዜ፣ ኡራጋይ 2 ጊዜ፣ እንግሊዝና ስፔን አንዳንድ ጊዜ ወስደዋል። ብራዚል ግን ከዚህ ውድድር ውጭ
1: አልቀናትም። ምንድን ነው በአብዛኛው ብዙ የዓለም ዋንጫ የሚወስዱ ሀገሮች ቡድኖች በተደጋጋሚ ይህን ዋንጫ የወሰዱት እንዲያው ከምን አንጻር ነው? እንዲያው ስታየው ምንድን ነው የምጣኔ ሀብት የስርዓቱ በዚህ ላይ በስፖርት ጨዋታ ላይ ትኩረት የተሰጠበት በመሆኑ ሊሆን ይችላል? ለምንድን ነው
0: ምጣኔ ሀብት ይላል እንደ ባህል እያሳደጉት? አሁን ለምሳሌ ምጣኔ ሀብት ብቻ ብትል አሜሪካ ምጣኔ ሀብት ነበራት፣ ግን እንደ ስፖርት እንደ ባህል የሚያድግባቸው እንደ ብራዚል፣ ሌሎች ሀገራት አሁን ስፔን ብትወስድ እንግሊዝና ስፔን በዚህ በፕሪሚየር ሊግ አንደኛ ናቸው፣ በጣም ብዙ ተመልካች አለባቸው። ያንን አይቶ ምሳሌ የሚሆኑ አካላት አሉ። ኢትዮጵያን ብትወስድ በሩጫ ስለዚህ እንደ ባህል አድርገህ ስታሳድገው ታዳጊዎች ይወጣሉ፣ ያድጋሉ፣ እዛ በኋላ ደግሞ ከፍተኛ ቦታ እየደረስክ ነው። እነ ሜሲን እኮ በጣም የደሃ ልጅ ነው የነበሩ፣ ግን በአገሪቱ በጣም ጥሩ ባህል ስለነበር ለዚህ የደረሱና እንግዲህ ጨዋታዎች እኒ ካለን ጊዜ አንጻር ይሻያል።
1: እሺ ወደ ቀጣዩ
0: ጥሩ

0: ጤና ይስጥልን ክብራትና ክብራንና አድማጮቻችን እንደምሰነበታችሁ። ይህ ሳምንታዊ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው የባህልና ኪነ ጥበብ ፕሮግራማችን ከደራሲና የማህበራዊ ጉዳይ ሰራተኛ ተሽሙኤል ምህረት ጋር ስለ ጤናነት እንነጋገራለን። እንግዲህ ባላደራዎች በተሰኘው መጽሐፉ ስለ ጽዮናይነትም ስለ ኢየሩሳሌም ፍቅርም ብዙ ዳስሷል። ስለዚህ እንዲያስረዳንና አድማጮችም ያላቸውን ግንዛቤ የበለጠ ከፍ እንዲያደርጉ ጠይቀናል። ስለ ጽዮናይነት ያካተተበትን ሁኔታ እንዲሁም አያይዘን ከኛ ህብረተሰብ ጋር ጽዮናይነት ያለውን ግንኙነትና በአለም ዙሪያም ጽዮናይነት ማለት ምንድን እንደሆነ እንመለከታለን። እንድትከታተሉ እንጋብዛለን። ጤና ይስጥልን አቶ ሽሙኤል እንደምን አለ?
1: ጤና ይስጥልኝ አቶ ፈጠኝ፣ እንዴት ነህ? እንደምን አለህልኝ?
0: እኔ ደህና ነኝ። እንግዲህ ከአንተ ጋር ቃለ ምልልሶችን እያደረግን ነው። ብዙ ጉዳዮች አሉ። አንተም በመጽሐፍህ የጠቀስከው ጉዳይ አለ። በድጋሚ እናመሰግናለን።
1: እኔም በጣም አመሰግናለሁ ከፈቀድክልኝ። በቅድሚያ ለውድ ባልደረቦችህና ለአዳመጮቻችን በሙሉ ሰላምታዬን ማቅረብ እወዳለሁ።
0: ጥሩ ደርሷል መልእክቱ። እናመሰግናለን። ዛሬ እንግዲህ

0: የምንወያየው ጽዮናዊነትን በተመለከተ ነው። እንደው ጽዮናዊነት የሚባለው ጽንሰ ሐሳብ ምን ማለት ነው?
1: በጣም ግሩም ርዕሰ ጉዳይ ነው። በእውነት እንደዚህ የመሳሰሉ ለማህበረሰባችን ማወቅ የሚገባቸውና ጠቃሚ የሆኑ ርዕሰ ጉዳዮችን እያዘጋጀህ ስለምትጋብዘኝ በጣም አመሰግናለሁ። ጽዮናዊነት ማለት የይሁዳውያን እንግዲህ በዓለም ላይ ያሉ ይሁዳውያን ከጥንት ጀምሮ ከጽዮንና ከኢየሩሳሌም ጋር ያለውን ታሪካዊ መንፈሳዊና ባህላዊ ግንኙነት በመጠበቅ ወደ አገሪቱ ለመመለስ ወደ ጽዮን ለመመለስ በነጻነት በራሳቸው አገር እንዲኖሩ ሐሳባቸውን የሚገልጹበት ነው ጽዮናዊነት። ወደ ማህበረሰባችን ካተኮርኩ ለእኛ ለቤተ እስራኤል ማህበረሰብ ጽዮናዊነት አዲስ ነገር አልነበረም። ለ2500 ዓመታት ወደ ኢየሩሳሌም ለመመለስ እንዲያውም ዛሬ ነገ እንገባለን እያሉ ዘወትር ሲጸልዩ እንደነበረ ሁላችን እናውቃለን። ስለዚህ ጽዮናዊነት ለእኛ ለአባቶቻችን ለቤተ እስራኤል በጣም ጥብቅ ህልም የነበራቸው የጸሎታቸውና የሚያካሄዱት ተግባር ሁሉ ሁልጊዜ ከምኞት ከህልም ጋር የተያያዘ ነው። ለምሳሌ ጉዞው ሁልጊዜ እንደታሰበ ነበር የሚኖር። ወደ ኢየሩሳሌም እንገባለን ጽዮን እየተባለ ነበረ የሚወራው። ጽዮናዊነት ማለት የእኛ የይሁዳውያን የዓለም ህዝብም ቢሆን ለጽዮንና ለኢየሩሳሌም ያለው ፍቅር ናፍቆትና ወደ ሀገሩ ለመመለስ ሀገሪቱ ውስጥ ገብቶ ለመኖር የነበራቸውን መብት ነው ይገልጹ የነበረ።
0: በጣም ጥሩ። ጽዮናዊነት ጎልቶ የታየበት የት ነው? መቼና እንዴት ነው የተጀመረ? እንደው ከታሪክ አንጻር አንተም በመጽሐፍ የጠቀስክበት ብዙ ነገር አለ። እኛማ ማህበረሰብ ጉዞ እዛ ላይ እንደርሳለን፣ ግን መቼና እንዴት ተጀመረ?
1: ጥሩ ጥያቄ ነው ሰጠኝ። ጽዮናዊነት እንደ ህዝባዊና ፖለቲካዊ እንቅስቃሴ በ19ኛው ክፍለ ዘመን መጨረሻ ተደራጅቶ የተጀመረ ሲሆን በተለይ በ1897 ዓመተ ምህረት በስዊዘርላንድ ባዘል ከተማ የመጀመሪያው የጽዮናውያን ጉባኤ በቴዎዶር ሄርጼል መሪነት ተካሂዷል። ነገር ግን የጽዮናዊነት ሀሳብ ከዛ በፊት ለብዙ ሺህ ዓመታት በይሁዳውያን ህዝብ ልቦና በጸሎታቸውም ሆነ በተግባራቸው ውስጥ የነበረ ነው። ይሁዲዎች በአገራቸው በስደት ዓለም ከተበተኑ በኋላ በሚቀጥለው ዓመት በኢየሩሳሌም እንገባለን እያሉ ወደ ጽዮን ለመመለስ ይጸልዩ እንደነበረ ሁላችንም የምናውቀው ነው። ለቤተ እስራኤል ማህበረሰብም ለእኛ ለኢትዮጵያውያን ጽዮናዊነት በ19ኛው ክፍለ ዘመን የተፈጠረ ሐሳብ ሳይሆን የ2500 ዓመታት ወደ ኢየሩሳሌም እንመለሳለን የመመለስ ምኞትን ህልም በሐሳባቸው ከትውልድ እስከ ትውልድ ድረስ በህልማቸው በጸሎታቸው ኢየሩሳሌምና ጽዮንን አብሯቸው በአይምሯቸው ተቀርጾ የሚኖር ነው። ይህን ነበር ሲያስተምሩና የነበር።
0: በጣም ጥሩ ነው። የጽዮናዊነት እንቅስቃሴ በተለይ በአውሮፓ አህጉር እንዴት ነበረ? እንዴት ይታያል? ከሌላው አህጉር የበለጠ ከፍ ያለ እንደሆነ ይነገራል።
1: ትክክል ነው። እንግዲህ ታሪክን ስንመረምር እንዴት እንደነበረ ስንመረምር በአውሮፓ የጽዮናዊነት እንቅስቃሴ ያው እንደጠቀስኩት ከ19ኛው ክፍለ ዘመን መጨረሻ ጀምሮ የተጀመረ ብሔራዊ መነቃቃት እንቅስቃሴ እንደነበረ ይታያል። ይሁዲዎች ዋና ዓላማ የነበረው የራሳቸው ሀገር እንዲኖራቸው ነው። እንግዲህ ከኢየሩሳሌም ውስጥ እስራኤል ሀገር ውስጥ ለይሁዲ አገር ይገባዋል የሚል ጥያቄ ነው። ይህን እንቅስቃሴ ሰፊ ድርጅት አቋቋሙ። ይህ እንቅስቃሴ በአውሮፓ የተስፋፋው በይሁዲዎች ላይ የነበረው ተጽዕኖ፣ መድሎ፣ ጥላቻ፣ ዘረኝነት ነበረ እኮ በዓለም በአውሮፓ ውስጥ በነበሩትም ስንት ነገር እንዳለ እናውቃለን። በዚህ ምክንያት ጭምር ነበረ ጽዮናዊ የሚለውን ባንዲራ አንስተው ያው እንቅስቃሴውን የጀመሩ። ብዙ ይሁዳውያን ደህንነትንና የወደፊት እጣ ፈንታ በራሱ ሀገር ብቻ ነው ሊረጋገጥ የሚችለው ብለው ያምኑ ነበረ። በዚህ ምክንያት ነበር እንግዲህ ከእኛ ከቤተ እስራኤል አንጻር እንግዲህ ወደ እኛ አሁንም እያያዝኩ ነው የምገልጸው። በአውሮፓ የተጀመረውን ዘመናዊ የጽዮናዊነት እንቅስቃሴ ከመስማታቸው በፊትም ወደ ጽዮን ለመመለስ ቀደም ብዬ እንደተቀስኩት ይጸልዩ ነበረ። ስለዚህ ለቤተ እስራኤል ለኛ ለቤተ እስራኤል ማህበረሰብ ጽዮናዊነት ከፖለቲካዊ እንቅስቃሴ በፊት የእምነት የጽኑ እምነት የናፍቆትና የትውልድ ተስፋ እንደርሳለን እንወጣለን የሚል ጉዞ ሁሉ እንደታለመ ዘወትር የሚያልሙት ጉዳይ ነው የነበረ።
0: በጣም ጥሩ ነው። ጥሩ አድርገህ ነው አያይዘህ ተመለከትከው። ሌላ ጽዮናዊነትና ኢየሩሳሌም ያላቸው ግንኙነትና ዝምድና እንዴት ትመለከተዋለህ?
1: ጽዮን የሚለው ስም ይገርማል። በእውነት ይህን ሳጣራ አመጣጡ በመጀመሪያ በመጽሐፍ ቅዱስ ውስጥ ጽዮን የሚለው ስም በሁለተኛው በነቢዩ ሳሙኤል ምዕራፍ 5 ቁጥር 7 ላይ ተጠቅሷል። ጽዮን ማለት የይሁዲዎች ህልውና ማዕከልን የሚመለከት ብሔራዊ መንፈሳዊ ጽንሰ ሐሳብ ነው። ኢየሩሳሌም የእግዚአብሔር መመለኪያ ራሱ የመረጣት የይሁዲ ህዝብ መንፈሳዊ ማዕከል ናት። ጽዮናዊነት ደግሞ ወደ ጽዮንና ወደ ኢየሩሳሌም የመመለስ ህልምና ተስፋን ይገልጻል። ስለዚህ ጽዮን ለመጀመሪያ ጊዜ እኔ በእውነት መጽሐፍ ስመረምር ያው እንዳልኩህ ከነቢዩ ሳሙኤል ከሁለተኛው ነቢይ ውስጥ ያው ጽዮን የሚለው እንደተጠቀሰ ነው የሚያሳየው።
0: ወደ እኛ ማህበረሰብም ስንመጣ አንተም በመጽሐፍ የገለጽክበትን ብዙ ነገር ተመልክተናል። ና ቤተ እስራኤላውያንና ጽዮናዊነት እንዴት ያዛሉ ይታያሉ? ቅድም ስትመለከተው ከነበረው በዓለም ላይ ካለው ሁኔታ የእኛ ማህበረሰብ ቀደም ብሎ የጀመረው ነው ከስደት መመለስ እንጂ እንደገና እንደ አዲስ በ19ኛው ክፍለ ዘመን የጀመረው አይደለም ብለሃል። ና የቤተ እስራኤላውያን የጽዮናዊነት ሀሳብ ጽንሰ ሀሳብ ሳቤና ፍላጎት እምነት እንዴት ታየዋል?
1: በጣም ግሩም ጥያቄ ነው ሰጠኝ። እኛ የቤተ እስራኤል ማህበረሰብ ለ2500 ዓመታት ወደ ጽዮንና ወደ ኢየሩሳሌም ሁልጊዜ የምናውቀው ቴላቪቭን አልነበረም፣ ወይም ሀይፋን፣ በርሸቫን፣ አሁን የምኖርበትን ከተማም አይደለም የምናውቀው። ሁልጊዜ የምናውቅ የነበረ ኢየሩሳሌም የሚለውን ነው። ኢየሩሳሌም ለመድረስ አያት ቅድመ አያቶቻችን ሲጸልዩ ኖረዋል። ሁልጊዜ ነው። በተለይ የግሌን እንትን ለመጥቀስ አስፈላጊ ባይሆንም ገና ልጅ እያለሁ ከካህኑ ከታላቁ ካህን አባቴ ጋር አብሬ ለጸሎት ናግባ ኑ እየተባልን እንጸልይ ነበር። ሁልጊዜ ኢየሩሳሌም የሚለውን የማይጠቅስበት ቀን አልነበረም። በእውነት በጣም የሚገርም ነገር ነው። ስለዚህ አያት ቅድመ አያቶቻችን ሲጸልዩ ይኑረዋል ያልኩኝ ለዚህ ነው። ወደ ኢየሩሳሌም ለመግባት የቻልነው የአያት ቅድመ አያቶቻችን የትላልቆቹ የእናቶቻችን የአባቶቻችን ጸሎትና የጽዮናዊ ህልማቸው ሁልጊዜ ያልተቋረጠ ህልም ስለነበራቸው በዚህ ነው እኛ ሁላችንም ለመግባት የበቃ ነው።
0: አዎ፣ ብዙም መስዋዕት ተከፍሏል። እስካሁን ድረስ ያልተጠናቀቀ ጉዳይ ነው ለኢየሩሳሌም ያለው ፍቅር።
1: ትክክል።
0: እንግዲህ ጽዮናዊነትን በደንብ አብራርተኸዋል። ከአውሮፓ ይሁዳውያን፣ ከዓለም ይሁዳውያን፣ ከቤተ እስራኤላውያን ጋር ያለውን ዝምድና ቁርኝትም ተመልክተሃል። ያ ሆኖ እንግዲህ ወደዚች ሀገር ወደ ኢየሩሳሌም ወደ መላው እስራኤል ስንደርስ የጽዮናዊነት ህልም አበቃ አሁን ይዘኗል ነው ወይስ ሌላ ተጨማሪ የሚያስፈልገው ኃላፊነት ወይም ተግባር አለ?
1: ዋው ግሩም! ይህን በእውነት አዳማጮችም እንዲያዳምጡትና እንደው በትክክል ይህን ነገር እንድንፈትሸው እንድንመረምረው የሚገባ ጥያቄ ነው የጠየቅ። የቤተ እስራኤል በጽዮናዊ ታሪክ ውስጥ ቀደም ብዬ እንዳልኩት የ2500 ዓመታት ናፍቆት ህልም ለኢየሩሳሌም በፍጹም ልባቸው ስለ ጽዮን የዕለት ተዕለት ጸሎታቸውና ምኞታቸው ህልማቸው ጽዮናዊነት በፊት የነበረው መንፈሳዊ ሃይማኖታዊ ትስስራቸው ወደ ኢየሩሳሌም መድረስ የመጨረሻው ግብ አይደለም። እዚህ ላይ ይህን ላይ ነው እንግዲህ ማወቅ የሚገባን። ወደ ጽዮን በትላልቆቹ ጸሎት ገብተናል፣ ኢየሩሳሌም ገብተናል የሚለው ይሄ የመጨረሻው ዓላማችን ወይ ግባችን አይደለም። ከዚህ ከተቀደሰች አገር ኢየሩሳሌም ለመግባት የታደልን ሁሉ እድሉ የገጠመን ሁሉ እኛ መብት ኑሮን አይደለም፣ በትላልቆቹ መብት ነው ለመግባት የቻልነው። ለአገሯ ግንባታ ለደህንነቷ ዘመቆምና የሚያስፈልገውን አስተዋጽኦ ማድረግ አስፈላጊ ነው። የይሁዲ ማንነታችን መጠበቅ ከህዝብ እስራኤል ጋር ያለንን ትስስር ማጠናከር ያስፈልጋል። ለምሳሌ ከዚህ ቻገር ስንኖር እኛ ከእስራኤል ህብረተሰብ የተገለልን አይደለንም። የእስራኤል ህብረተሰብ አካል ነን። በአገሪቱ ውስጥ የሚያስፈልገውን ከአንድ ዜጋ የሚጠበቀውን ሁሉ ለመክፈል ዝግጆች መሆን አለብን። ምክንያቱም ይህ ሀገርነት አለብን። ለቀጣዩ ትውልድ ሃይማኖታችን፣ እሴቶቻችን፣ ጥሩ ባህላችን የማስተላለፍ ትልቅ ኃላፊነት እንዳልኩት አደርነትም አለብን። ይሄ ነው ትልቁ ነገር። ይሄ ወጣቶች በየጦር ግንባሩ እየተሰው ነው። ይህም እኮ ራሱ አሁን የምንነጋገርበት ተግባራዊ የሆነ እያየነ ያለው ነው። ነፍሳቸውን ይማርልን፣ የሚታገሉትንም እግዚአብሔር ይጠብቅልን። ስለዚህ እኛ ምንጊዜም ቢሆን አገሪቱ የተገነባች ሀገር በቴክኖሎጂ የራቀቀችና በጣም በጣም ልዩ የሆነች ሀገር ነው እንግዲህ ያገኘነ የገባንባት። ቢሆንም ግን ለእያንዳንዱ ዜጋ ለወደፊቱም ከፍተኛ አስተዋጽኦ የምናደርግበት አለ። በተለይ ኢየሩሳሌምን የመጠበቅ መብት አለን።
0: አዎ ጥሩ ነው። አሁን ወደ መጽሐፍህም ያመጣል ባላደራዎች ወደሚለው ሁኔታ ያመጣናል እና ይህን ደግሞ የገለጽከውን ነገር የጽዮናዊነትን ህልም ወደ ኢየሩሳሌም ለመድረስ የነበረንን ፍላጎት እኛ ካገኘ ነው በኋላ እዚህ ያፈራናቸው ልጆች አሉ። ለእነሱ ደግሞ ባደራ የማስተላለፍ ኃላፊነት አለብንና አንዳንዴ የተከፈለውን ነገር የመስዋዕቱን፣ የጉዞውን በዓለም ዙሪያ ያሉ ይሁዳን የሚያሳልፉትን ያሳለፉትን አዲሱ ትውልድ ላይረዳ ይችላል። ምክንያቱም እዚህ ነው ያደጉ፣ ነገሮች እንደኛ ያላጋጠማቸው ሊሆን ይችላል እና ለነሱ ለማስተማር ለማስተላለፍ ምንድን ነው ማድረግ ያለብን? አንተ በመጽሐፍህ እንደገለጽከው ባላደራዎች አደራውን እንዴት ነው መወጣት ያለብን እኛ?
1: በጣም ግሩም ገለጻ ነው የሰጠኸው። ይሄ ነው ትልቁ ፈተና። አሁን በእኛ ላይ በአዋቂዎች ላይ ያለው ትልቁ ፈተና ይሄ ነው። ወጣቶች እኔ እርግጠኛ ነኝ በትምህርት ተቋማት ገና ከአንደኛ ደረጃ ትምህርት ቤት ጀምሮ ከዛ ወደ ኮሌጅም ሆነ ወደ ዩኒቨርሲቲም የሚማሩ ዛሬ በጣም በጥሩ ሁኔታ የሚማሩ ልጆች ወጣቶቻችን፣ ወጣቱ ትውልድ በትምህርት ጥሩ ሁኔታ ነው ያለው። እኔ እርግጠኛ ነኝ ስለ ጽዮናዊነት፣ ስለ ኢየሩሳሌም፣ ስለ እስራኤል ታሪክ ብክላል ይማራሉ ብዬ ነው እንግዲህ የማምነው። ነገር ግን አሁን አንተም ከጠቀስከው ላይ እኔም ቅድም ትልቅ ፈተና ነው ያልነው ከሰለጠነች አገር ላይ ነው ያለ ነው። በጣም የሰለጠነች አገር ናት። ባለፈው ተነጋግረናል። ለምሳሌ የአዋቂዎችና የወጣቱ ትውልድ በመካከላቸው ያለውን ለማየት ሞክረናል። ምን አይነት ልዩነት እንዳለም ያው አንስተነዋል። ዋናው ከኛ የሚጠበቀው ለወጣቱ ትውልድ ምንጊዜም ቢሆን የአያት ቅድመ አያቶቻችን ታሪክ፣ የቤተ እስራኤልን ቅርስ፣ የኢየሩሳሌምን ትርጉም እንዴት ነው ትርጉም ስንሰጠው የነበር፣ ከዛ እያለ ኢየሩሳሌምን እንዴት ነው ስናስባት የነበረ፣ አሁን ቀደም ብለን እንደጠቀስነው ትርጉሙንና የቀድሞ ትውልድ ያሳለፉትን መስዋዕትነት፣ ምን ነበር ያሳለፉት፣ ምን ነበረ፣ እንዴት ነው የኖሩ በስደት ዓለም ሲኖሩ 2500 ዓመት በስደት ዓለም ኑረዋል። ይህን ኑሮ እንዴት አሳለፉት የሚለውን በእውነት ማስተማር አለብን። ይሄ የእኛ ኃላፊነት ነው፣ የአዋቂዎች ኃላፊ መሆኑን እኔ እርግጠኛ ነኝ አዳማጮች በሙሉ ይገነዘባሉ፣ ያውቃሉ። ጽዮናዊነት ታሪክ ብቻ ሳይሆን ዛሬም የሚኖር እሴት መሆኑን ወጣቱ ትውልድ መማር አለበት። ነገር ግን እንዴት ነው አዋቂዎች ለወጣቱ ዛሬ በቴክኖሎጂ በተራቀቀች ሀገር እየኖረ ቋንቋው የተለየ ነው እንዴት ነው ማስተማር የሚችሉ ጥያቄዎች አሉ። ነገር ግን በምንም ታምር ቤተሰብ ቤተሰብ ነውና ከልጆች ጋር ሁልጊዜ የተለየ የእኛን የማህበረሰባችን እንዴት እንደነበርን ታሪካችን ይህን ሁኔታ እያነሱ መነጋገር ይቻላል። እኔ እርግጠኛ ነኝ በዚህ ጉዳይ የሚሰሩ በትምህርት ተቋማትም የሚኖሩ እንደዛ አይነት ርዕሰ ጉዳዮችን በወጣቱ በኩል ማንሳቱ በእውነት በጣም በጣም አስፈላጊ ነው።
0: ጥሩ በጣም ጥሩ ነው። ሁላችንም ትልቅ የቤት ስራ አለብን ለልጆች ይሄንን ማሳወቅ። እንግዲህ እናመሰግናለን። ማጠቃለያ ሐሳብ ካለ?
1: እሺ እንግዲህ ለማጠቃለል ካሁን በፊት ከገለጽኩት ጋር የተያዘ ነው የሚሆነው። ለቤተ እስራኤል ጽዮናዊነት ያው ቀደም ብዬ እንዳልኩት የ2500 ዓመታት ናፍቆት ህልም ያው በስሜት ውስጥ የኖሩ የጽኑ እምነትና የተስፋ ጉዞ የነበረበት እንደሆነ ያው በስፋት አንተም ባነሳው ጥያቄ ገልጸነዋል። ወደ ኢየሩሳሌም መድረሳችን ታላቅ ስኬት ነው፣ የትልቅ እድል ነው ብየዋለሁ። አሁን ግን የአባቶቻችንን ቅርስ እሴቶችና የጽዮንን ፍቅር በልባችን ያለውን ፍቅር ዘላለማዊ ነው የፍቅር እስከምንገባ ብቻ አይደለም ብለናል። ለልጆቻችን ለልጅ ልጆቻችን የማስተላለፍ ኃላፊነት ትልቅ አደራ አለብን። ወደ ጽዮን ለመድረስ የታደልን እኛ ነን እንግዲህ በአሁኑ ሰዓት። ስለሆነም ለተተኪው ትውልድ የጽዮንን መንፈስ የማስተማር አደርነትና ኃላፊነትም ያለው ከኛ ላይ ነው እና በእውነት በጣም ትልቅ ርዕሰ ጉዳይ ነው።
0: በጣም ጥሩ። በጣም ነው እናመሰግነው። የማህበራዊ ጉዳይ ሰራተኛና ደራሲ አቶ ሽሙኤል ምህረት በጣም እናመሰግናለን። እንቀጥላለን እንግዲህ በየጊዜው። ለዛሬው በዚህ እናብቃ። ሰላሙንልን።
1: አብሰጠኝ እጅግ በጣም አመሰግናለሁ። ሰላሙንልኝ።
0: ሰላም። የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። ሳምንት በሌላ የባህልና ኪነ ጥበብ ፕሮግራም እንገናኛለን። ከእኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። ብለን አቆዩልን።

0: ሻያው ነው ደ ቃለ ምልልስ ነው ምናልፍ በተለይ ደግሞ የዘመኑን AI ወይም አርቲፊሻል ኢንተለጀንስ ይሉታል ወይ ደግሞ በኢብራይስት ቢና ማልኹ ምላኹቲት ያሉ ይጠራሉና ያለውን ተጽኖ እንዴት ነው ያለውን ጥሩ ነገር በተመለከተ የኮምፒውተር ባለሙያ ከሆነው አቶ ንጉሴ ማልኪ ጋር እንነጋገራለን። እስኪ ወደሱ ለፍሻያው።
1: አዎ በጣም ግሩም ቴክኖሎጂ ውጤት በእውነትም ይህን በተመለከተ AI artificial intelligence ባጭር መግለጫ ምጽረቃል ነውና ይህን አዎ በጣም ባጭር AI ይሉታል። በጣም ዘመናዊ በሰው ጭንቅላት የሚተካ ልክ እንደ ሰው የሚያስብ በኮምፒውተር በኩል ያለ ነውና ስለዚህ እንዲያው እስኪ በደንብ
0: ባለሙያው ይግለጽልን። ጤና ይስጥልን።
2: ጤና ይስጥልኝ። ሻየው ደጉና አቶ ሰጠኝ እንደምን አላችሁ? ደህና ናችሁ? በቅድሚያ እንግዲህ ይህ ስሪችን ድረስ ስለጋበዛችሁኝ ከፍ ያለ ሰላምታዬን አቀርባለሁ። እንግዲህ ወደ ጥያቄው መለስ እንበልና አቶ ኢሳያ የጠየቁት ምንድን ነው? AI ምንድን ነው? AI ወይም ደግሞ አርቲፊሻል ኢንቴሊጀንስ ወይ በአጥሩ ተቀራት AI ይባላል ወይም ደግሞ ሰው ሰራሽ የማሰብ ችሎታ ማለት ነው። ኮምፒውተሮችን እንግዲህ በመጀመሪያ ደረጃ አስተምረውት እንጂ ዝም ብሎ የተፈጠረ አይደለም። በመጀመሪያ እያንዳንዱን ልክ ተማሪ አስተማሪ እንደሚያስተምረው እንደዚህ ተምሮ ነው እንግዲህ ዩኒቨርሲቲ ጨርሶ እዛ በተለያዩ ሙያ ተሰማርቶ እንደሚሰራው ሁሉ ደግሞ ይሄ እንደ ተማሪ ተምሮ ሰው ያስተማረው መሳሪያ ነው። እና የኮምፒውተሮች ወይም ማሽኖች እንደ ሰው የማሰብ የመማር ችግር የመፍታት እና ውሳኔ የመስጠት ችሎታ እንዲኖራቸው የሚያደርግ የቴክኖሎጂ ዘርፍ ነው AI የሚባለው። ኦኬ
1: በጣም ግን
2: ኦኬ እዚህ እንግዲህ ጥያቄውን ቀጠል ከዛው ይሄ ነው መልሶ አንደኛ።
0: አሁን ይሄ የአርቲፊሻል ኢንተለጀንስ የተባለው ጥሩ ጎን አለው እንደምንሰማው መጥፎ ጎንም እንዳለው ይነገራል። እስኪ ከጥሩ ምን ምን ያግዛል? አሁን በጤና በኩል በገንዘብ በፋይናንስ ለተሽከርካሪዎችም ግብይት ሙዚቃ ራሱ ገብቷል።
2: አሁን እንግዲህ ጥሩ ጥያቄ ነው የጠየቀው ጥያቄ አቶ ሰጠኝ። በጣም ቆንጆ የሆነ ጥያቄ ነው። እንግዲህ ማንኛውም ሰው የሚጠብቀው ጥያቄ ነው። AI በመጀመሪያ ደረጃ ጉዳቱን የሚመልክ እንግዲህ ወደ ጥቅሙ ከመሄዳችን በፊት ጉዳቱ ምንድን ነው? ማንኛውም ነገር ጉዳትና ጥቅም አለው። እሳት ለምሳሌ ብንወስድ እሳት ጥቅምም አለው ጉዳትም አለው። ግን አያያዝን ይጠይቃል። አያያዝ ማወቅ አለብን ማለት ነው። አያያዝ ካላወቅንበት የእሳቱ እንዴት መያዝ እና መጠቀም ማንችል ከሆነ እኛን ሊያጠፋን ይችላል ማለት ነው። ቤታችንም አይበለው እንጂ ሊያቃጥለው ይችላል። ስለዚህ AI ደግሞ እንደዚህው ወደ ጠላትም ሊለወጥ ይችላል። ስህተት ከሰራ በሆነ ነገር ጥቅምና ጉዳት አለው። ሆኖም ግን ጥቅምም አለው። ጥቅሙ ደግሞ ከፍተኛ ነው። በጤና በኩል ባልከው እና በተሽከርካሪ መሳሪያዎች ላይ ብዙ በአውቶማቲክ ሽፌር ሳይነዳው የሚሄድ መሳሪያ ወይም ማሽን ከስራ ላይ የዋሉ ብዙ መሳሪያዎች አሉ። እንደገና በደላላይ በኩል ደግሞ የደላላይ ቦታ ይዞ የሚሰራ ኤጀንት ወይም ወኪል ማስቀመጥ ይቻላል። የኤአይ ወኪል ወይም ሱቅም ካለ የሱቁን የሚጠብቅልህ ኤአይ ለተለያዩ ደንበኞች ምን አይነት ቅናሽ ዋጋ ዛሬ እንደቀረበ የሚያስታውቅ መልእክቶችን ወደ ዋትሳፕ እና በፌስቡክ በተለያዩ በትዊተር በዩቲዩብ በኢንስታግራም በተለያዩ ማህበራዊ መጠቀሚያ ወይም አውታሮች ማስተላለፍ የሚችል ከዛ በኋላ ደግሞ በሰው እንግዲህ ከሰውየው ከባለሀብቱ ለመገናኘት ከፈለክ ደግሞ ያስተላልፈሃል። ያን ሁሉ የሚያደርግ መስራት የሚቻልና ራስ ፕሮግራም የሚደረግ ወይም ምንድን ነው የሚባለው ማዘጋጀት የሚቻል መሳሪያ ነው። እና የፈለከውን ነገር ሊያዘጋጅ ይችላል። ቡና አዘጋጅ ብትለው ቡና ያዘጋጃል። የሚያዘጋጅ እንደ ሮቦቲክ የመሳሰሉ ያን ሁሉ። በህክምና በኩል ደግሞ ብንመለከተው ደግሞ የተለያዩ መድኃኒቶችን መጀመሪያ ከዚያ ከተበከለው በሽታ የሆነ ሳምፕል ወስዶ ወይም አንድ ትንሽ ነገር ቆርጦ ወስዶ ከምን ከምን እንደተሰራ ያይና ለዚያ የሚያፈርሰው ዲኮምፖዝ የሚያደርገው ወይም ያንን የሚበታት ነው መድኃኒት ከዛም ከዛም ቀምሞ በአንዴ በአጭር ጊዜ ለብዙ 20 ዓመት ያህል ተመራምረው ሲያገኙት የነበረውን የመድኃኒት ለበሽታ የሚሆን በሳምንት ውስጥ ወይም በሁለት ሰዓት በሶስት ሰዓት በአራት ሰዓት ውስጥ ሊያገኝልህ ይችላል። በዚህ መሰረት ኤአይ ለህክምና የሚጠቅማል፣ ለትራንስፖርቴሽን የሚጠቅማል፣ ለተለያዩ ነገሮች በሙሉ ጠቃሚ ነው። ነገር ግን እኛ ዝም ብለን ከተቀመጥን አሁን ጠቃሚ ነው ይሰራልናል ብለን ተቀምጠን ከሆነ ብዙ ሰዎች በዩኒቨርሲቲ ደረጃ ተምረው 15 ዓመት 20 ዓመት 30 ዓመት ያገለገሉ ኤአይ ማያውቁ ከሆነ አጠቃቀሙን ማያውቁበት ከሆነ ከስራ የእነሱን ስራ ሊወስድባቸው ይችላል። ሌላ ሰው ይጠቀበታል። ሌላ ኤአይ የሚችል የኤአይን አጠቃቀም የሚያውቅ እንዴት በቃ እሱን ትቀበላላችሁ? ትናንትና መጥቶ እኔ 28 ዓመት የ30 ዓመት ልምድ ያለኝ ነኝ እንዴት ነው ሲባል ያኔ ነው ልዩነቱ የምታየው። ኤአይን አጠቃቀሙ ማወቅ በጣም በአሁኑ ሰዓት አስፈላጊ ነው።
1: አሁን ይሄ ነገር በእውነት በብራይስት ቢና ማልኹቲት ይላል። ይሄ አርቲፊሻሊ በኮምፒውተር ሳይንስ በደንብ ከሰው አስተሳሰብ ችሎታ የሰው ልጅ በአካል አንተ እኔ ልንፈጽም የሚችለውን እሱ ራሱ ተንብዮ እንዲያው ይፈጽመዋል። ይሄንን ስንጠቀም ኤአይ ስንጠቀም 100% እንተማመንበት ወይ? ጥያቄ ወዚ ላይ ከምን ላይ መጠንቀቅ አለብን?
2: አዎ በጣም ቆንጆ ጥያቄ ነው። እንግዲህ ኤአይ ትላልቅ መረጃዎችን በመጠቀም እንደ ዴታ የሚባሉትን ቁጥሮችን ያውቃል። እውቀቶቹን በሙሉ ከአንድ ቦታ ተጠራቅሞ ነው ተቀምጦ ያለ እንጂ ራሱ የሚፈጥረው አይደለም። በቀጥታ አስቀድመው አስቀምጠውለታል። ርዕሱን ትሰጠዋለህ። ርዕሱን አይቶ ዛፍ ከሆነ ለምሳሌ ዛፍ የምትለውን ይሄድና ዛፍ የሚለውን አግኝቶ ዛፍ ደግሞ ምን ምን እንደሚያስፈልጋት እና ምን ምን ነገሮች እንዳሉት የሚተነትነው ውስጥ ገብቶ የጠየቀውን ቃላትን በማየት ያን እንደ ቁልፍ አድርጎ ይዞ ከዛ ያለውን አውጥቶ ወደ አንተ የሚያቀርበው እንጂ ራሱ በአስቡ አይደለም የሚያመጣው። ስለዚህ ይህን ማወቅ ያለብን ከልምምድ ይመራል። እንዲሁም እንደ ሰው ቋንቋ መረዳትና መጻፍ ያሉ ውስብስብ ስራዎችን በቃ በቀላሉ ማከናወን የሚችል መሳሪያ ነው። ከዛ ውስጥ በቶሎ ፈልጎ ማግኘት ነው። ልክ ከዚያ ምን ልበል የቃ መከማቻ ወይም ማከማቻ ውስጥ ሂዶ ዝርዝሮ ቶሎ ብሎ የጠየቀውን ጥያቄ ማምጣት እንጂ ልክ እንደ ሰራተኛ ማለት ነው። አሁን ተቀጥረዋል ግምጃ ቤት ይህን አምጣልኝ ስትለው ወይም
0: ያለውን ከስቶሩ
2: ከዚያ ውጭ አያመጣም፣
0: ያለውን ያመጣል። አሁን በዘመኑ እየተቸገርን ያለ ነው። ድምፅን አስመስሎ ምስልን አስመስሎ ይሰራል። እንደገናም አሁን እንደው በወጣቱ ዘርፍም በታዳጊ ልጆች ስናይ አንድ ነገር ሲሆን እስኪ ቻት ጂፒቲን እንጠይቅና እንደዚህ ክኒኑን ራሱ እንደዚህ እናደርግ፣ ይሄስ እንዴት ነው? ወጣቱ ድምፅን የተለያዩ ነገሮችን ማስመሰሉ የሚኖረው ጥሩና መጥፎ ጎን ምንድን ነው?
2: አዎ እንግዲህ ቅድም እንደጠቀስነው ጎጂና ጠቃሚ ነገሮች እንዳሉት እንደ ማንኛውም እቃ ወይም መሳሪያ ሁሉም ነገር አለው። ጠበንጃ ጥቅም አለው፣ ጠላትን ይመታል። ጠበንጃ አጠቃቀሙ ካላወቅ ተባርቆ ሰው ሊገድል ይችላል። የምትወደውን ጓደኛ ሊገድል ይችላል። ማንኛውም ነገር ብዙ መጠንቀቅ ያስፈልግ፣ አያያዙን ማወቅ አለብን ማለት ነው። በመጀመሪያ ደረጃ ቻት ጂፒቲ የሚባለው የኤአይ መሳሪያ ነው። እንደ ቻት ጂፒቲ የመሳሰሉ እንደ ጉግል ጄሚኒ ያሉ ብዙ ጥያቄዎችን የሚመልሱ ቅድም እንደጠቀስከው በጽሁፉና ወይም የተዘጋጁ ብዙ ነገሮችን ያቀርብልናል። ከዛ የሚቀርበው በሙሉ ያለውን ነው የሚያስተላልፍልን። ዋናው መጠንቀቅ ያለብን ምንድን ነው? በዋትሳፕ የሚላክልን ኤአይን አስመስሎ ኤአይ ወይም ሰው የላከው አስመስሎ የሚልክልን ያንን ነው። እዛ ጉዳይ ትኩረት መስጠት አለብን ማለት ነው። መጠንቀቅ ያስፈልጋል እውነተኛ መሆኑ። ለምሳሌ አንድ ነገር ጽፈህ ታቀርብልኛለህ፣ የጻፍከው ኤአይ የጻፈው መሆኑን አለመሆኑን የሚለይበት መሳሪያ አለኝ ነው። እኔ አሁን እኛ አለን አይተን ይሄ ኤአይ ነው የጻፈው እንጂ ሰው አይደለም የጻፈው ብለን እነግርሃለን። እንደዚህ እንደዚህ የመሳሰሉ መሳሪያዎች ደግሞ ያስፈልጋሉ። ኤአይ ነው ወይ?
0: ሙዚቃውን ሁሉ ግን እያበላሸው አንዳንድ
1: ሙዚቃ ለማቀናበር
2: ማበላሸት ሳይሆን
1: ግጥሙን እዚህ ላይ ያውልህ ሙዚቃውን ማለት ሙዚቃ ለማቀናበር ከፈለኩኝ አሁን ሙዚቀኛ ድምጻዊነት ቢኖረኝ ደስ የተፈጥሮ ሰጠኝ ድምጽ ቢኖር በጣም ደስ ነበር። የለኝም ግን አሁን ግጥም ራሴ ቶኸኑ ዋና ይዘቱ ግጥሙን ጽፌ በአማርኛ ቋንቋ ጥሩ ድምጻዊ የሆነ በኤአይ በመጠቀም ማቀናበር ይቻላል። እንዴት ታያለህ? ሁኔታው
2: ማቀናበር ይቻላል፣ ግን ሆኖም የሰውየውን ሙሉ በሙሉ አስተካክሎ አያስቀምጠው ወይም በባክግራውንድ ልክ አንተ ሙዚቃውን ድምፃዊ ሆነ የሰራኸው አስመስሎ መስራት ይቻላል። በኤአይ አንተን የሰራኸውን አስመስሎ ጽሁፉንም ቴክስቱንም እያስቀመጠ ከስክሪኑ ላይ መስራት ይቻላል። እንደዚህ አለ
0: ግን
2: ህግ አለ ደግሞ ለዚህ ህጎችን መጣት ነው ያስቀጣል። እንደዚያ ማድረግ ነው
1: ባለ ድምፁ እውነተኛው ኦሪጂናል
0: ግን በኮፒራይት እንዲያውም የለም ነው የሚባል። እንደው አቶ ንጉሴ በኮፒራይት
2: አንድ ነገር ስትሰራ መቼም ያስቀጣል። ይሄ ድረገጽ አሁን ለምሳሌ በምታ ለማ ጊዜ በ2025 የወጣው የተደነገገው ህግ አለ። አንድ ነገር ለምታደርጋቸው ከዛ ወይም ስምህን የምታስቀምጥበት አለ። ኢሜይል ስልክ ቁጥርህን አስቀምጥ ይላል አይደል? አንተ ካልተስማማህ ማስቀምጥ አትችልም። ያ የሚል ደግሞ የሚገልጽ ህጉ ደግሞ ፖሊሲ መኖር አለበት ከዚያ ድረገጹ ላይ። ያ ከሌለ አንተ ትቀጣለህ፣ ባለ ድረገጹ ይቀጣል። ስለዚህ ይህን የሚሰራ ሁሉ ያን ሁሉ አጠናቅቆ ማሟላት አለበት። ስለዚህ ሁሉ በድረገጽ ቢሆንም ለሁሉም ነገር ህግ አለው። በህጉ መሰረት ያልሰራ ኤቲካ የሚባለው ኤቲክ
0: ስነምግባር
2: ያላሟላ ስነምግባር ነገሮች በሙሉ የማያሟላ ከሆነ ይቀጥል እና ብዙ ቅጣቶችን ሊያደርስ ይችላል። እና ስለዚህ ይህም ሙዚቃንም ባስመለከተ ጉዳይ መጠንቀቅ ያስፈልጋል። ባለሙያዎችን ያልሆነ ያለ እሱ ፍቃድ ደግሞ ፓብሊሽ ማድረግ አይችልም፣ ያንን በይፋ ማውጣት አይችልም።
0: ጥሩ አቶ ንጉሴ፣ በዚህ አናበቃም፣ ጊዜው ገደበን፣ ብዙ እንወያያለን። በጣም ነው የምናመሰግን። ሰላም ምሽት።
1: መልካም ለሊት።
0: መልካም ለሊት
2: ለእናንተ።
0: ቴክኒክ ባለሙያችን ራሚ ፌሊክስ እና ለአድማጮቻችን እናመሰግናለን። ነገ ጠዋት 6 ሰዓት ላይ እንገናኛለን። ሻየው መልካም ለሊት እንመኝ ነው
1: ሰጠ የዘመነ። መልካም ለሊት።
0: መልካም ለሊት።